0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተረው የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢ ዳሌት በሲቫን ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ሰጠኝ ዘመነነን። አድማጮቻችን በቅድሚያ ሰዓቱን ዜና እናሰማና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በደቡብ ሊባኖስ በሚካሄደው ውጊያ ትናንት ጧት ተጠባባቂ ሻለቃ ኢታማር ሳፒር የህይወት መስዋዕትነት መክፈሉ ታወቀ። መከላከያ ሰራዊቱ ወደ ጋዛ ሰርጥ በመጓዝ ላይ የነበሩ ከቱርክ የተነሱ መርከቦችን ሙሉ በሙሉ መቆጣጠሩን አስታወቀ። ሶማሌላንድ በቅርቡ በኢየሩሳሌም የኤምባሲ ጽህፈት ቤቷን የምትከፍት መሆኑን በእስራኤል አዲሱ አምባሳደር መሐመድ ሀጂ አስታወቁ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ወደ ጦርነት ከተመለሰች ከዚህ በፊት ከወሰደችው ልምድና እውቀት አስገራሚ ነገሮችን እንደምታሳይ ተናገሩ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ በሚካሄደው ውጊያ ትናንት ጧት ተጠባባቂ ሻለቃ ኢታማር ሳፒር የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ አስታወቀ። የሻለቃ ኢታማር ሳፒር በቢንያሚን አካባቢ የማሌ ኗሪ ሲሆን በ27 ዓመት የዕድሜ ክልል የሚገኝ ማግላን የተባለው ኮማንዶ ክፍለ ጦር አባል ነበር። የተጠባባቂ ሻለቃ ኢታማር ሳፒር የቀብር ስነ ስርዓት ዛሬ ከረፋዱ 10 ሰዓት ላይ በራናና ከተማ ተካሂዷል። የሻለቃ ኢታማር የተገደለው በደቡብ ሊባኖስ ካውዛህ በተባለው የክርስቲያኖች መኖሪያ መንደር ውስጥ በእስራኤል መከላከያ ሰራዊት ቁጥጥር ስር በሚገኘው ሽቱላ ከተባለው ሰፈር ፊት ለፊት ሲሆን የሂዝቦላ አሸባሪ ከቤተ ክርስቲያን ግቢ በመደበቅ ወደ ውጭ በሚገኘው የእስራኤል መከላከያ ሰራዊት አባላት በከፈተው ተኩስ መሆኑ ተገልጿል። አሸባሪው ሳያመልጥ እንዳልቀረም ተገልጿል። ነፍስ ይማር። ከዚህ ጋር ተያይዞ የደጀን ዕዙ ወቅታዊ ተጨባጭ ሁኔታውን ከገመገመ በኋላ አሁን ባለው መመሪያ ላይ ለውጥ እንደሌለና እስከፊታችን ቅዳሜ ምሽት የሚቀጥል መሆኑን ባስተላለፈው መልእክት ገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአስቸኳይ የጸጥታና የፖለቲካ ምክንያት ዛሬ የነበራቸው ችሎት እንዲሰረዝላቸው ያቀረቡት ጥያቄ ፍርድ ቤቱ መቀበሉ ታወቀ። ጠቅላይ ሚኒስትሩ ያቀረቡትን ጥያቄ አቃቢ ሕግም መቀበሉ ተገልጿል። ትናንት የነበረው የጠቅላይ ሚኒስትሩ ችሎትን በተመሳሳይ መሰረዙ ታውቋል። መከላከያ ሰራዊቱ ወደ ጋዛ ሰርጥ በመጓዝ ላይ የነበሩ ከቱርክ የተነሱ መርከቦችን ሙሉ በሙሉ መቆጣጠሩ ታወቀ። በመርከቦች ላይ የነበሩ 430 ፍልስጤማውያንን ደጋፊ ተንቀሳቃሾች ወደ እስራኤል የባህር ኃይል መሸጋገራቸው የታወቀ ሲሆን ወደ እስራኤል ሲደርሱ ከየሀገራቸው ቆንጽላ ጽህፈት ቤት ጋር መወያየት እንደሚችሉ ታውቋል። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መልእክት በመርከብ ወደ ጋዛ ሰርጥ በተደጋጋሚ የሚደረገው ጉዞ ለሐማስ ድርጅት ድጋፍ የሚያደርጉ እንጂ ማህበረሰባዊ ጥቅም ለመስጠት እንዳልሆነ ተገልጿል። በተጨማሪም በእስራኤል ዓለም አቀፉን ሕግ መሰረት በማድረግ መስራቷን እንደምትቀጥልና በጋዛ ላይ የተጣለውን ሕጋዊ እገዳ የሚጥስ ለማንኛውም አይነት እንቅስቃሴ ፈቃድ አትሰጥም ሲል የውጭ ጉዳይ ሚኒስትር ባወጣው መልእክት ገልጿል። በእስራኤልና በሊባኖስ መካከል የሚያካሄዱትን ድርድር በሚቀጥለው ወር መጀመሪያ ላይም ለተጨማሪ ጊዜ ተገናኝተው እንደሚወያዩ የአሻርክ አላውሳት የተባለው የሳውዲ ቴሌቪዥን ጣቢያ ዘገበ። ሁለቱ ሀገራት በጋራ የደህንነትና የፖለቲካ ጉዳዮች ይወያያሉ ተብሎ እንደሚጠበቅ ቴሌቪዥኑ ዘግቧል። እስራኤልና ሊባኖስ የሂዝቦላን ድርጅት ትጥቅ ለማስፈታት እና ስምምነት ላይ ለመድረስ በአሜሪካ አማካኝነት በተደጋጋሚ ተገናኝተው መወያየታቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ወደ ጦርነት ከተመለሰች ከዚህ በፊት ከወሰደችው ልምድና እውቀት አንጻር አስገራሚ ነገሮች እንደምታሳይ ተናገሩ። አራክቺ በጦርነቱ ወቅት በአሜሪካ ወታደራዊ አውሮፕላኖች ላይ በ10 ሚሊዮን ዶላር የሚገመት ጉዳት ማድረሷን በኤክስ ገጻቸው ላይ በጻፉት መልእክት ገልጸዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቀደም ሲል ባስተላለፉት መልእክት ሁለቱ ወገኖች ወደ ጦርነት መመለስ እንደማይፈልጉም ካሉ በኋላ ነገር ግን ፕሬዝዳንት ትራምፕ አማራጭ በማጣት ወታደራዊ እርምጃ ለመውሰድ ሳይገደዱ እንደማይቀሩም ገልጸዋል። ቫንስ በተጨማሪም ኢራናውያን ስምምነት ላይ መድረስ ይፈልጋሉ፣ የኒውክሌር ጦር መሳሪያ ጉዳይ ለአሜሪካ ቀይ መስመር መሆኑንም ይረዳሉ ብለዋል ከጋዜጠኞች ጋር ባደረጉት ውይይት። ሶማሊላንድ በቅርቡ በኢየሩሳሌም ኤምባሲ ጽፈት ቤቷን የምትከፍት መሆኑን በእስራኤል አዲሱ አምባሳደር መሐመድ ሀጅ አስታወቁ። ጎን ለጎን በሶማሊላንድ የእስራኤል ኤምባሲ ጽፈት ቤት እንደሚከፈት ተገልጿል። ሶማሊላንድ በኢየሩሳሌም ኤምባሲ ጽፈት ቤቷን ወደ ኢየሩሳሌም ኤምባሲ ጽፈት ቤታቸውን ካዛወሩ 7 ሀገራት ጋር እንደምትቀላቀል የተገለጸ ሲሆን በኢየሩሳሌም ኤምባሲ ጽፈት ቤታቸውን ከከፈቱ ሀገራት መካከል አሜሪካ፣ ጓቲማላ፣ ሆንዱራስና ፓራጓይ ይጠቀሳሉ። በመጨረሻም የአየር ንብረትን በያ የአየሩ ጸባይ ዛሬና ነገ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል። በመካከለኛውና በሰሜን እስራኤል ቀላል ዝናብ ይኖራል ተብሎ ይጠበቃል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ እንዲሁም በሃይፋ ተመሳሳይ በመሆን 24 ዲግሪ ሴንቲግሬድ ይደርሳል። በጽፋት 21፣ በቤት ሻአን 31፣ በቤርሸባ 28፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የማሪብ ጋዜጣ በፊት ገጹ በዋናነት የዘገበው የአሜሪካና ኢራንን ጉዳይ ነው። የፕሬዝዳንት ትራምፕ ማስጠንቀቂያና ወታደራዊ እርምጃውን ያራዘሙበት ሁኔታ በሚል ርዕስ ማሪብ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፋርስ ባህረ ሰላጤው የአረብ ሀገራት ጥያቄ አማካይነት በኢራን ላይ ጦርነት የሚጀመርበትን የጊዜ ሰሌዳ ከሁለት እስከ ሶስት ቀናት በማራዘም ለድርድሩ ዕድል እንደሰጡና እርምጃ የሚወሰድበትን ጊዜ ሳምንቱ መጨረሻ ቀናት አካባቢ ይሆናል የሚል መግለጫ መስጠታቸውን ጋዜጣው ዘግቧል። ትራምፕ የኢራን መንግስት የኒውክሌር ጦር መሳሪያ ባለቤት ከሆነ በጅምላ ጭራሹ መሳሪያ በኢራን ላይ ጭፍጨፋ ያደርጋል፣ በሌሎች አካላትም ላይ ችግር ይፈጥራል በማለት ተናግረዋል። በአሜሪካና ኢራን መካከል የሚደረገው ድርድር በተሰጡት ተጨማሪ 3 ቀናት ምን ያክል ውጤታማ ይሆናል የሚለው ብዙ ጥያቄን ያስነሳ ጉዳይ ነው። ያሞኖ የሰላም አማራጩ በተወሰነ መልኩ እንዳልና የጦርነት ምንፋስ የሚነስበት ሁኔታ መኖሩን ማሪብ ዘግቧል። አሜሪካና ኢራን በዚህ ሁኔታ ያሉም ለሚፈጠሩ ነገሮች ሁሉ አስፈላጊው ምላሽ ለመስጠት በእስራኤል በኩል አስፈላጊው ዝግጅት እየተደረገ መሆኑና በወቅታዊ ሁኔታው ምክንያት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው ጉዳዮች ዛሬ ፍርድ ቤት ሊቀርቡ የነበረው መሰረዙን ማሪብ ጨምሮ ዘግቧል። በሌላ በኩል ኢራን በጦርነቱ የተጎዳባትን የሚሳኤል ስርዓቷን እንደገና በመጠገን መዘጋጀቷ መገለጹን ማሪብ ጨምሮ ዘግቧል። የኢትዮ ታህሮኖት ጋዜጣም በተመሳሳይ ሁኔታ የኢራንና አሜሪካን ጉዳይ ትኩረት በመስጠት ዘግቧል። በአየር ላይ ከፍተኛ ውጥረት ተፈጥሯል በሚል ጋዜጣው ዛሬ ባቀረበው ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እርምጃ ሊወሰድ ትንሽ ጊዜ ሲቀር ጥቃቱ ለጊዜው እንዲቆም አድርጌያለሁ፣ ለድርድሩም የተወሰኑ ቀናትን ሰጥቻለሁ ብለው ካስታወቁ በኋላ ውጥረት በመጠኑ ቢረግብም ጦርነቱ ይኖራል የሚለው ሁኔታ አሁንም እንዳለ ነው። ትራምፕ ምናልባት እስከ እሁድ ድረስ ለኢራኖች እድል ሊሰጡ ይችላሉ ብለዋል ጋዜጣው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትናንት ምሽት በሰጡት መግለጫ ኢራናውያን ከአሜሪካ ጋር ከስምምነት መድረስ ይፈልጋሉ ብለዋል። ይሁን እንጂ ኢራናውያን የአሜሪካንን ባለስልጣናት መግለጫም ሆነ ማስፈራሪያ ምንም አልመሰላቸውም። የኢራን ህዝብ ጠንካራ የብረት ቦክስ ጠላቶቻችን በውርደት ያሸንፋል የሚል መግለጫ እንደሰጡ የኢትዮ ታህሮኖት ጋዜጣ ዘግቧል። አንድ የእስራኤል ባለስልጣን በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ በየጊዜው በሚሰጡት መግለጫ በምንም ጉዳይ ሙሉ በሙሉ መተማመን አይቻልም ብለዋል። እንደሚታወቀው ፕሬዝዳንት ትራምፕ በተለያዩ ጊዜያት ብዙ መግለጫዎችን ይሰጣሉ። መግለጫዎችም እርስ በርሳቸው የሚጋጩ ናቸው። አንዱን ማመን የማይቻልበት ሁኔታ እንዳለ ብዙ ትችቶች ይቀርባሉ። እኒህ የእስራኤል ባለስልጣንም ዶናልድ ትራምፕ የሚሰጡትን መግለጫ ሙሉ በሙሉ ሊተማመኑበት አይችሉም ማለታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል አየውም ጋዜጣም በተመሳሳይ ሁኔታ የአሜሪካና ኢራን ጉዳይ ዘግቧል። ጊዜው እየተቃረበ ነው። ፕሬዝዳንት ትራምፕ ለድርድሩ ከሁለት እስከ ሶስት ቀናት እድል ሰጥተዋል። እኒህ ቀናት ወሳኝ ናቸው ብሏል። በኢራን ላይ ጦርነቱ ይታደሳል በሚል ስጋትም የእስራኤል መከላከያ ሰራዊት አስፈላጊውን ቅድመ ዝግጅት አድርጓል። አንዳንድ ዲፕሎማቶች እንደገለጹት ደግሞ ኢራን ለአሜሪካ በሰጠችው ምላሽ ያቋም መላላት ጉዳይ አሳይታለች ብለዋል። የሐሬጽ ጋዜጣም ትራምፕ ለኢራናውያን የተወሰኑ ቀናት እድል እንደሰጡ ዘግቧል። ኢራናውያን በድርድሩ ምን ያክል ተገዢ ይሆናሉ የሚለው ሌላ ጥያቄን ያስነሳ ጉዳይ ነው። ትራምፕ ለኢራናውያን የሰጡት ከሁለት እስከ ሶስት ቀናት ሲያልቅ በእውነት ትራምፕ ጦርነቱ እንዲታደስ ያደርጋሉን የሚለው ሀሳብ ሌላ ጥያቄን ያስነሳ ጉዳይ ነው ብሏል ጋዜጣው። ሌላው ሁሉም ጋዜጦች የዘገቡት በደቡብ ሊባኖስ የሂዝቦላ ድርጅት በሚፈጽመው ጥቃት የህይወት መስዋዕትነት የሚከፍሉ ወታደሮች ቁጥር እየጨመረ መጥቷል። በተጠባባቂው ጦር የሚያገለግለው ሻምበል ባሻ ኢታማር ሳፒር ትላንት የህይወት መስዋዕትነት ከፍሏል። በቤተ ክርስቲያን አካባቢ የነበረ አሸባሪ የእስራኤል ጦር በያዘው ደቡብ ሊባኖስ አካባቢ ሆኖ ወደ እስራኤል ወታደሮች ተኩስ ከፍቶ ሻምበል ባሻ ኢታማር ሳፒርን ገድሏል። ኢታማር ባለትዳርና አንድ ዓመት ከመንፈቅ ልጅ ነበረው። ነፍስ ይማር ወታደሩ በእስራኤልና ሊባኖስ መካከል ከሳምንታት በፊት የተኩስ አቁም ስምምነት ከተደረሰ በኋላ የተገደሉ የእስራኤል ወታደሮች ቁጥርም ከኢታማር ጋር ወደ 10 ደርሷል። በሌላ በኩል የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን ቀጥሏል። የእስራኤል መከላከያ ሰራዊትም በሊባኖስ የሂዝቦላን ተቋማት ማጥቃቱን እንደቀጠለ መሆኑን ጋዜጦች ዘግበዋል።
የማሪቭ ጋዜጣም ሆነ ሌሎች ጋዜጦች የተመለከቱት ከቱርክ ተነስተው ወደ ጋዛ የባህር ዳርቻ ለመድረስ በጀልባና መርከብ ሲጓዙ የነበሩ ከ400 በላይ የተለያዩ ሀገራት ዜጎችን እስራኤል ባህር ኃይል በቁጥጥር ስር አውሎ ወደ እስራኤል እያመጣቸው መሆኑን ነው። በአስር የሚቆጠሩ ጀልባዎችና መርከቦችን ይዘው ወደ ጋዛ የባህር ዳርቻ ሲመጡ የነበሩ ዜጎችን ለመቆጣጠር በተወሰደው እርምጃ ብዙ ችግር እንዳልገጠመና እስራኤል ባህር ኃይል በተገቢው ሁኔታ በቁጥጥር ስር መዋሉን ጋዜጦች ዘግቧል። የሐሬጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ እስራኤል ክኔሴት ዛሬ እንዲበተን ረቂቅ ህግ ይቀርባል ብሏል። ፓርላማው እንዳይበተን ጠቅላይ ሚኒስትር ናታንያሁ ብዙ ጥረት ያደርጋሉ ተብሎ የሚጠበቅ መሆኑን ሐሬጽ ጨምሮ ዘግቧል። በተለይ የዘመቻ ህጉ ለመንግስት አለመረጋጋት ምክንያት መሆኑ ይነገራል። የሐሬዲ ማህበረሰብን የሚወክሉት ፓርቲዎች የዘመቻ ህጉ ካልጸደቀ መንግስት እንዲበተን እናደርጋለን ማለታቸው ይታወሳል። ይህን ምክንያት በማድረግ የተቀናቃኝ ፓርቲዎች መንግስት እንዲበተን ረቂቅ ህግ ለክኔሴት ዛሬ ያቀርባሉ ተብሎ ይጠበቃል። በሌላ በኩል ጠቅላይ ሚኒስትር ናታንያሁ የዘመቻ ህጉን ለማጽደቅ ጥረት እያደረጉ ነው ተብሏል። ጋዜጦችም ይህን ትኩረት አድርገው ዘግቧል። ሌላው ሁሉም ጋዜጦች በፊት ገጻቸው ዘገቡት እስራኤል ሊጋታል ውድድር ትላንት በተካሄደ ወሳኝ ጨዋታዎች ዋንጫ ነሳውን ቡድን ማወቅ ተችሎበታል ብለዋል። ምንም እንኳ አንድ ጨዋታ ቢቀርም አፖል ቤርሸባ የ2025-2026 የውድድር ዘመን የሊጋታል ዋንጫን አንስቷል። አፖል ቤርሸባ ከ2018 ዓመተ ምህረት ወዲህ ለመጀመሪያ ጊዜ ነው ዋንጫ ነሳው። ትላንት አፖል ቤርሸባ ተጋጣሚውን ማካቢ ቴል አቪቭን 4-2 አሸንፎ የዋንጫ ባለቤት መሆኑን አረጋግጧል። በአንጻሩ በዚህ ዓመት የውድድር ዘመን ዋንጫ ነሳል ተብሎ ተጠብቆ የነበረው ቤታር ኢየሩሳሌም ከአፖል ፔታ ቲክቫ ጋር እኩል በመውጣቱ ዋንጫ ማንሳት ድሩን አጥቷል። አፖል ቤርሸባ አንድ ጨዋታ እየቀረው በ79 ነጥብ የዋንጫ ባለቤትነቱን ሲያረጋግጥ ቤታር ኢየሩሳሌም በ75 ነጥቦች ሁለተኛ፣ ማካቢ ቴል አቪቭ በ65 ነጥብ ሶስተኛ፣ አፖል ቴል አቪቭ ደግሞ በ59 ነጥብ አራተኛ ደረጃን ይዘዋል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ማታኒያሁ አንግልማን የቅሬታ ሰሚ መስሪያ ቤት ወኪልም ሆነው ያገለግላሉ። በመንግስት መስሪያ ቤቶች በኩል የቀረቡ ቅሬታዎችን ትላንት በሪፖርታቸው ይፋ አድርገዋል። በ2025 ዓ ም ከ30,000 በላይ ቅሬታዎች መቅረባቸውን በሪፖርታቸው ገልጸዋል። ከቅሬታዎች መካከል ሩብ ያክሉ የሰራተኛውና የማህበረሰብ አገልግሎት ክፍል መስሪያ ቤት የቀረቡ ናቸው። የቀረቡ ቅሬታዎች የሚያመለክቱት መስሪያ ቤቱ የያዛቸውን እቅዶች ለመተግበር አለመቻሉና ለህብረተሰቡ ተገቢው ምላሽ አለመስጠቱን የሚያመላክት ስለሆነ የመንግስት ባለስልጣናት ቅሬታቸውን በመመልከትና ትምህርት በመውሰድ አገልግሎታቸውን እንዲያሻሽሉ አሳስበዋል። የእስራኤል ሀያል ጋዜጣ የጋዛ ሰርጥ ሁኔታንና ሐማስን ተመልክቷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቋቋመው የጋዛ ሰርጥ ሰላም ምክር ቤት ያጠናከረው ሪፖርት ሐማስን ወቅሷል። ሐማስ ጦርነቱ እንዲታደስ እያደረገ ነው። ሐማስ በስምምነቱ የተቀመጡ ዋና ዋና ቅድመ ሁኔታዎችንም እየጠበቀ አይደለም ብለዋል ጋዜጦች። 350 ኪሎ ሜትር የሚረዝሙ የምድር ዋሻዎች ገና ባዛ አልወደሙም። ሐማስ ብዙ አካባቢዎችን ተቆጣጥሮ ይገኛል። የሐማስን ወታደራዊ አቅም ለመቀነስ የነበረው ቅድ ገና ተግባር ላይ አልዋለም። በተቃራኒው ሐማስ የጦር ትጥቁን እያጠናከረ ይገኛል። የሰላም ምክር ቤቱ ስራውን እያከናወነ አይደለም በተገቢው ሁኔታ። ሐማስ ችግሮችን እየፈጠረበት ነው። በጋዛ 85 ከመቶ ህንጻዎችና መሰረተ ልማቶች እንደፈራረሱ ነው። 70 ሚሊዮን ቶን ፍርስራሾች አልተነሱም። ብዙ የጋዛ ሰርጥ ነዋሪዎች የመኖሪያ ቤት ችግር፣ ውሃ፣ የጤና እንክብካቤ መስጫ ተቋማትና የስራ ችግር አለባቸው ብሏል የሰላም ምክር ቤቱ በሪፖርቱ። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይመስላል።

0: የተከበራችሁ አድማጮቻችን አሁን የተለያዩ ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ወርቅነሽ እንግዲህ የተለያዩ ርዕሰ ጉዳዮች አሉን። አንዱ እንግዲህ ዛሬ እየተጠበቀ ያለው ስለል ገነሴቱ ወይም ፓርላማው እንዲበተን ዛሬ ረቂቅ ይቀርባል ተብሎ ይጠበቃል። በጥምር መንግስት ውስጥ ያለው ሁኔታ ከነሴቱ እንዲበተን የሚያደርግ ነው ወይ አሁን ባለበት ሁኔታ?
1: አሁን ባለበት ሁኔታ እንዳልከው ብዙ ጉዳዮች አሉ። ምክንያቱም ደግሞ በዚህ አመት ስለሆነ ከተወሰኑ ወራት በኋላ ምርጫ የሚካሄደው ቢጠበቅም ይህን ያህል የተጋነነ ለውጥ ሊኖር አይችልም። ምንድነው ግን ያው የሀረሪ ማህበረሰብ ያላቸውን የፖለቲካ ኃይል ለማሳየት የጥምር መንግስቱ አባል ናቸው፣ የጠቅላይ ሚኒስትሩ ደጋፊዎች ናቸው። እንደሚታወቀው ብዙ ጥቅማ ጥቅሞችን በእንደዚህ አይነት ኃይል ነው ለማህበረሰባቸው የሚያስፈቅዱትና እንግዲህ እነሱ ማህበረሰብ ወደ መከላከያ ሰራዊቱ እነሱ እንግዲህ የሚፈልጉት ይሄ ጸድቀው ህግ የዘመቻ ህጉ አወዛጋቢ ሆነው ለአመታት ለወራት የዘለቀው የዘመቻ ህግ በሀረዲ ማህበረሰብ ተወካዮች በኩል ማህበረሰቡ የሃይማኖት ትምህርት ቤት ተማሪዎች ወጣቶቻቸው በመከላከያ ሰራዊቱ እንዳያገለግሉ ነጻ ይሁኑ፣ ከአገልግሎት ነጻ ይሁኑ የሚል ህግ እንዲጸድቅ ነው በእነሱ በኩል የሚፈልጉት። ነገር ግን ደግሞ በመከላከያ ሰራዊቱ አጠቃላይ በሀገሪቱ ተጨባጭ ሁኔታ በአብዛኛው የእስራኤል ማህበረሰብ በኩል ደግሞ የሀረዲ ማህበረሰብ የመከላከያ ሰራዊቱ አባል አካል መሆን አለበት እንዲያገለግል ይፈልጋል እና ይሄ ህግ ወይ እነሱ እንደሚሉት ወይ ደግሞ እንደ አጠቃላይ አገሪቱ ፍላጎት ነው መጽደቅ ያለበት። በዚህ ሁኔታ ጠቅላይ ሚኒስትሩን አናምንም በማለት የሀረዲ ማህበረሰብ ተወካዮች እንደውም ክነሴቱ እንዲበተን ከዛሬ ጀምሮ ብለው ያው ጥሪ ማቅረባቸው እናስታውሳለን። ባለፉት ሳምንታት በዚህ መሰረት ነው እንግዲህ ክነሴቱ ሊበተን ይችላል። የተቃዋሚ ፓርቲዎችም ደግፈዋል ይህን ጉዳይ። አሁን እንደምናውቀው ክነሴቱ ይበተናል እንግዲህ ተብሎ ይጠበቃል። አይታወቅም በጠቅላይ ሚኒስትሩ በኩል በአንዳንድ የጥምር መንግስቱ አባላት በኩል እንደምንም ተደጋግፎ መዝለቅ ይፈልጋሉ። ጫናም እያደረጉ ነው በተለያዩ የክነሴት አባላት ላይ የተወሰነ የሀረዲ ማህበረሰብን የሚደግፍ አይነት ህግ ተጠጋግኖ እንዲያልፍና እንዲቀጥል ይባላል። በአብዛኛው ግን የመንግስት ተቃዋሚ ፓርቲዎች የሀረዲ ራሳቸው የሀረዲ ማህበረሰብም እንግዲህ ህጉ በሚፈልጉት መንገድ ካልጸደቀ ክነሴቱ እንዲበተን ነው ጥረት እየተደረገ ያለው ይፈልጋሉ። ዛሬ እንግዲህ ውይይት ይካሄዳል በክነሴቱ ተብሎ ይጠበቃል። እንግዲህ ቢበዛ በመጀመሪያ ዙር ለንባብ ሊቀርብ ይችላል፣ ለመጀመሪያ ዙር ድምፅ አሰጣጥ። ከዛ በኋላ የክነሴቱ ቋሚ ኮሚቴ ነው እንደገና ይህን ጉዳይ የሚመክርበት መክሮበት ነው የሚቀርበው። በዚህ ሁኔታ ነው ያለ። አይታወቅም እንግዲህ ሊበተንም ላይበተንም ይችላል። ሰጠኝ
0: አዎ፣ ጠቅላይ ሚኒስትር ናታንያሁ የሀረዲን ፓርቲዎች ከተቀናቃኝ ፓርቲዎች ጋር እንዳይሳተፉ ወይም ደግሞ ተሳትፎ አድርገው ትብብር አድርገው መንግስት እንዲወድቅ እንዳያደርጉ ጥረት እያደረጉ ነው ይባላል። በተለይ ደግሞ የሻስ ፓርቲ ከዚህ የምርጫ ይሁን ወይም ደግሞ ክኔሴቱ ይበተን ብሎ ድጋፍ ካልሰጠ የአዱታቶራ ፓርቲ ብቻ ምናልባት ተጽዕኖ ላይፈጥር ይችላል ይባላል። እንግዲህ ያው ትንሽ ብዙም ተጽዕኖ የሚያመጣ አይደለም ግን መንግስት አለመረጋጋት ጥሩ አይደለም።

0: የሚታሰበው። መንግስት እንግዲህ የሚፈጥረውን ጫና ላይ እንችላለን በሂደት። ሌላው አሁን እንደሚታወቀው ወደ እስራኤል ክልል የባህር ዳርቻ የተጣለውን የባህር ዳርቻ እገዳ ጥሶ ለመግባት ከቱርክ የተነሱ መርከቦች ነበሩ እንግዲህ ፍልስጤማውያን ደጋፊ ነን በማለት በተለያየ ጊዜ እንደሚደረገው እስራኤል መከላከያ ሰራዊት ባሳለፍነው ሌሊት ሁሉንም ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። ይህ ሁኔታ እንዴት ነው ሰጠኝ? ቀላል አይደለም። አሁን የተለያዩ ሀገራት ዜጎች ናቸው መከላከያ ሰራዊቱ ወደ እስራኤል እያመጣቸው እንደሆነ ነው የሚነገረው። እና እንደው እስራኤልስ በዓለም አቀፍ ደረጃ ያላትን ተቀባይነት ተጽዕኖ አይፈጥርም ወይ?
1: ምንም ተጽዕኖ የሚፈጥር ሊሆን አይችልም ብዬ ነው የማስበው። ምናልባት በቱርክና እነዚህን ተንቀሳቃሾች ወይም ደግሞ አክቲቪስቶች የሚያግዙ አካላት እነሱ ያው ቁጣቸው ሊገልጹ ይችላሉ። ነገር ግን እስራኤል አሁን የዛ የጋዛ ሰርጥ ሁኔታ ለደህንነቴ ስጋት ይፈጥራል፣ ማንም አካል እንደፈለገው በጋዛ የባህር ዳርቻዎች መግባት የለበትም በሚል ገዳ የጣለችበት ሁኔታ አለ። እነሱ አስፈቅደው በትክክል ከእስራኤል ጋር ስምምነት አድርገው አይደለም የሚመጡት። የማንንም አገር ደንበር ማንም ጥሶ በቀላሉ የሚገባ አይደለም። ና ያው እንደምናውቀው የጋዛ ሰርጥ የባህር ዳርቻን እስራኤል ነው የምትቆጣጠረው። ና በዛ አካባቢ የጣለችውን ገደብ ጥሰው ለመግባት ያደረጉት ጥረት በተደጋጋሚ ጊዜ አልተሳካም። አሁን የእስራኤል መከላከያ ሰራዊት በተለይ የባህር ኃይሉ ተገቢውን ዝግጅት ካደረገ በኋላ በቁጥጥር ስር አውሎ እንግዲህ እያመጣቸው እንደሆነ እዚህም በኤምባሲዎቻቸው በኩል ከወኪሎቻቸው ጋር መገናኘት እንደሚችሉ ወደ ሀገራቸው እንደተለመደው እንዲሄዱ ይደረጋል። ምናልባት አልሄድም እያሉ ችግር የሚፈጥሩ ከሆነ ለብቻ በማቆያ ቦታ እንዲቆዩ ይደረጋል። 430 ይሆናሉ ተብሏል። እንግዲህ የእስራኤል ባህር ኃይል የወሰደው እርምጃ በጣም አመርቂ ነው፣ ጥሩ ነው። ችግር አልተፈጠረም። እንደ ማርማራ መርከብና ይህ ጥሩ ሁኔታ ነው። አሁንም በቀጣይም ይሄው ይቀጥላል ተብሎ ነው የሚጠበቀው። ጨምሬው ካለ
0: ያው የሚገርመው በፊትም ነበር ይቀጥላልም ተብሎ ነው የሚጠበቀው እንዳልከው። አሁን ከቱርክ ነው ተነስተው የመጡት፣ በተለያየ ጊዜ ከተለያዩ ሀገራትም የመጡ እንደነበር እናስታውሳለን። የአሁኑ ጉዞ መስወድ በሚል ጉዞ ነው 57 መርከቦችን በማሰማራት ወደ እስራኤል
1: ጀልባዎችም
0: አው ነበሩ ወደ እስራኤል ሲጓዙ የነበሩት። እንግዲህ በቁጥጥር ስር ከዋሉ በኋላ 430 የፍልስጤማውያን ደጋፊ ተንቀሳቃሾች ወይም አክቲቪስት እየተባሉ የሚጠሩ መሆናቸው ተገልጿል። እንግዲህ የእስራኤል ወዳጅ ሀገራት ዜጎችም ሊሆኑ ይችላሉ፣ በእስራኤል ሀገር ኤምባሲ ጽህፈት ቤት ያላቸው ሀገራት እንደሆኑ ነው እንግዲህ የሚታወቀው። እነዚህ ዜጎቻቸው ወደ እስራኤል ከገቡ በኋላ እስራኤል የባህር ኃይል እንደጠቀስከው ወደ እስራኤል እያመጣቸው ይገኛል። አሁን መንገድ ላይ ከየኤምባሲ ጽህፈት ቤታቸው ጋር እንዲገናኙ ነው የሚደረገው እና በዛ አማካኝነት ያው እንግዲህ ችግሩ ለመፍታት ያለውን ሂደት ለመጨረስ ይቀጥላል። የእስራኤል የውጭ ጉዳይ ሚኒስትር ጽህፈት ቤት ባወጣው መልእክት እስካሁን በተደረገው ፍተሻ በእውነት ለፍልስጤም ህዝብ፣ ለጋዛ ሰርጥ ህዝብ ነዋሪዎች እርዳታ ለመስጠት የሚያሳይ ብዙ ምልክት እንዳልተገኘ የጫኑት ይህን ያህል እርዳታ እንዳልተገኘና እንደው ሀማስን ለመደገፍ ያላቸውን ከሀማስ ጎን መቆማቸውን ለማስታወቅ እንጂ ህዝብን ለመደገፍ ለንጹህ ህዝብ ለመቆም ተብሎ እንዳልሆነ የእስራኤል የውጭ ጉዳይ ሚኒስትር ባወጣው መልእክት ገልጿል። ከዚህ በፊት የነበረውም እንደዚህ እንደሆነ ነው የገለጸው። ይህ እንግዲህ ምናልባት አሁን እስራኤልን በዓለም አቀፍ መድረክ የሚቀርብባትን ተቃውሞ በእርግጥ ሊያጠናክረው ይችላል። የእስራኤል ባህር ኃይል ግን ዓለም አቀፉን ህግ ጠብቆ ዘመቻውን እንዳካሄደው እና እንዳልከው ምንም አይነት ጉዳት እንዳልደረሰ ነው እስካሁን ድረስ ባለው እንቅስቃሴ የሚገለጸው። እንግዲህ ተደጋጋሚ ነው እስራኤል ለወደፊትም የሚጠብቃት አይነት ፈተና ሊሆን ይችላል። የመጨረሻ ነው ብለን አናስብም እንዳልከው።
1: እንግዲህ ያው በዚሁ መቀጠል ነው። ፈተና ይኖራል። ፈተናው ምንም የሚያስፈራ ነገር አይደለም። ሌላው የሰሜን እስራኤል ጉዳይ አሁንም እንደቀጠለ ነው። ትላንትም አንድ ወታደር በአሸባሪ ጥቃት ተገድሏል እና አስረኛ ወታደር መሆኑ ነው የተኩስ አቁም ስምምነት ከተፈረመ በኋላ። ትላንትም ራክፈን በተባለው ቀላል ድሮን የቆሰሉ ሰዎች አሉ በሰሜን እስራኤልና ይህ ሁኔታ በጣም መቀጠሉ አሳሳቢ ነው እየተባለ ነውና መቼ ነው መፍትሄ የሚገኘው ይላሉ ብዙዎች።
0: መፍትሄ እንደውም አሁን ሊባኖስና እስራኤል እንደውም እንደገና ተገናኝቶ ለመወያየት የሰላም ድርድር ላይ ለመድረስ ይባስ ያው እንግዲህ በታቀደው መሰረት በሂዝቦላ ይህን ያህል ጥቃት እያደረሰ ሁለቱ ሀገራት አሁን የሰላም ድርድራቸውን እንደቀጠሉ ነው የሚነገረው። እንግዲህ የተኩስ አቁም ስምምነት በሚል ጥላ ስር ነው የሆነ ሁሉ ነገር እየሆነ ያለውና ትናንት የህይወት መስዋዕትነት የከፈለው ወታደር እንዳልከው ትናንት ጧት ማግላን የተባለው ኮማንዶ ክፍለ ጦር አባል ነው። የሻለቃ ኢታማር ሳፒር ይባላል። ተጠባባቂ ወታደር

0: 27 ዓመት እድሜ ክልል የሚገኝ ማሊ የተባለው ሰፈር ኗሪ ነው። በሚኒያሚን አካባቢ ዛሬ 10 ሰዓት ላይ ቀብር ስነ ስርዓቱ ይፈጸማል ተብሏል። በሚያሳዝን ሁኔታ ምናልባት እንግዲህ ወይ የለየለት ጦርነት ሆኖ መከላከያ ሰራዊቱ ጠልቆ ገብቶ የለየለት ጦርነት አላካሄደ ወይ ደግሞ የሰላም ስምምነት ተብሎ ሰላም የለም መከላከያ ሰራዊት ህይወት መስዋዕትነት እየከፈለ ነው። እንግዲህ የተኩስ አቁም ስምምነት ተብሎ 10 ወታደሮች ህይወት ማለፍ መስዋዕትነት መክፈል ከዚህ በላይ ምን ጦርነት አለ? የሰላም የተኩስ አቁም ስምምነት የሚለው ነገር አሁንም እንዳለ ነው። አስቸጋሪ ነው። አንዳንድ ጊዜ እንግዲህ እስራኤል እንደው ከአሜሪካ ውሳኔ ነጻ ሆና የሆነ ቆረጥ ያለ እርምጃ ቢወሰድ መልካም ነው። የሰሜን እስራኤል ነዋሪዎችን የዕለት ከዕለት ህይወትም እያየን ነው። በጦርነት ጥላ ስር ነው ያሉት እና አስቸጋሪ ነው። ችግሩ በቅርቡ የሚፈታ አይመስልም።
1: ድርድሩም እንደው እኔ የምጠቅሰው ይሄንን የምገልጸው ዝም ብሎ የሊባኖስና እስራኤል የሰላም ድርድር እንግዲህ ሙሽራዋ በሌለችበት ሚዜውና ሙሽራው መሄድ ነው ብዬ ነው ማስበው። ምክንያቱም ዋናው ተጠያቂ የሚሆነው ተኩስ የሚከፍተው ሂዝቦላ እስካልተጠቃለለ ድረስ በባዶ በጨፈሩ ዋጋ የለውም ብዬ ነው ማስበው። በራሴ እይታ ነው። ለማንኛውም የሆነው እናየዋለን ወደፊት።
0: የሊባኖስን ጥቅም የማስጠበቅ ሁኔታ ያለ ይመስላል። በአብዛኛው እንግዲህ ሊባኖስ ላይ ጉዳት እንዳይደርስ ይመስለኛል አሁን ሂዝቦላ ላይ ብቻ ትኩረት ተደርጎ ጦርነቱ ይካሄድ። እናንተ ተስማሙ የሚለው ነገር ያው መከላከያ ሰራዊቱን ከባድ መስዋዕትነት እያስከፈለ ነው ያለው እናያለን በሂደት። ሌላው የአሜሪካና ኢራን ጉዳይ አለ። እንደው ባጭሩ እንዴት ነው እነዚህ ሁለቱ ሀገራት በጣም በከረረ ውጥረት ውስጥ ነው ያሉ፣ ግን ደግሞ የሰላም ስምምነት ይደረሳል የሚለው ነገር አሁንም እንዳለ ነው። ሰጠኝ
1: አንድ ነገር አይቀሬ መስሎ የሚታየው ጦርነቱም ያው አሜሪካ በዚህ ሁኔታ ኢራን አሸንፍ ያለሁ ብላ ራሷን የልብ ልብ ተሰምቷት ትተዋታለች ብዬ አላስብም። ግን በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነት እንዲመለስ አይፈልጉም የሚሉ አካላት አሉ። እንደውም የተኩስ አቁም ስምምነት እንደተጀመረ በአፕሪል ወር አካባቢ ነው ብዙዎች ሲገልጹ የነበረ እና አሁን ደግሞ ከሁለት እስከ ሶስት ቀናት እድሜ ሰጥቻለሁ ለድርድሩ የዚህ የመካከለኛው ምስራቅ ሀገራት የተወሰኑ በጠየቁት መሰረት ሶስት ቀን ያክል ሰጥቻለሁ ብለዋል። በሶስት ቀን ምን ያክል ውጤት ሊመጣ ይችላል የምናየው ይሆናል። በኢራን በኩል የአቋም መላላት እየታየ እንደሆነ አንዳንድ ዲፕሎማቶች ገልጸዋል። ምናልባት ጦርነቱን ሲፈሩ እንግዲህ ለሰላም እጃቸውን ከሰጡ መልካም ነው። ነገር ግን ኢራናውያን በራሳቸው አሁን የበለጠ የተተማመኑ ይመስላል። በጣም በቢሊዮን የሚቆጠር ዶላር የሚገመት ኪሳራ በአሜሪካ የጦር ሰፈሮች አድርሰናል ብለው ነው የሚገምቱ። እርግጥ ነው ብዙ ጉዳት አደርሰዋል። ግን ያው በትክክል ባይገለጽም የነበረው ጉዳት ያ የልብ ልብ የሰጣቸው ይመስላል። በእስራኤል ላይ እንኳን ያደረሱት ጉዳት የተወሰነ ነው። እንግዲህ ያለው ሁኔታ እናያለን።
0: አዎ፣ ሌላው ባጭሩ እንደው የምንመለከተው ሰጠኝ ካለኝ ጊዜ አንጻር ሶማሌላንድ በእስራኤል እንግዲህ በኢየሩሳሌም ኤምባሲ ጽሕፈት ቤቷን ልትከፍት መሆኑን መረጃዎች እየወጡ ናቸው። በቅርቡ ነው እስራኤል ለሶማሌላንድ እውቅና የሰጠች ራሷን የቻለች ሀገር ናት በሚል እንግዲህ እስራኤል የመጀመሪያው አንድ ሆነች ነው የሚነገረው። ሶማሌላንድ ይህን በደስታ ተቀብላ አሁን ኢየሩሳሌም ኤምባሲ ጽሕፈት ቤቷን ልትከፍት፣ እስራኤልም እንደዚሁ በሶማሌላንድ ኤምባሲ ጽሕፈት ቤት እንደምትከፍት እየተነገረ ነው። የሁለቱ ሀገራት ግንኙነት እንደው በአካባቢው በአፍሪካ ቀንድ አካባቢ ምን አይነት ተጽዕኖ ይፈጥር ይሆን? ለእስራኤልስ ያለው ጥቅም ሊሆን ይችላል?
1: ትልቅ ችግር ይፈጥራል። ያው እንደሚታወቀው ዋናዋ ሶማሌ የሶማሌላንድን ሀገርነት አልተቀበለችም። እንደውም ሌላው ይቅርና በሶማሌላንድ ውስጥ የባህር ክልል ወይም ደግሞ ወደብ ለማግኘት ኢትዮጵያ እንኳን ያደረገችው ጥረት በጣም በተቃውሞ መቆሙ እናውቃለን። አሁን ደግሞ እስራኤል በዛ አካባቢ ተጽዕኖ ስትፈጥር ችግር መፍጠሩ አይቀርም። በተለይ ደግሞ ለሶማሌላንድ እውቅና መስጠት ነውና ይሄ ችግር ይፈጥራል ብለን እናስባለን። ነገር ግን የአንድ ሰሞን ጫጫቴ ሆኖ ይቀራል። እስራኤል እንግዲህ በአርጌሳ ኤምባሲ ጽሕፈት ቤቷን ተከፈተች፣ እነሱ ደግሞ በኢየሩሳሌም እንዲያውም ብዙዎች በቴላቪቭ ነው። በኢየሩሳሌም ኤምባሲ ጽሕፈት ቤታቸውን ከከፈቱ ለእስራኤል ትልቅ ድል ነው። በዛ አካባቢ የቀይ ባህርን አካባቢ ለመቆጣጠር ብዙ የአፍሪካንም የመካከለኛው ምስራቅንም ስትራቴጂካዊ ቦታ ነው። ለእስራኤል ብቻ ሳይሆን ለእስራኤል ወዳጅ ሀገራት ጥቅም የሚያስገኝ ነውና ጥሩ ነው ብዬ ነው ማስበው። ምጨምረው ታለ
0: ጥሩ ነው ብዙ ምጨምረው የለም እንዳልከው እንግዲህ ሁለቱ ሀገራት ግንኙነት በዚህ ተደሰቱም አሉ፣ በጣም ደግሞ የከፋቸውም አሉ። ሁኔታውን በቅርብ ርቀት የሚከታተሉ እነ ቱርካው ሌሎችም ሀገሮች ግን ኢትዮጵያና የተባበሩት የአረብ ኤምሬት ከእስራኤል ጋር እንደሆኑ ይነገራል። እንግዲህ ከራሳቸው ጥቅም አንጻር ይሆናል እንዳልከው ትልቅ ለውጥ ሊፈጥር ይችላል በዛ አካባቢ። ዞሮ ዞሮ የአንድ ሰሞን ጩኸት ሊሆን ይችላል እንጂ ለእስራኤል እንደው በቅርቡ ጥሩ ባይሆንም ግን በዘላቂነት በጣም ስትራቴጂክ የሆነ ቦታ ነው ለእስራኤል መከላከያ ሰራዊት፣ በተለይ ከኢራን ጋር ላለው ትልቅ ችግር እስራኤል እንግዲህ በዛ አካባቢ በቅርብ ርቀት ለመቀመጥ የሚያመቻት እንደሆነ ነው የሚነገረው። በሂደት ያለው ሁኔታ እናያለን።
1: ጥሩ ነው። እሺ፣ እናመሰግናለን።

0: ወርቅነሽ አሁን ከአድማጮች ጋር ውይይት ምናካሄድበት ሰዓት ነው። አቶ ባበይንየው በስልክ መስመራችን ይገኛል። ባበይ እንደምን አደርክ?
1: እንዴት አደራችሁ? ጋም ላንተ፣ ለሁሉም ለአድማጮች፣ ለወይዘሮ ወርቅነሽ እንደምን አደራችሁ?
0: ደህና ነን። እንግዲህ ሰላም ነው ለጊዜው። የመካከለኛው ምስራቅ ለጊዜው ሰላምነቱን ማየት ነው። እንግዲህ በአንዳንድ ደርሰ ጉዳዮች እንወያያለን። ምርጫው እየቀረበ ነው። በእኛ ህብረተሰብም ዝግጅት አለ። እንደው እንደ ሀሳብ ምን ቢሆን የተሻለ ነው ለወደፊት እንደ ውጤት ለማምጣትና በህብረተሰባችን ውስጥ ያሉ ችግሮችን ለመፍታት?
1: በመጀመሪያ ደረጃ በሰላማው አሳድሮ ለዚህ ሰዓት ላበቃና መላክ ምስጋና ይድረስ። ከዚያ በመቀጠል ትናንት በፊት ለሞቱት ወታደሮቻችን፣ ከዚያ በመቀጠል ስለ ፖለቲካው እንግዲህ
0: እስኪ ትንሽ ስልኩን ቀረብ አድርገው ባቤ፣ በደንብ እየሰማን
1: ደርሷል። ጊዜውም ደርሷል ግን መንግስት
2: ባበይ ክሊታ አይለህም መሰል በደንብ እየሰማን አይደለም
1: አለን ብለው ሀረድሞች እየተታገሩ ነው።
2: እየሰማን አይደለም።
1: ሆኖም ሰዓቱ
0: ባበይ ይሰማል።
1: ምንም ምንም ችግር የለም። ያው ደርሷል።
0: ባበይ
1: ሰማን
0: አለ።
1: በተለይ በእኛ ህብረተሰብ ላይ በዚህ ፖለቲካ የታወቀ ነው። ሁሉም የመሽኮትኮት ነው። መጨረሻ ላይ ግን አይዟችሁ በርቱ እያሉ ያደርጋሉ። መጨረሻ ላይ ግን ሳይገቡ ይቀራሉ። በአጋጣሚ ሆኖ ደግሞ ባልታሰበበት ቦታ ላይ ደግሞ ገብቶ ደግሞ እድላቸው ቀንቶ ይገባሉ።
0: ባባይ ትሰማናለህ?
1: የሰማ ነው።
0: ቅድም ስልኩ በደንብ በጥራት አይሰማንም ነበር። አሁን ደህና ነው። አሁን ባለበት ሁኔታ እናግረን። እሺ።
1: እና ዋናው በመጀመሪያ ደረጃ በሊኩድ ባለው የፕራይመርስ ምርጫ ስላለ ያው ጥልህለፍ ስለሆነ እንግዲህ ማን እንደሚወዳደር ተወሰኑ ወደ አምስት ነው እንደዚያ እንዳሉ ነው እኔ እንደምሰማው። ሁኔታው በየእንትኑ እንደሚጠጻፉት እንደማየው ልክ እንደዚያ ነው። ግን እነዚህ ሰዎች አሁን አምስት ወይም አራት ሰዎች ይሄን ነገር እነሱ ተቀምጠው ውሳኔ ባለው በህብረተሰቡ ላይ ተቀምጠው ህብረተሰቡን ሰብስበው በየከተማው ተሰባስበው የህዝብ ምርጫ አድርገው ከዚያም በኋላ ያነሰው አንደኛ ደረጃ ሁለተኛ ደረጃ ብለው ቢገቡ ይሻል ነበር። አሁን ያኛው የተወሰነ ቤተሰቡን ይዞ ይሄዳል፣ ይሄኛው የተወሰነ ቤተሰቡን ጓደኛውን ይዞ ይሄዳል። መጨረሻ ላይ አንድም ነገር ሳይፈጸም ልክ ከዛሬ አራት ሶስት አመት ተኩል በነበረበት ምርጫ የዚህ አይነት ዘዴ ይፈጠራል። ያነ ከመሆኑ በፊት አንደኛ እኛ ነን በፖለቲካው ጉዳይ አንድ ነገር በማታረገው ቁጥር የእኛ ሰው ቂም ነው የሚለቃቀመው። እኔን ሳትመርጠኝ ቀረህ፣ ለምን ይሄን ተናገርክ እየተባለ ያን ነገር ሊሆን ይችላል። እነሱ መጀመሪያ ላይ ማድረግ ያለባቸው እርስ በርሳቸው ተስማምተው ለእኛው ህብረተሰብ አንድነታቸውን አጠናክረው መሄድ ያስፈልጋቸዋል። የራሳቸው የውስጣቸው ችግር እንኳን ቢሆን ያንን የውስጣቸውን ችግር እንደ ችግር አድርገው ቆጥረው ተስማምተው ካልሄዱ በስተቀር ተመነጣጥዘው ሂደው እኔ ለራሴ የራሴ ያለኝ መራጭ እኔ ራሴ የራሴ መራጭ ያለኝ ብለው ቢሄዱ እንደማይገቡ ይሄ ግልጽ ነው።
2: ቢገቡም እኮ ባበይ ነው ቢገቡም እኮ ስራ ይሰራሉ ብሎ ማሰብ ይከብዳል። ለገቡ በኋላም ካልተስማሙ ሁሉም የየቤቱን ፍላጎት ነው ክነሴቱ ላይ ሊያቀርበው የሚችለው።
1: ይሄ እኮ ወይዘሮ ወርቅነሽ በመጀመሪያ ለመስራት የሚታገል ለህብረተሰቡ ለመስራት የሚታገል ሰው መንገዱ ክፍት ነው። ዝግ አይደለም፣ ዝግ አይደለም። ማስጨነቅ ይችላሉ። ዋናው ያነ እዚያ ቦታ ላይ ትኩረትና እንትን ያስፈልጋል። ህጀ ዝም በየራሴን ኪሴ ማሞቅ ከሆነ ምን ትርጉም አለው? ይሄ ህብረተሰቡን ያለማገልገል ሁኔታ ነው። አሁን መስታሁን ድረስ
0: ምን ይሆን አሁን እንደተቀስከው ለወደፊት በተለያዩ ፓርቲዎች የሚገቡ አሉ እንሰማለን የተዘጋጁም ያሉ ቦታ የተሰጣቸውም እንዳሉ ይነገራል። የተለያዩ ፓርቲዎች እንግዲህ ምርጫው 5 ወራትን ያክል እየቀረው ነውና በምን መልኩ ቢሄዱ ነው ውጤታማ ሊሆንም ይችላል? አንዳንድ ጊዜ ብቻችን እንሄድ የሚሉ ሰዎች አሉ። ያ ደግሞ ውጤት ያመጣ አይችልም፣ ከሌሎች ጋር አብረን ተጣምሮ መሄድ ጥሩ ነው ይላሉ። በሌላ በኩል ደግሞ ተገብቶም የህብረተሰቡ ችግር ምን ያክል ተፈቷል የሚለውም ሌላ ጥያቄ ነውና ለወደፊት እንደ መፍትሄ ሐሳብ ምን ትላለህ?
1: መፍትሄ ሐሳቡ የሚመጣው የራስ የግሉ ኃይልና ትኩረት ነው። ከገቡ በኋላ የራሳቸው የኃይልና ትኩረት ነው እንጂ ሳይገቡ ቦታ የተሰጣቸው ሰዎች እንግዲህ ምናልባት ለነሱ ዚያር ይቀናቸው ነው። ቅርብ ቦታ ከሰጧቸው ምናልባት ሊገቡ ይችላሉ። እኛን አይፈልጉንም። ባለፈው ከዛሬ ስንት አመት አካባቢ ነው እኔ ሽሎም ሞላ የተናገረው ነገር አለ። እኔ በወገኔ ላይ ማቆሜ ጥሩ ስለሆነ መግባት እንትን አለኝ ብሎ የተናገረው ነገር አለ። ዋናው ነገር እነዚያ ሰዎች ደህና ቦታ አግኝተዋል አላገኙም የሚለውን ውሳኔ ነው መሄድ ያለብን። ቅርብ ቦታ ነው ወይስ ሩቅ ቦታ ነው የሚለውን ነው እንጂ መያዝ ያለብን። ዝም ብዬ ከዚህ መፍለጋ ቀርብ ያለሁና እኔን ምረጡኝ ይላል። ለምን እዚያ ቦታ ላይ ለመድረስ ግን ዋናው የዚያ ቦታ ላይ ሰከሩ ከየት ላይ ነው ያነ ሰው ይገባ ላይ ይገባም የሚለው አሰከሩ ምን ያህል ሊያመጡ ይችላሉ የሚለው ግንዛቤ ማስገባት ይቻላል። ይሄ የመራጩ ስርዓት ነው። ግን ዋናው ላይ እነዚያ ሰዎች ለኛ ለህብረተሰቡ ይጠቅማሉ አይጠቅሙም የሚለው ነው ወሳኝ መሆን ያለበት። አይተናል እኮ 3 አመት ተመናምን እኮ አይተናል። ምንም ነገር ያየነው ነገር የለም። ራክ በቲክቶክ ወጥተው ካለማ ድረቅ በስተቀር ምንም ያየነው ነገር የለም። ህብረተሰቦቻችን ምን አገኙ?
0: የተሰሩ ነገሮች የሉም። ለህብረተሰቡ
1: ምንም ነገር የተሰራ ለብዬ ማምነው ነገር የለኝም። እኔ አንድም ነገር አላየሁም። የኛ ህብረተሰብ በተመራጮች ላይ እምነት የለውም። እምነት የለም። ምንድነው እምነት የሌለው? ተሰርቶ ሁኔታው ታይቶ ያነ ነገር ለኛ ህብረተሰብ ጋሽ ሰጠኝ ወርቅነሽ እሱ ካሁን ቀደም ስንት አመት ነው ከመጀመሪያ ከወታደሩ ከተማ ተደበደበ አንስቶ እስካሁን ድረስ ያለው ልጆቻችን እየሞቱ መፍትሄ አልተገኘበት መንገድ አለ? ይሄን መፍትሄ ማድረግ ምን ይችላል? አንደኛ በጠቅላይ ሚኒስተሩ ላይ፣ ሁለተኛ በፍርድ ቤት ነው። ጠቅላይ ሚኒስተሩ ብቻ ሳይሆን ፍርድ ቤት ከፍተኛ ችግር በእኛ ላይ ጥሎ ነው ያለ፣ ጠባሳ ነው ጥሎብን ያለ። ይሄንን ጠባሳ ለመውጣት ህብረተሰቡ ትልቅ ሚና መሰራት አለበት። እኔ አሁን ባለፈው ዕለት ተናግረዋለሁ። ባለፈው ዕለት ይሄን ልጅ እነዚህ ልጆች ወንድሞቻችን ተነጥለዋል ተገለዋል በወገኖቻችን እጅ። በዚያ በኩል ለጊዜው ተንጫጭተን እንደተልባ በኋላ ላይ መቀነስ ይመጣል። እየቀነሰ ነው የሚመጣው።
0: እየቀነሰም መጣል እየቀነሰም መጣል ያልነው የፈራነውም ነገሮች እየተቀዛቀዙ የመጡበት ሁኔታ አለ።
1: ይኸውልህ 2 አመት 3 አመት እነሱ አንድ ነገር ተነካብን ብለው በየሳምንቱ ቦታውን እየዘጉ ነው ሲያስቸግሩ የኖሩ። ጦርነቱ ብቻ ያልገደባቸው ሰዎች ነው የነበሩ። በዚህ ስራ ላይ የኛ ፖለቲከኞች ምን አደረጉ ብለህ መጠየቅም ያስፈልጋል። ስለዚህ ነው ዋናው ወሳኙ ትልቁ መሰረቱ እኛ እንደኔ አሁን ለህብረተሰቡ ይሄንን ነገር ማስተላልፈው እኛ ወገኖች የፖለቲካ ተጠቃሚ ያልሆነ ሰዎች በየከተማው ፖለቲከኞች አሉ ሀበር ማጣ እነሱ ህዝቡን ከመስጣራ ጋር እየተገናኙ የሚፈጠረውን ችግር ልባት ማድረግ ያስፈልጋል። ካሁን ቀደም በረሆቦት እንደነበረው ነው ያስታውሳለሁ። በአገራችን ምንድን ነው የሚባለው ሮንድ ነው አሁን ልክ እንደዚህ አይነት አሁን መጪው የልጆች ይሄው እንትን ኮፈሻ ጋር ወል እየመጣ ነው። በዚያን ሰዓት ብዙ ችግር ሊመጣ ይችላል። ያን ለማድረግ ከፖሊስ ጋር ሆኖ እነዚህ ልጆች የት እንደሚያመሹ እነዚህ ልጆች የት እንደሚሄዱ ክትትል ማድረግ ያስፈልጋል። የኛ ህብረተሰቡ ወገኑ ልጁን መጠበቅ ያስፈልጋል። ያ ካን ሆነ የባሰ ችግር ሊመጣብን ይችላል። አሁንም ደግሞ ዝሮ
2: ባበይ ብዙ ችግር አለ። እንግዲህ ግን መቼም በህዝብ መርጧቸው ክነሴት የገቡ ወገኖቻችን ህዝቡ የተለያየ ፍላጎት አለው እንደምታውቀው የተለያየ ፍላጎት እያንዳንዱም ወይም በቡድን ቢባል አለና እንደውም ልባችን ውስጥ ያለው ፍላጎት አልተሰራም ብለን ደግሞ አረ ምንም ስራ እየተሰራ አይደለም ዝም ብሎ ነው የተቀመጡ ማለቱ ጥሩ አይደለም። የተሆነ የተሰራ ስራ ካለ የተሰራውን ማበረታታት ግድ ይላል። ግን አንድነት ይኖራቸው ተጨማሪ ስራ ይስሩ በተለይ አንድነት ኃይልን ስለሚፈጥር አንድ ላይ ተጣምረው ቢንቀሳቀሱ ጥሩ ስራ ይሰራሉ በሚለው ዙሪያ ብንነጋገር መልካም ነው እንጂ የሰሩትንም መርሳት መካድ አይገባም።
1: እንግዲህ አንድነት አለመኖራቸውንማ በባዳ ላይ ምን እንደሚሆን እያየን ነው እኮ። ዛሬ ተክሾረት ብዙ ነገር የሚጻፈው ሁሉንም ምንም ማንኛው የጻፈው ሳይሆን በባዳ ላይ የሚታየው ሁኔታ አለ። የአንድነት አለመኖር የራስና የራስን የኔን አንተ ስማ የኔ ያንተን እኔ አልሰማም ይሄ እንኳን የምናየው ነገር ነው። ምንም እንትን አይደለም። ለዚያ ነው እነዚህ አረዴው ሞች አሁን መታያቸው ነው። ይሄን ካላደረጋችሁልን እኛ ይሄን አናደርግም። ይሄንን ማድረግ እኮ መብት አላችሁ። ይሄን ካላደረጋችሁ ለነኩ እኛ ተክነሴቱ ምን አስቀምጠን ብሎ የመናገር መብት አላችሁ እኮ። ለውጥ እንዲሆን እኮ እኔ ኪስ ላሞቅ አይደለም የመጣሁኝ። እኔ ወገኔንና እነሱ ለኛ ብቻ ተብሎ አይደለም የተመረጡ። በርግጥ ያው ሀበር ክነሴት ሲባል ሁሉንም ህብረተሰብ ያቀፈ ነው። ግን የመጀመሪያ ቀዳሚ ክፍሉን የራሱን ወገን ይህን ካላደረጋችሁልን እኔ እዚህ ኪሴ ለመቀመጥበት መንገድ የለኝም ብሎ መናገር ይችላሉ እኮ።
0: አዎ ጥሩ ነው ባባይ። ሀሳብህ ጥሩ ነው። እንግዲህ ያለውን ሁኔታ ደግሞ በቀጣይ የበለጠ ምርጫው እየተቃረበ ሲሄድ በደንብ እናወራበታለን እናጋግርበታለን። የተነሱ ነጥቦች አሉ። የተሰራ ነገር ካለ እናበረታታ፣ ያልተሰራ ደግሞ መወቀስ ካለበት የህዝብ ተመራጭም ያው ህብረተሰቡ የሚያነሳቸውን ቅሬታዎች ልብ ማለት ይገባል። እናመሰግናለን። መልካም
1: መፍራቱ እዚች ላይ ጋይሰጠኝ አንድ ነገር መናገር ምፈልገው በተለይ የኛ ድርጅቶች ያለ የምንጠራቸው ሰዎች አሁንም ለህብረተሰቡ እኔ እንደው ይሄንን ነገር ምናገረው በቤተሰፈር ላይ በእያንዳንዱ ይሄ ፕሮጀክት ሎሚ የተለያዩ ድርጅቶች አሉ። እነሱ ለልጆች የተጠናከረውን ትምህርቱ ከፍ ያለውን መምረጥ ብቻ ሳይሆን ትምህርቱ የደከመውን እንዲያጠናክሩ ነው በትምህርት ደረጃ ላይ እኔ ልመና ማቀርበው።
0: በጣም ጥሩ ሀሳብ ነው። በዚህም ዙሪያ በሰፊ እንወያይበታለን። ባንበይ መልካም ቀን።
1: መልካም ቀን ይሆንላችሁ። መልካም ሀግ በዓሉንም በሰላም ተቀብለን ምንሸኘው አድርገን ሰላሙን ጊዜ ያምጣልን።
0: አሜን።
2: እናመሰግናለን። መልካም በዓል። አሁን ደግሞ ስልክ መስመራችን ላይ አቶ ኡሪ ከበደ ጀምር መንግስቴ፣ መንገደኛው ጋዜጠኛ አክቲቪስት፣ ብዙ ነገር እንግዲህ ማህበረሰብ ተንቀሳቃሽ ነው። ጤና ይስጥልን፣ እንደምን አደርግ?
3: ጤና ይስጥልኝ ወርቅነሽ፣ እንዲሁም ሰጠኝ ዘመነ፣ እንደምን አላችሁ ለአድማጮቻችን? አሁን ከኔ በፊትም ለነበረው ለአቶ ባበይ የአነሳቸው ነጥቦች በጣም በእውነት ጥሩ ናቸው እና ሁሉ አስቀድሜ ደግሞ ሀግሻቦት ወይም ደግሞ የሰኔ ማይረር በዓል
0: ምንድን ነው ግን የሰኔ ማይረር? ሰኔ ማይረር ማለት ምን ማለት ነው?
3: ሰኔ ማይረር ማለት እንግዲህ በእውነት የዛሬውን ፕሮግራምም ስለዚህ ነው መነጋገር የፈለግኩትኝ። የሰኔ ማይረር ማለት እንግዲህ ከፋሲካ ጀምረን 49 ቀን እንቆጥርና በ50ኛው ቀን ይህ የሰኔ ማይረር ይባላል። የሰኔ ማይረር ማለት እግዚአብሔር ኦሪትን የሰጠበት ከፋሲካ ከወጡ ጀምሮ ሂደው አባ ሙሴ 40 ቀንና 40 ሌሊት ጸልየው ለምነው ከእግዚአብሔር ጋር የተቀበሉት ሁለቱ የድንጋይ ጽላት 10 ቃላትን የተጻፉበት የአምስቱ የብሔረ ኦሪት ትእዛዞችን የያዘ 10 ቃላት የምንላቸው በሌላ መልኩ ደግሞ በዚህ በኢየሩሳሌም ባገሪቱ እንግዲህ ባሁኑ ደረጃ የመከሩ መከወኛ ነው። አሁን መከሩ እንደምታው ገብቶ ሽንዴው የታጨደንትን ይያለን ያለ እና በሶስት ባላቶች ይሄ ነዶውን ይዛችሁ በአንደኛ በፋሲካ በቂጣው ባል ሙሳቴና ቁርባኔን ይዛችሁ በሁለተኛ ደረጃ በዚህ በሃጋሻው ወት ሃጋ ቀጥር ማለት የመከር መከተቻው ኦሪት የተሰጠበት ትዛዝን የተቀበለበት ተብሎ እንደገና ደግሞ በሱኮት በዳሱባል ባዶጃችሁን አትታዩ እኔ ከመረጥኩት ቦታ ከመቅደሴ ያላችሁን ያፈራችሁትን ሀብትም የመጀመሪያውን አስመርቁ የሚልበት ነው። እና ስለዚህ ይሄ ሰኔ ማይረር እኔ አሁን ዛሬ እንግዲህ ወደ 68 አመት እየደረሰኝ ነው እና
2: ግናት ወሰነ ነበር
3: እኔ ግን አሁን እኔ 38 ጎልማሳ ነው
2: ወጣቱ ጎልማሳ ነኝ
3: እና የኔ ወላጆችም ልክ ከወላጆቻቸው ተቀብለው እኔ እንደ ተወለድኩ ጀምረው እስካሁን እስከ ልፊተ ሞታቸው ድረስ በሰማይ ነብሳቸውን ይማረው ይዘክሩት እንደነበር አሁን እኛም በትንሹ መቼም እንግዲህ ስንደራጅ ትልቅ መሆን ስንችል ያው ይሄን ባልም ያው እኔ ተቀብዬ አባቶቼ እናቶቼ እንዳቆዩት ይሄን ባልም ልዘክረው ፍላጎት አለኝ። በትንሹም ያው ጸሎት ቤት እየሄድን እናስመርቃለን እኔና ቤተሰቦች ወንድሞች እህቶች እና ይህ ባል እኔ ማለት የምፈልገው ሰጠይ ሞርቅነሽም በተለይ ይህን ባል ከልጅ ልጅ የመጣ ከወሪት የተጻፈም ቢሆን አባቶቻችን የሃይማኖት መሪዎች ለአባቶቻችን ለእናቶቻችን አስረድተው ይሄ ባል የኛ ከእግዚአብሔር የተሰጠ ነው የኦሪትን ትእዛዝ የተቀበልንበት ስለሆነ በጣም ትልቅ ባል ነው። በዚህ ደግሞ እንደምታዩት የውሃ መራጫ የልጆች መደሰቻ መስሎ ይታያለኝ። ግን በተለያየ መልኩ ይህን የታጨደውን እንኳን ሌላ ቀርሙን በሙሉ አትጨዱት ይህን ቀርሙን ለድሆችና ለወፎች ይሁን ተብሎ ሁሉ ትእዛዝ ያለበት ነው እና ይህን ለልጆች ማስተላለፍ ያስፈልጋል። እዚያ በእውነት በመጀመሪያ ከመግቢያው እንዳላችሁት ያ የሞተ ወታደር አስረኛ ቁጥር በሊባኖን ነብሱን እንዲምረውና መጽናናትን እየተመኘሁ ሌላው ደግሞ በዚህ በቱርክ የመጡት መርከቦችን አሁንም እስራኤል በዚህ አይነት ደረጃ መቀጠል አለባት ወደ ኋላ ማለት የለባትም። ከዚያ ደግሞ ባበይ ካለው ወንድም ባበይ ካለው በፕሮጀክት ሎሚ የተለያዩ ድርጅቶች ለልጆች የሚሰጡትን ትምህርት ለጠንካራዎች ብቻ ሳይሆን ለትንሽ በትምህርት ደስ ትላሉትም ብለሃለይ እና የምትሰማይ ከሆነ ፕሮጀክት ሎሚ አጠቃላይ የሚሰጠው ከሰባተኛ ክፍል እስከ 12ኛ ክፍል ላለው ደካማ ነው ብርቱ ነው ሳይሆን ለሁሉ ይሰጣል። ግን
0: ምናልባት የባበይ ሐሳብ እንደዚህ ትንሽ ድጋፍ የሚያስፈልጋቸውን መደገፉ ጥሩ ነው ነው የሚልና እንደዚህ አይነት ነገር መሰራት ያለበት ነው።
3: አዎ ተቃውሞ አይደለም ልደግፈውና ላብራራለት ፈልጌ ነው። አሁን ስላ ሰኞ ለተም እንደዚህው የወላጆች ስብሰባ ነበርነ በተለይ ልጆች የፕሮጀክት ሎሚ ተጠቃሚ ከሆኑት እና ይሄን ሁሉ ጠይቀው ነበር። ይሄ ምን አለ መሰለ ሰጠይ ሞርቅነሽም አድማጮችም ለምሳሌ 27ኛ ክፍል ጀምሮ እስከ 12ኛ ክፍል ላለው እንደ መጠኑ እንደ ችሎታው በተለይ የሂሳብ የእንግሊዘኛ ችሎታቸው የበለጠ እንዲዳብር ችሎታቸው በጣም ከፍ ያለ ነው። ግን ፍላጎታቸው ለማጠናከር እኔም የሥራ ባልደረቦችም የትምህርት ክፍልም አብረን በመደራጀት ጥሩ ትምህርት እየሰጠነ ነው የሚገኝ። ሌላው አሁን በኮፌሻ ጋዶን ለልጆች ሁኔታ አሁን በጣም አሳሳቢ የሚሆነው በእውነት ካሁኑ ጀምረን ባለፈውም ተነጋግረናል ምን መፍትሄው ችግሩን ብቻ ሳይሆን መፍትሄው ምን ይሁን የሚባለውን ሰጠይ አንተ ጋርም የሻያው ጋርም ወርቅነሽ ጋርም ሻለቃቸው ጋርም አብረን ተወያይተን ነበር እና ካሁን ጀምረን ይኸው ለአንድ ወር ተኩል ተዘጋጅተን ልጆች በተለያየ መዝናኛ ቦታ በሚሄዱ ጊዜ የወላጅ ገዛ የወላጅ አብሮ መሄድ የሚያስፈልግ መሆኑን እንደገና ደግሞ በተለያየ የትምህርት ዘርፎች ለምሳሌ ማትናስ ወይም ደግሞ የበጋውን የረፍቱን ቀይጣና ምንለዋለ በዚህ ሁሉ አብረው እንዲሳተፉ ማድረግ አስፈላጊ ነው። ሌላው ደግሞ የማህበራዊ ጉዳይ የከተማ ከሰራተኞች በተለይ ከተማ የመዘጋጃ ቤቱ የሚሰጠው ባጀት አለ፣ በመንግስትም የሚወጣው ባጀት አለ። ይሄን ተከታትለን ማስፈጸምና ለጥቅሙ ተጠቃሚ መሆን አለብን። የከተማ ሸንጎ አባላቶች አሉ፣ የክነሴት አባላቶች አሉ። አሁንም አቶ ባቤ በእውነት ያነሳቸው ነጥቦች እናንተም የጠየቃችኋቸው በጣም አበይትና ገንቢ የሆኑ ናቸው። አሁንም መመረጡ ብቻ ሳይሆን ለማህበረሰባችን ይህ አለ ብሎ ማስረዳቱ የእነሱ ፈንታ ነው። የእኛ ደግሞ መራጮች ከመረጥነ በኋላ መርጠነዋል እነሱ መርጠናታል እነሱ ይስሩልን ማለት ሳይሆን ምን ሰራችሁ፣ እኛ ምን እገዛችሁ፣ ለወደፊት ውስጥ ምን ማድረግ አለባችሁ ብለን መወያየት አስፈላጊ ይሆናል ብዬ አስባለሁኝ። እና ይሄን ይመስላል።
2: ብዙ ርዕሰ ጉዳይ ነው ያነሳው። እንግዲህ ሁሉ እውነትም ሁለገብ የሆነ ነገር ነው ያነሳው። ኦሬ እናመሰግናለን። አሁን ደሳ ስለሆነ ያለን ጊዜ አጭር ነው። እንግዲህ ብንቀጥል ውይይቱን ደስ ይለን ነበር፣ ግን ጊዜያችን አለቀ። ስለ ሰኔ ማይረር ወይም ስለ ሀክሻቦት ከሃይማኖት አባቶች ጋር በሰፊው እንወያያለን። ከአንተ ጋር ለነበረን ውይይት እንግዲህ በጣም ነው የምናመሰግን። የሰጠው ግንዛቤ ሰፊ ነው በበዓሉ ዙሪያ። እናመሰግናለን። መልካም ቀን ይሆንልህ።
3: እኔም በጣም አመሰግናለሁ። የዛሬ አመት ደግሞ ቸር አድርሰን ይህን ደግሞ ግብግብ ያለውን ጦርነት በዚያው በሚፈክሩበት ከዚያው የውሃ ሽታ አድርጎ ያብርዳቸው እላለሁኝ። አመሰግናለሁ። መልካም
0: ጥሩ ሀሳብ ነው። መልካም ቀን።
2: መልካም ቀን።
0: ጥሩ እንግዲህ ተከበራችሁ አድማጮቻችን፣ የጠዋቱ ፕሮግራማችን ላይ እየተጠናቀቀ ነው። ለቴክኒክ ባለሙያችን ኢላይ ቤንሻባት እናመሰግናለን። በፕሮግራማችን ለተሳተፉት በሙሉ ለአድማጮቻችን ወርቅነሽ፣ እንግዲህ ቀን አንድ ሰዓት ላይ ደግሞ እንገናኛለን።
2: መልካም ቀን።
0: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተረስተልን ክብራትና ክብራን ልጆች እንደምንወራችሁ እለቱ በብራውን ዘመን አቆጣጣሪ ዮምርቪ ዳሌት በሲቫን ታፕሽን ፔባ እንደውሮፓ ዘመን አቆጣጣሪ ሜ 20 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጣሪ ደግሞ ግንቦት 12 ቀን 2018 ዓመተ ምህረት ነው። የታሪክ ባለሙያችን ያለ ቤን ሻባት ሲሆን የስቱዲዮ ተረኛ ሰራጋጆች ወርቅ ደሸቴና ራህሚም ማላዘርናን በቅድሚያ ማስተናገድ ነው። በዶሊቫኖስ በመካሄድ ላይ ባለው ጦርነት የሻለቃ ኢታማር ሳፒር የህይወት መስዋዕትነት ከፈለ። የእስራኤል ክነሴት እንዲበተን በቀረበው ሀሳብ ዛሬ የመጀመሪያ ዙር የድምፅ ብልጫ ተሰጠበት ተባለ። አሜሪካና እስራኤል የቀድሞውን የኢራን ፕሬዚደንት ማህሙድ አህመዲነጃድ የአገሪቱ መሪ ለማድረግ አስበው እንደነበር ኒውዮርክ ታይምስ ጋዜጣ የዘገበ። ሶማሌላንድ በቅርብ ጊዜ በኢየሩሳሌም የኤምባሲ ጽህፈት ቤቷን የምትከፍት መሆኗን አስታውቃለች። የኢራን አብዮታዊ ዘብ የመሪዎች ጦርነቱ በሀገራችን ላይ ቢታደስ ከመካከለኛው ምስራቅ ውጭ በሚሆኑ ሀገራትም ይዛመታል ሲሉ አስጠነቀቁ። የሚሉት ለሰዓቱ ከለዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በወርቅ ደሸቴ።
0: አመሰግናለሁ ጋሽ ራሚም። በደቡብ ሊባኖስ በሚካሄደው ውጊያ ትናንት ጧት ተጠባባቂ የሻለቃ ኢታማር ሳፒር የህይወት መስዋዕትነት ከፈለ። የሻለቃ ኢታማር ሳፒር በቢንያሚን አካባቢ የማሊ አካባቢ ኗሪ ሲሆን በ27 ዓመት የእድሜ ክልል የሚገኝ ማግላን የተባለው ኮማንዶ ክፍለ ጦር አባል ነበር። የተጠባባቂ ሻለቃ ኢታማር ሳፒር የቀብር ስነ ስርዓት ዛሬ ረፋዱ 10 ሰዓት ላይ በራናና በሚገኘው ወታደራዊ መካነ መቃብር ተፈጽሟል። ሻለቃ ኢታማር የተገደለው በደቡብ ሊባኖስ ካውዛህ በተባለው የክርስቲያኖች መኖሪያ መንደር ውስጥ በእስራኤል መከላከያ ሰራዊት ቁጥጥር ስር በሚገኘው ሽቱላ ከተባለው ሰፈር ፊት ለፊት ሲሆን የሂዝቦላ አሸባሪ በአካባቢው ከሚገኝ የቤተ ክርስቲያን ግቢ በመደበቅ ከውጭ የሚገኙ በነበሩ የእስራኤል መከላከያ ሰራዊት አባላት ላይ በከፈተው ተኩስ መገደሉ ታውቋል። አሸባሪው ሳያመልጥ እንዳልቀረ ከደረሰን ዘገባ መረዳት ችለናል። ይህ በዚህ እንዳለ የደጀን እዙ ወቅታዊ ተጨባጭ ሁኔታውን ከገመገመ በኋላ አሁን ባለው መመሪያ ላይ ለውጥ እንደሌለ አስታውቋል። አሁን ያለው አጠቃላይ መመሪያ እስከፊታችን ቅዳሜ ምሽት የሚቀጥል መሆኑን የደጀን እዙ ባስተላለፈው መልእክት ገልጿል። መከላከያ ሰራዊቱ ወደ ጋዛ ሰርጥ በመጓዝ ላይ የነበሩ ከቱርክ የተነሱ መርከቦችን ሙሉ በሙሉ መቆጣጠሩን አስታወቀ። መርከቦች ላይ የነበሩ 430 ፍልስጤማውያን ደጋፊ ተንቀሳቃሾች ወደ እስራኤል የባህር ኃይል መሸጋገራቸው የታወቀ ሲሆን እስራኤል ከደረሱ በኋላ ከየሀገራቸው ቆንጽላ ጽፈት ቤቶች ጋር መወያየት እንደሚችሉ ተገልጿል። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መልእክት በመርከብ ወደ ጋዛ ሰርጥ በተደጋጋሚ የሚደረገው ጉዞ ለሐማስ ድርጅት ድጋፍ የሚያደርጉ እንጂ ማህበረሰባዊ ጥቅም ወይም ድጋፍ ለመስጠት እንዳልሆነ ገልጿል። በተጨማሪም እስራኤል በዓለም አቀፉ ሕግ መሰረት መስራቷን እንደምትቀጥልና በጋዛ ላይ የተጣለውን ሕጋዊ የባህር እገዳ የሚጥስ ማንኛውንም አይነት እንቅስቃሴ እንደማትፈቅድ የውጭ ጉዳይ ሚኒስትር ባወጣው መልእክት ገልጿል። የእስራኤል ክነሴት እንዲበተን በቀረበው ሐሳብ ላይ ዛሬ የመጀመሪያ ድምጽ ይሰጣል ተብሎ እንደሚጠበቅ ተገለጸ። ጎን ለጎን የክነሴቱ የደህንነትና የውጭ ጉዳይ ኮሚቴ ዛሬ ባካሄደው ጉባኤ በዘመቻ ህጉ ዙሪያ ተወያይቷል። የኮሚቴው ሊቀመንበር ቦአዝ ቢስሙት በውይይቱ ላይ እንደተናገሩት የዘመቻ ህጉን በሚመለከት ለረጅም ሳምንታት ተቋርጦ ከቆየ በኋላ ዛሬ ውይይቱን አድሰናል በማለት ለመከላከያ ሰራዊቱ በጣም አስፈላጊ የሆነውን ህግ ለመጨረሻ ጊዜ ለመደንገግና ለህዝቡ አንድነት ሲባል ማንንም ወደ ጠላትነት የማይለውጥ የቅንነት ሐሳብ ይዘን በጠቅላይ ሚኒስትሩ መመሪያ መሰረት ለውይይት ተቀምጠናል ብለዋል። ቡስሙት በተጨማሪም ጦርነቱ እንዳላለቀ አሳስበዋል። በኮሚቴው የመከላከያ ሰራዊቱ ተወካይ ብርጋዴር ጄኔራል ሻይ ታይቭ የውትድርና አገልግሎት ጊዜው ለ36 ወራት ማራዘሙ የሰው ኃይል እጥረት ላይ ያለውን ችግር እንደማይፈታው ገልጸው አሁን መከላከያ ሰራዊቱ 12000 ወታደሮች እንደሚጎድለውና ከመካከላቸው 7500 የሚሆኑ ተዋጊ ወታደሮች እንደሚጎድሉ ገልጿል። በእስራኤልና በሊባኖስ መካከል የሚካሄደው ድርድር በሚቀጥለው ወር መጀመሪያ ላይ ለተጨማሪ ዙር ሁለቱ ሀገራት ይገናኛሉ ተብሎ እንደሚጠበቅ አላውሳት የተባለው የሳውዲ ቴሌቪዥን ዘገበ። ሁለቱ ሀገራት በጋራ የደህንነትና የፖለቲካ ጉዳዮች ይወያያሉ ተብሎ እንደሚጠበቅ በዘገባው ተገልጿል። እስራኤልና ሊባኖስ የሂዝቦላን ድርጅት ትጥቅ ለማስፈታትና ስምምነት ላይ ለመድረስ በአሜሪካ አሸማጋይነት በተደጋጋሚ ተገናኝተው መወያየታቸው ይታወቃል። የኢራን አብዮታዊ ዘብ ጦርነቱ በሀገራቸው ላይ እንደገና ቢታደስ ከመካከለኛው ምስራቅ ውጭ ጦርነቱ ይሽጋገራል ሲል መዛቱ ታወቀ። የኢራን አብዮታዊ ዘብ ባስተላለፈው መልእክት የሚደርሰው ጥቃት ጠላት በማይጠብቀው ቦታ ላይ እንደሚሆን ገልጾ ኢራን በጦርነቱ ኃይሏን እንዳልተጠቀመችና እውነተኛውን አቅሟን በማህበራዊ መገናኛው ታሮች በሚሰጥ መግለጫ ሳይሆን በጦር ሜዳ ላይ እናሳያለን ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ባሰሙት ንግግር ኢራናውያን ስምምነት ላይ መድረስ ያላቸው ከፍተኛ ፍላጎት ስላላቸው ጦርነቱ በቅርብ ጊዜ ይጠናቀቃል ማለታቸው ታውቋል። በሌላ ዜና የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ወደ ጦርነት ከተመለሰች ከዚህ በፊት ከተወሰደው ልምድና እውቀት አስገራሚ ነገሮችን እናሳያለን ብለዋል። አራክቺ በጦርነቱ ወቅት በአሜሪካ ወታደራዊ አይሮፕላኖች ላይ በ10 ሚሊዮን የሚገመት ዶላር ጉዳት ማድረሷንም በኤክስ ገጻቸው ላይ ባስተላለፉት መልእክት ገልጸዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቀደም ሲል ባስተላለፉት መልእክት ሁለቱም ወገኖች ወደ ጦርነት መመለስ እንደማይፈልጉ ገልጸው ነገር ግን ፕሬዝዳንት ትራምፕ አማራጭ በማጣት ወታደራዊ እርምጃ ለመውሰድ ሳይገደዱ አይቀሩም ብለዋል። አሜሪካና እስራኤል የቀድሞውን የኢራን ፕሬዝዳንት ሙሐመድ አህመዲ ነጃድን የሀገሪቱ መሪ ለማድረግ አስበው እንደነበር ኒውዮርክ ታይምስ ጋዜጣ ዘገበ። የቀድሞውን የኢራን ፕሬዝዳንት እንደገና ለሀገሪቱ መሪ አድርጎ ለመሾም በአሜሪካና በእስራኤል በኩል የነበረው እቅድ የተሰናከለው አህመዲ ነጃድን ከቤት እስረኛነት ለማስፈታት የእስራኤል የአየር ኃይል ጠባቂዎችን ለመደምሰስ ባደረገው ሙከራ ራሱ አህመዲ ነጃድ በመቁሰሉ መሆኑ ተገልጿል። አህመዲ ነጃድ ባለፉት ቅርብ ዓመታት የኢራንን አስተዳደር በሙስና ወንጀል ተጠያቂ እንደሆነ በመግለጽ ከሀገሪቱ መንግስት ጋር ይታገል እንደነበርና የኢራን አስተዳደር በበኩሉ በሙሐመድ አህመዲ ነጃድ ላይ ታማኝነት እንደሌለ ይገልጽ እንደነበር ተገልጿል። አህመዲ ነጃድ በመኖሪያ ቤቱ ላይ ጥቃት ከደረሰበት በኋላ ያለበት ቦታ እንደማይታወቅ ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር በሰው ሰራሽ ክህሎት ወይም AI መሰረት አድርጎ የሚሰራ ያለ ሰው የሚበሩ ተንሳፋፊ ተተኳሾችን ለማክሸፍ ስማርት ሹተር ከተባለው የእስራኤል ካምፓኒ የሚገዛ መሆኑን አስታወቀ። የመጀመሪያ አማራጮችን ያካተተ አጠቃላይ የግዥ መጠን 14 ሚሊዮን 600 ሺህ ሸቀል እንደሚደርስ ተገምቷል። ካምፓኒው ስማሽ ሆፐር የተባለው መዋቅር ከርቀት በመቆጣጠር በአየርና በመሬት ላይ የሚተኮሱ መሳሪያዎችን እንደሚያከሽፍ ተገልጿል። መሳሪያው በዚህ ዓመት በመጨረሻዎቹ ወራት ላይ መከላከያ ሰራዊቱ እጅ ይገባል ተብሏል። ሶማሊላንድ በቅርቡ በኢየሩሳሌም ከተማ የኤምባሲ ጽህፈት ቤቷን የምትከፍት መሆኗን በእስራኤል አዲሱ አምባሳደር መሐመድ ሀጅ አስታወቁ። ጎን ለጎን በሶማሊላንድም የእስራኤል ኤምባሲ ጽህፈት ቤት እንደሚከፈት ተገልጿል። ሶማሊላንድ በኢየሩሳሌም ኤምባሲ ጽህፈት ቤታቸውን ከከፈቱ 7 ሀገራት ጋር እንደምትቀላቀል የተገለጸ ሲሆን በኢየሩሳሌም ኤምባሲ ጽህፈት ቤታቸውን ከከፈቱ ሀገራት መካከል አሜሪካ፣ ጓቲማላ፣ ሆንዱራስ እና ፓራጓይ ይጠቀሳሉ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ92 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ዛሬና ነገ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል። በመካከለኛውና በሰሜን እስራኤል አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም በቴል አቪቭና በሃይፋ 24 በጽፋት 21 በቤት ሻን 31 በቤርሸባ 28 በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ካሽራሚም ዜናው አበቃ።
2: ወለቀረ ሸዴ

ክቡራትና ክቡራን አድማጮቻችን ከሁን ጀምረን እንግዲህ የአድማጮችን ስልክ እንቀበልበት ጊዜ ይሆናል። ከዛ በፊት ተንተናውን አጠር ባለ ሁኔታ እናቀርባለን። ስልክ ደውላችሁ ለማነጋገር የምትፈልጉ ሰዎች የስልክ ቁጥራችን እንደተለመደው 0723943555 ደግሞ አለው 0723940555 ነው። ደውሉልን።

0: በቀጣዩ ራህሚ ማላዛር ከዜናው በመቀጠል እንግዲህ በቀጣው ወደ ውይይቱ ከማለፋችን በፊት ወቅታዊ ተጨባጭ ሁኔታ ስንመለከት በደቡብ ክፍል ላዛ ቀበሌ የሚገኘው ሐማስ ሽብር ፈጣሪ ድርጅት የተኩስ አቁም ስምምነቶችን እያከበረ ነው ወይስ አከብሮም? የተቋቋመው ዓለም አቀፋዊ የሰላም ምክር ቤትስ ምን እያለ ነው ራህሚ?
1: መርግጥ እንግዲህ ሐማስ አሁንም ቢሆን ይሄን ተንኮሉን እዚያው ካለበት ቦታው ነው ከመሸረብ የተቆጠበ አይመስልም። ተለያዩ መረጃም በክትትልም የሚታየው ነገር ሐማስ እንደገና ራሱን እያደራጀ እንደሆነ ነው። ከዚያ ካለበት አካባቢ ሆኖ እንደሚታወቀው 57 በመቶ የሚሆነውን ቦታ ያዛን ማለት ነው እስራኤል ናት የምትቆጣጠረው። ቀሪውን ቦታ ደግሞ ሐማስ ነው አለበት። አሁን ሐማስ አሁን ካለበት ሆኖ እዚያ አካባቢ እንግዲህ ይሄ አሁን የጦር አቁም ስምምነት ከተደረሰበት ጊዜ ጀምሮ ሌላ አካል አዛ ስለዛ ጉዳይ ሌላ አካል ይከታተል ገብቶ ሐማስ ተጥቁን እንዲፈታ ያደርጋል ተብሎ ነበር ታስቦ የነበረው። አሁን እዚያው የሰላም ሸንጎ የሚባለው አካል አላፊ የሆኑት ምላድ ነው እንደሚሉት ከሆነ ሐማስ በምንም አይነት እንዲሁም ትጥቁን እንኳን ሊፈታ እንዲሁም እየጠለከለ ነው ራሱን አዳዲስ ሰዎችን እየመለመለ ነው አለ የሚል ንግግር ነው ያሰሙ። አሁን እንግዲህ ሁኔታ ምንድን ነው እስራኤል ምንድን ነው የምታደርገው የሚባል ነገር አለ። እስራኤል የምትለው እንግዲህ አማራጭ አይኖርም እንደገና በቀሪው በአዛ ክልል የሚገኙ ሐማሶችን በጉልበት ትጥቃቸው እንዲፈቱ ማድረግ ነው እንጂ ሌላ አማራጭ የለም የሚል ጉዳይ ነው ያለ ይባላል። በእስራኤል በኩል እንግዲህ እንደሚባለው ሐማስ ያው ባለፈው ጦርነት ጊዜም በአዛ ላይ በተካሄደው ጦርነት ጊዜ የተለያዩ ዋሻዎች ምድር ውስጥ የተቆፈሩ ዋሻዎች እንደነበሩት ነው 350 ኪሎ ሜትር የሚሆኑ የተለያዩ ዋሻዎችም እንዳሉ ነው እስካሁን የሚገምት ያለው ሐማስ በሚቆጣጠሩ አካባቢ በኩል። ይሄ ሁላ እንግዲህ ያው አደገኛ እንደሆነ ነው። ይህን ሁሉ እንደገና እንግዲህ ተከታትሎ በቅርቡ ማውደም እንደሚገባ ነው። የእስራኤል መከላከያ ሰራዊትም ይህን ጉዳይ አስመለከተ አሁን ትእዛዝ ከሚቀበል ነው እየጠበቀ ያለው።
0: በጦርነቱ ጥቅምት 7 2023 ዓመተ ምህረት በፈነዳው ጦርነትም በተያያዘ በአዛ ግንባር መከላከያ ሰራዊታችን በአዛ ቀበሌ ከባድ የሆነ እርምጃ ነው የወሰደውና በዚህ ምክንያት በብዙ ሺህ የሚቆጠሩ ፍልስጤማውያን መኖሪያ ቤታቸው ተፈናቅለው በድንኳን ነው ያሉት እስካሁን ድረስ። እና አሁን ሐማስ ጦር ትጥቅን አልፈታም እያለ ህዝቡን በብዙ ሺህ የሚቆጠር ህዝቦችን በድንኳን ነዋሪዎቹ አድርጓቸዋልና እንደገና መልሶ የማቋቋም ሁኔታ ደግሞ ዓለም አቀፍ ምክር ቤት የሚመለከተው ርዕሰ ጉዳይ ነውና ሐማስ እንዴት ይነሳ እዛ ቦታ?
1: እንግዲህ ሐማስ በጉልበት ነው ሁሉ ነገር በጉልበት ነው እሱ እና ዜጎቹን የዜጎቹ መሰቃየት ነው ለሱ እንደ ኃይል አድርጎ ይዞታለሁና ዜጎቹን መብታቸውን እየገፈፈ እያስፈራራ ሽብር ውስጥ እያስገባ ራሱን ማጠናከር ነው እያሳያለሁ። እና ይህ ሁኔታ ነው እንግዲህ አሁን አንተም እንደጠቀስከው አዛን እንደገና መልሶ ለማቋቋም መልሶ ለማደስ ዜጎችንም ከቋሚ ኑሮ ቤት እንዲገቡ ለማድረግ በዓለም አቀፋዊ ትብብር መሰረት አዛን መልሶ ለማቋቋም ነበር ሀሳቡ። እና ይሄ ሸንጎ ቅድም በጠቀስኩት ሸንጎ የሰላም ሸንጎ የሚባለው ይህንን ለማድረግ ነበር ዋናው አይነተኛ ተልእኮ። እና ይህን ለማድረግ ያልቻለበት ምክንያት ያው ቀደም ገልጸነዋል፣ ሐማስ ትጥቁን አልፈታም ብሎ ስላስቸገረ ነው። ስለዚህ አሁን እንግዲህ ያለው አማራጭ እንደሚታሰበው ከሆነ እስራኤል ወታደራዊ እርምጃ እንደገና በቀሪው የሐማስ አካል ላይ ወይም ክፍል ላይ እርምጃ ወስዳ ከዚያ እንግዲህ ሳይወድ በግድ ትጥቁ እንዲፈታ ይደረጋል የሚል ሁኔታ አለ። አሁን ከዚያ በፊት እንግዲህ ያው ምናልባት በቀጣይም ጠይቀኝ ይሆናል የሂዝባላና የኢራን ጉዳይ አለ። ያ ነው እንግዲህ ለጊዜው እስራኤልን አሁን መጀመሪያ አንጋብጋቢ የሆነው ያሉት ጉዳዮች የሂዝባላና የኢራን ጉዳይ ስለሆነ ትኩረቱ ወደዚያ ሆነ ወደ ሁለቱ አቅጣጫ።
0: አዎ እንግዲህ ከደቡብ ክፍል በአዛ ግንባር ገና ወደ ሰሜኑ ክፍል አለፍን ራሚም። በሊባኖስ ግንባር ጦርነቱ እንደቀጠለ ሲሆን የእስራኤል ወታደሮች ሕይወታቸውን እያጡ ነው። ችግሩ መፍትሄው ምን ይሆናል? እንግዲህ ይህን ሁኔታ በየጊዜው እንግዲህ በእርግጥ ከዚህ ጎን ለጎን የተኩስ አቁም ስምምነት ተብሎ ደግሞ በየጊዜው ጊዜውን አራዘሙት ለ45 ቀናት የተኩስ አቁም በሊባኖስ እና በእስራኤል የሚል ዜናም ይሰማል። እንዴት ታያለህ?
1: እሱ ማልሰራ መስከውን ድረስ ያው ሐማስ ማለት ህዝባላ በበኩሉ ደግሞ ራሱን እንደገና ድራሽቶ እንደነበረ ነው የተረጋገጠው። ከዚያ በኋላ እስራኤል ሙነታውን አይታ በደውል ባኖስ የሰላም ወይም ደግሞ የደህንነት ቀበቶ በሚል ስም ከዚያ ለማረቅ ነበር አላማዋ። በመጠኑ አርቀዋለች ወደ ሊታኒ ወንዝ አጠገብ። ይሁንና ካለበት ቦታ ሆኖ አደጋ ማድረሱ እንደቀጠለ ነው። በየቀኑ የእስራኤል ወታደሮችን ጉዳት እየደረሰባቸው ነው የሚገኘው። ይሄ አዲስ ደግሞ ያለ ሰው የሚሄድ ትንሽ ነገር አሞራ የሚመስል ነገር ፈንጂ ጫነ እና በሌላም መሳሪያ ሊታይ የማይችል ወፈም መሳይ ነገር ወደ ወታደሮች በኩል እየሰደደ ወታደሮች ላይ ጉዳት እያደረሰ ነው የሚገኘው። እና የሁኔታ እንግዲህ ከመቼ ይቀጥላል የሚለው ጥያቄ ነው። እንዳልከው አንተ በስምምነቱ መሰረት እስራኤል ሰፋ ያለና ጠንከር ያለ ወታደራዊ እርምጃ እንዳትወስድ የሰላም ስምምነት ተብሎ ስሙ ብቻ ያለ ነገር አለ። በዛ ምክንያት እስካሁን ድረስ እስራኤል እጇና እግሯ ተቀይዶ ነው ያለው። በዚህ ስምምነት መሰረት ያው ትራምፕም ለጊዜው ፈቃደኛ አይደሉም እና በየጊዜው ወታደሮቻችን እየተጎዱ ስለሆነ ዝም ብለን እናየም ነው የምትል እስራኤልም። ይህን ጉዳይ አስመለከተ እንግዲህ ምናልባት እስራኤል ወታደሮቻችን በየጊዜው እየሞቱ ከዚያም በተጨማሪ የሰሜን እስራኤል ነዋሪ የሆኑ ዜጎቻችንም በአደጋ ላይ የሚገኙ ስለሆነ ይህንን ለማጽዳት ያን አካባቢ እንደባለፈው በወታደራዊ እርምጃ ቀጠልቅ ያለ በተለይ በአየር ድብደባ ማጥቃት አለብን የሚል ጥያቄ ማቅረቡ እንደማይቀር ነው። ከዚያም በተያያዘ ሁኔታ ሁለቱ ሀገሮች እስራኤልና ሊባኖስ በሰላም እንዲኖሩ ተብሎ ታስቦ በምኞት የሁለቱ ሀገሮች እስራኤልና የሊባኖስ አምባሳደሮች ሶስተኛ ጊዜ ተገናኝተዋል። ዋሽንግተን የሚያገለግሉት ሁለቱ ሀገሮች አምባሳደሮች እስካሁን ድረስ ምንም የተሰማ ነገር የለም ምን አይነት ለውጥ እንደሚያመጣ። ስለዚህ የሊባኖን ህዝብ ህዝባላም እያሰቃየው ነው የሚገኘው የሊባኖስ ሰላማዊ ዜጎችን። ችግሩ ደግሞ የሊባኖስ መንግስት ደካማ ነው። ደካማና ጥቂትም ፍርሃትም አለበት። ህዝባላ ያው ጠንካራ ነው፣ ይወዳናል ብሎ ስለፈሩ ይመስላል ሊቆጣጠርም አልቻለም። እና ይህን የመሰለ ሁኔታ ነው በሊባኖስ እስካሁን ድረስ ያለው።
0: ለማጠቃለያ ረህማ ላዛር፣ የመከላከያ ሰራዊት የደህንነት የጸጥታ መጓደል በሰሜኑ ክፍል ያለው ተጨባጭ ሁኔታ ስናየው እንግዲህ የሰላም ጉድለት ልበለው። በዚህ ምክንያት ደግሞ ከዚህ ጎን ለጎን የፖለቲካ የጥምር መንግስት ደግሞ የእስራኤል ጥምር መንግስት ዛሬ ረፋዱ ላይ ያለውን ለመበተን ምክር ቤቱ ለመበተን ደግሞ በአንድ በመጀመሪያ ቅድመ ድምፅ አጸደቀ ተባለ። እንዴት ያለ ሁኔታ
1: ይህም አሁን እንግዲህ የፖለቲካ ውዥንብር ውስጥ መግባታችን ነው። በአካባቢ የሚገኙ ጦርነቶች ደህንነት ጉዳይ ብቻ ሳይሆን አሁን ደግሞ የውስጥ ትርምስምስ የሚፈጠረው የፖለቲካ በተለይ የምርጫ ጊዜ በጣም በውስጥ በህብረተሰቡ በኩል የአመለካከት ልዩነት ይፈጠራል። ብዙ ትርምስምስ የሚያስከትለው አሁን ክነሴት አባላት ተበትኖ አዲስ ምርጫ እንዲካሄድ የሚል ሀሳብ ቀርቦ በዚያ መሰረት ዛሬ የመጀመሪያው ዙር ድጋፍ አግኝቶ ጸድቋል። እንግዲህ ሁለተኛና ሶስተኛ ዙር አለው። ያን እንግዲህ ጊዜ ሊወስድ ይችላል። ለማንኛውም የምርጫው ጊዜ በእርግጥ ማለት አጠቃላይ ብሔራዊ ምርጫ ጊዜ በህጉ መሰረት ጊዜው ቀርቧል። ብዙም አይደለም አሁን ከሚታሰበው
0: መደበኛው ጊዜው
1: አሁን ሴፕተምበር ምናምን አካባቢ ነው የሚሉ መደበኛ ምርጫው ደግሞ ኦክቶበር ኖቨምበር አካባቢ ነው እና የአንድ ወር ተኩል ቅድሚያ ነው። ያን ያህል ብዙም እንትን አያመጣም። እኒያን ጉዳይ አስመለከተ ይህንን ነው የሚመስለው። እንግዲህ አሁን እንግዲህ ከደህንነቱ ውዥንብር በቀጣይ ደግሞ ፖለቲካ ነው ደግሞ አሁን አጀንዳችን የሚሆነው።
0: አዎ ትክክል ነው። በዋናነት የመከላከያ ሰራዊታችን እንግዲህ ከጦርነት ጋር በተያያዘ ሁሉም በኩልነት ለሀገራችን ዳር ድንበር መዝመት አለበት የሚል ጥያቄ በስቷል። በዚህ ዙሪያ ነው እንግዲህ ከመንግስት የቀጣዩ የሚቋቋሙ መንግስት ደግሞ ይህም አብሮ የሚሄድ ነው አከራካሪ ጉዳይ እንደሆነ ነው የሚነገረው። እናየዋለን በቀጣይነት። እሺ እንግዲህ በቀጣይነት
1: ወደዚያዚህ በኋላ እንግዲህ ወደ ስልክ ውይይት እናልፋለን። የስልክ ውይይት መጀመራችን ነው። እንግዲህ በርካታ ሰዎች መስመር ላይ እንደሚገኙ ነው። አሁን መስመር ላይ አለ አቶ ያቆብ ከፍቴ መስመር ላይ ያለው። እለው
2: ጤና ስትልኝ ራኝ ማላዛራ እንዳፋው
1: ጤና ስትልኝ እንደምን አሉ?
2: ጤና ስትልኝ እንደምን አላችሁ? ደህና ናችሁ?
1: ያለን ስለምን ነበር መነጋገር የፈለግከው?
2: እንግዲህ አንተ ጌታ ባለው ሁኔታ ባለነው ግዜና ወቅት ስንመለከተው አስቸጋሪ ሆኖ ስተመቸው የሚባል ነገር አለ። አሁን እናንተ ተነጋግራችሁታል። አማስም ቢሆን እየተጀመረ ተው ይባላል እንደገና እየተጠናከረ እንደገና ህዝቡላም እንደዚህው እንደምታዩት የወታደሮቻችን በየጊዜው እየተቀሰፉ ይገኛሉ። ለከቀን ርፈት ያላቸው መከራቸው ነው ያሉ። ዋናው አጠቃላይው ደግሞ ያው ኢራን ደግሞ ያው ቢደበደብ ያሁን ላሳት ጎመራ ይሆነ ምንም የተቀነሰ ነገር የለም። ሽምግልና የሚባል ነገር ሽምግልናው ማን ነው? ራይ ማላዛር ነው ወይስ ወርቅነሸት ነው ያቆብ ከፍቴ? ሁልጊዜም የሰላም ዘር ነው አሳራቂውና ለራሱ ጥቅም ለነዛ ደገፍ ያረገ እንጂ እነት ለእስራኤል ለዓለም ተቆርቁሮ እንዳደለ የታወቀ ነው። ነገር ግን ቆዩ የተባለ ድንቅኛ ተፋፉ መሳለ ከጅመሃል ያው ቆዩ እርጉ ተለ እንዲና አታርጉ ይባላል። እርግጥ ትራምፕ ብዙ ቁም ነገሮች ሰርቷል፣ የታሰሩት ተፈትተዋል፣ ብዙ ነገሮች እያለ አሁን ደግሞ እንደገና ደግሞ ነገ ነገ ሲባል ይሁን ሲውል ሲያድር ጠላት እያስፋፋ ያው ረዳት ጠበንጃው አልቆበት ጥይቱ አልቆበት እንደሆነ እየሰበሰበ እንግዲህ ድግም ጦርነት ለማንሳት ተፈከራቸው ትንሽ ቅንስ አላደረጉም።
1: ባንታ መለካከታው ምን መሆን አለበት?
2: እንግዲህ በእኔ አመለካከትም አንተ ሰማ አንድ ባለማን በመጀመሪያ ደረጃ እግዚአብሔር የሚያቆረውንና የሚያበርደውን ነገር እስተነ ስለወታደሮቹ ለተቀነ ስለሚታኮሱትና ስለሚታገሉት እግዚአብሔር የሚያበርደውን ነገር ይስተነ። ነገር ግን ባስያየት ተዘወት አለ ጥሩኛ ተፋፉ ሞያለ ሽምግልና ሲባል ይሄው ተመልከት የሚያመጣው ተከር ምንም የተሻለ ነገር እንደሌለው ሞት ማቀረባቸው ወታደሮቻችን እየሞቱ ነው። አንድ ያው ሞት ሽረቱን አርጎ ማን አጠቃ ማን ተቸነፈ የሚለው ቃል አስከለለ። ይሄ በጣም አስቸጋሪ ነገር ነው።
1: በሌላ አባባል እንግዲህ እንደገባይ ከሆነ ጦርነቱ እንደገና የታደሰ ነው አይደል?
2: እንግዲህ አምን ይደረግ ዝም ብሎ ተመልከት እንደ አሞራ እየሰደደ ምኑን እየጠረቀመ ሀሶቹ ከህዝቦቹ ላይ ፈንጅ እየፈነዳ ወታደሮቻችን አለቁ። መልሶ ደግሞ ትራምፕም ደግሞ ይህን አረጋለሁ ይህን እሰራለሁ ቆዩ ትግስት አድርጉ እንዳትተኩሱ እየተባለ ደግሞ ይህ ደግሞ ራሱ በደካማ ጎን ተጠናክረው እያሉ ደካማ ጎን እየገባ እያስቸገረን ነው። ይሄ በጣም አስቸጋሪ ነው። ረሃሚም እናንተም እኮ አሁን ተነጋግራችሁበታል። እና ይህ በጣም አስቸጋሪ ነገር ነው። ተመቸው ተመል የሚያልፈው መቼ? እንደገና ደግሞ አለ አንድ ነገር ደግሞ
1: ጠጠር አድርገው በርካታ ሰዎች አሉ።
2: ባጭሩ ነው ግድ የለም ረሃሚም፣ እኔ ማስባለሁ። በእርግጥ በቤት አትቅባ የተደረገው ነገር ደግሞ እኔ እስካሁን ስላልተናገሩ በቤት አትቅባ በበርሽባ የተደረገው ነገር በልጆቻችን ለአንድ ሰው 15-16 ወጣት ተሰብስቦ አንድ አሽከር ያን ያህል መከራና ያን ያህል ስቃይ ማየቱ በጣም ያሳዝናል። እንደገና ፍርድ ቤቱ ደግሞ ስንመለከተው እግዚአብሔር ያሳይህ አንድ ያው አንዱ ልጅ መቱም በከላሽን አረብርቦ ቢፈጃቸው ያሽከር ገደለ ተብሎ እንዲህ አርጎ ፈጃቸው ተብሎ ፍርድ ቤት ሊፈርድ ኑሮረው እንዴት አንድ 15 ሰው ለአንድ ሰው ያንድ ምን ብርቱ አለው? ምን ኃይል አለው? ምን ጉልበት አለው? ተሰብስቦ ሲገለው ይህ ነገር አሁን ይህ ፍርድ ቤት ቢሆን እያደረገ ሰው እየሞተ ይህ ነገር እንዲያው ድንግዝግዝ ያለ ነገር መምጣቱ በጣም ያሳዝናል።
1: ሁኔታው መቼም እንግዲህ ሁኔታ ያሳዝናል። ጉዳዩ በፍርድ ቤት ነው የሚገኘው። እንግዲህ ያው በከስ ባለት ፖሊስ ምርመራውን አጠናቆ ወደ አቃቤ ሕግ አስተላልፎታል። በዚያ መሰረት ወደ ፍርድ ቤት የሚቀርበው የፍርድ ቤቱን ውሳኔ እንግዲህ እናያለን ምን እንደሚሆን። እና አቶ ያዕቆብ አመሰግናለሁ።
2: ሱዳራባ አመሰግናችኋለሁ። ወርቅነሽ ሼቴ እንግዲህ ሰጠ ዘመነ የሻቢያው ደጉማለ አንተም አሁን ራህን ማላዛር ዋናው የዚህ መስራቹ አንዱ አንተ ነህ። ሁላችሁ በሱ ያላችሁ ተይን አመሰግናችኋለሁ። እግዚአብሔር ምጦቱን ይመልስልን በሰላም ያኖረን እላችኋለሁ።
1: እናመሰግናለን። ሰላም ሰላም። ሄሎ
3: ሄሎ
1: አቶ ስሜነ?
2: አቤት አቤት።
1: ተናስተለ
2: ተናስተለ ደማራቾ የሬዲዮን አስተላላፊዎች በሙሉ ግዜ ማባከን እቸም እንግዲህ ሁላችሁም ባን ላይ ለመጥራት ነውና
1: አጥራ አጥራ አርገናው ምክንያቱም በርካታ ሰዎች አሉና እድል ለመስጠት ነው።
2: እሺ አሁን እኔ ገባሁትኝ ብዙ ነገሮች አሉ ይጣቀማሉ ይጀመራሉ አይጨረሱም። ይህም ምክንያቱም ምንድነው ያው እንደምትናገሩ ከሆነ ባዛ ትጥቁን ታልፈጣ ቀይ መብራት ይበራበታል የሚል ማስጠንቀቂያ ተሰጥቶ ነበር። ያው ነገሩ እየዋለ እያደረ እየተጠናከረ እስራኤልን ጨምሮ እየጎዳ ነው የሚገኘው። እንዲሁም በሊባኖን እርቅ እየተባለ ወታደሮቻችንን ይኸው እየሞቱ ነው። ምንድነው እርቅ ለእኛ ለእስራኤል ምንም አልጠቀመም። አዛን የኛ ሰዎች እስራኤሎች አሉ ነባሮች ሰዎች አሉና እንዴት ነው ይመታሉ በማለት እየተፈለገ አማት ሲመታ የኛዎች ሲሞቱ ብዙ ጊዜ አሳልፈናል። አሁን በሊባኖን ይሄን ያህል መርፌ ፍለጋ የኛ ወታደሮች ሲዞሩ እየሞቱ እየቆሰሉ ነውና ለምንድን ነው እነሱ ያሉበትን መቶ

0: ሁኔታው የሆነ እየታየና ያለው እንግዲህ ያ ሁኔታ እንዲቋረጥና እንዳይኖር እንዳይሆን ምን መደረግ አለበት?
1: እንደምለው መጀመሪያ አንድን መጨረስ የአዛን መጨረስ ከዚያ እንደገና የኢራንና የአሜሪካንን ይሄው ድርድር ደግሞ መጨረስ ሲገባ አሁን ደግሞ እንደገና ደግሞ በሊባኖን ደግሞ እንደገና ድርድር እየተባለ አሁን ሶስት ጉልቻ ተጥዶ አንድም ያበሰለው የለምና እኛ ወይም የዓለም መንግስታት ይሄንን ማስተብ ያስፈልጋል፣ ማታገል ያስፈልጋል፣ ይሄንን ነገር መከወን ያስፈልጋል። እየተደራጁና እየተስፋፉ ነው ይሄዱትና እኛንን የጎዱነን ለማለት ያለው
0: ገባይ ግልጽ ነው። አዎ
1: እና ሁለተኛው ደግሞ አሁን ትናንትና ሲናገር አንድ ልጅ ኢትዮጵያ እንደዚህ ሆነው ቀሩብነን እና እንደው እንዴት ነው የሚል እናንተ ወደዚህ ሮሮ ይደረጋል ይጠራል እና በእውነት ሽምጣ ቢወጣም ምንም ቢል ለእናንተ ቢያመለክትም ተስፋ የለውም። እኔ እንደምናስበው ከሆነ እነሱን እኔ ማምጣት ፍላጎት ካለን በያለንበት ተደራጅተን ገንዘብ አዋጥተን ራሱን መንግስትን የሚከስ የማይመጡበት ምክንያት ምንድን ነው ብሎ መዝገቡን ፈልጎ መርምሮ የሚያወጣ ወረዲን ብናቆም ወገኖቻችን እዚህ ሀገር ሊገቡልን ይችሉ ነበረ።
0: እዚህ ላይ አንድ አስተያየት ጥሩ ማቅጣጫ ነው። እኔም ሁሌ የምለው ነው እኛ ጋር ብታመለክቶ አዳምጠን ህብረተሰቡን ይሰባ ማድረግ ነው እንጂ ያን ያለውጥ ልናመጣም አንችልም። አሁን አንተ እንደጀመርከው በአንድነት ፈጥራችሁ በአንድ አካል አሁን ደግሞ ጥሩ አጋጣሚ ነው ምርጫው ሊካሄድ ስለሆነ በምርጫው ሰሞን ሁሉም እኔ ምረጡ ስለሚል ይህንን መበታችን በመጠቀም ይህን ጥያቄ መልስ እንዲሰጠው ለማድረግ የምችሉበት አጋጣሚ መሰለኝ።
1: አዎ በያለንበት ሁላችንም መቆርቆር ያስፈልጋል እና ለምሳሌ አሁን ባለፈው ያው እነ ጓድ ሰጠኝ ሁላችሁም እነ አቶ ሻያውም እንደዚህ ውስጥ እናገሩ ነበር በሱዳን ሀገር በሞቱት ወገኖቻችን ለምን ባዶ ወንበር ቀረ የሚል ሮሮ እንትን ብሏል እና ይህም ደግሞ ሰው ሊቀንስ የቻለበት ምክንያት ምንድን ነው? በያለበት ሐውልት በማቆም ከስግዱ እንትኑ ከኢየሩሳሌም
0: ከመጣው
1: በየኤራው በየከተማው ይህንን በመስገድና በመጸለይ አይ ከዚህ ጸልየናል፣ እዚህ ሰግደናል፣ ነስማር ብለናል፣ ምን እናደርግ እንሄዳለን በማለት በዚህ ምክንያት ህዝቡ ሊቀንስ ይችላል እና ስለዚህ እኛ እዚህም ብንሰግድ ብንጸልይም ነስማር ብንልም ኢየሩሳሌም ሁላችን በአንድ ላይ ሆነን በርከት ብለን መጸለይና ነስማር ማለቱ ለእኛ ይጠቅመናል የሚል ነው።
0: ገባኝ። እሺ አቶ ስሜ እናመሰግናለሁ።
1: እሺ እኔም አመሰግናለሁ።
0: ሰላም። ሄሎ።
2: አሎ።
0: ጤና ይስጥልኝ ወይዘሮ አሰለፍ።
2: ጤና ይስጥልኝ ለሁላችሁ ለራዲዮ ለምትናገሩት ሁሉ ጤና ይስጥልኝ ብያለሁ።
0: እናመሰግናለን። ስለምን ነበር መነጋገር የፈለጉት?
2: እኔ ለመነጋገር የፈለግኩኝ ትላንትና አይቸው ባየህና ሰጠኝ ዘመነ እስላሚ ሲያነጋግሯቸውን ስለነበሩ ክርስቲያኖች እዚህ ሀገር ስለመጡ አሁን እነሱ ነገ ማታ ሀግሻቦት ነው። ሀግሻቦት የእስራኤል ባል ነው ጦለት የሚጦለትበት አሁንም እንደሆነ በየቤት ክነሴቱ ትምህርት ሲማሩበት የሚያድሩ ነው ያልተሰካከለውን የሚያስተካክሉበት። አሁን ዛሬ እዚያ የክርስቲያን ዘፋኛ የምትው ልጆቻችን ወደየት ነው የሚሄዱ? ይሄ ጥሩ ነው ብላችሁ ጥሩ አይደለም። እኔ በራሴ በእውነት ይከፋኛል። ሃይማኖታችን እንዴት ይረሳል? የሁሉ ጊዜ ያለው በዘፈን ጊዜ ዘፈን ይሆናል፣ በጦለት ጊዜ ጦሎት ይሆናል እንጂ ዝም ብሎ እንዴት በአመት ባሉ በሀግሻቦቱ ተላቢ ዘፈን አለ እያሉ በራዲዮን የሚናገሩ ምንድን ነው ምንድን ነው? ይሄ ጥሩ አይደለም በእውነት። እኔ በጣም ነው የሚከፋኝ። ለሁሉ አሁን ጊዜ ያለው እኛ አሁን በእውነት አሁን እየቀረብ ነው እንጂ የሴቶቹ ራባኖቶች ወደ 200 ምን ሴቶች ነው ስንማር ምናድር የወንዱ ራባኖቶች ደግሞ የወንዱን ይዘው ስትማሩ ነው የሚያድሩ ለሊቱን ሁሉ ተውራ ስንማር ልጆቻችን ምንድን ነው የሚተማሩት? ወጣቱ ምን ይማር? ወደ ጌታ ጋር ይሄድ። ጥሩ አይደለም በእውነት ጥሩ አይደለም። ይሄን በጣም እኔ በጣም እንትን ነው በጣም ነው ምትናገድ

0: የምትቃወሙት?
1: ምቃያየም በጣም ነው የምትቃያየም። ይሄን ነገር ጥሩ አይደለም። በአመት ባሌው የህዛን ጊዜ ያዛ እንዲያርገው እስካሁን ድረስ ችግሩ አልለቀቀንም። ስንት ወታደሮች ሞቱ፣ ስንት ህዝብ አለቀ። ይኸው ችግሩ አልተለቀቀም። እስራኤል ሰውሪ ተራቀ ችግር እንጂ ደስታ አያገኝም። እኛ ግና በእውነት ጥሩ አይደለም ይሄ ነገር ብዬ ነው።
0: ገባኝ። ጥሩ መልእክት ነው። አመሰግናለሁ።
1: አስተዳደር ይሽደ ነው።
0: ሰላም ወዘ ሰላም። ሄሎ ሌላ ሰው? እሺ፣ እየደወልን ነው። ለጊዜው የመሸጋገሪያ ሙዚቃ አጭር ጊዜ

0: ወደ ስልኩ ይተመለሰናል። አቶ ስጦታው ፈረደ መስመር ላይ አለ። ተራስተል አቶ ስጦታው
1: አብራስተል ረሃሜ ማንተ ለማገኘት እንደው ለውተሪ ደረሰ ማለት ነው ዛሬ።
0: አመሰግናለሁ።
1: አርበኛው እኮ ነህ።
0: አይ ሁሉም አርበኛ ነው በየቦታው።
1: አይ አንተ ማድሮ ነው
0: በየለበት።
1: ልክ ነህ ባልቸሩ። ወደ ጉዳዩ ሰን አሁን አንድ እናታችን ያለሽን ሰምቼ ነበር። ይህ እናታችን ያሉት ትክክል ናቸው። ምክንያቱም አንዳንዴ ዘፋኝ ማምጣት የዴሞክራሲ አገር ነው። በዴሞክራሲ ግን አመት በዓልን ስበብ አድርጎ ዘፋኝ ማስመጣት ትንሽ እኛን ሃይማኖት አጠባበቅ ያበላሸዋል ብዬ ነው የማምነው። ለምሳሌ አሁን ሀግ ስግድ ተብሎ በሀግ ስግድ ብዙ ጊዜ ዘፋኞች ይጠራሉ። ለምሳሌ በነጻነት ስራዬ ብለው ቢያስመጡ ግን ችግር የለም። የነጻነት በዓል ሁልጊዜም ነጻነት ነው። ግን አመት በዓልን ስበብ አድርጎ በእኔ እይታ ጥሩ ይመስለኛል። ምክንያቱም ወጣቱ ይሄዳል እናት አባቱ ጋር ሆኖ አመት በዓሉን እንደማክበር እዛ ቦታ ያለው ነው የሚያበሻው። እና እኔን እናት ሀሳብ ደግፋለሁ ብዬ ነው የደወልኩት።
0: አንተ ልጆች አሉ ሄደዋል? አንተ ይዘፍናሉ?
1: አትሄድም። ኔቱ ይገርምሃል፣ እንደዚህ ያለ ቦታ
0: አይሄዱም። ባለ
1: ቢሆን አትሄድም፣ አትሄድም፣ አትወድም። ምክንያቱ እያለኳት ግን አትወድም። እና እናታችን አባባል ትክክል ነው። ብዙን ጊዜ እንዲያውም ደፋር እናት ናቸው ገብተው በዚህ ሚዲያ ሲናገሩ። ብዙውን ጊዜ ግን በየቤቱ ቁጭ ብሎ ይህን ነገር ያንቀራጫል። ዝም ብሎ የአንድ ሰው የተፈጠረ አይደለም።
0: እኔ በግልጽ መናገር ነው እንጂ ምን ቤት እንቆጥረን እንትን እንላለን። መነጋገር ነው፣ መወያየት ነው። እንዳሁኑ እንደዚህ ወይዘሮ አሰለፈ አሁን ያሉት እኔ
1: እንጂ በሬዲዮ ተናገሩ የምለው የራዲዮ አገልግሎት የሁሉ ነው። ነገር ግን ከመጀመሪያው የሚታሰብበት ጉዳይ አመት በዓልን ተንተርሶ የትም ሆነ የት በአመት በዓሉ ስበብ ጥሪ ባይመጣ ጥሩ ይመስለኛል። ይቻገር የተመሰረተች ምኮ ከሃይማኖት ጋር ተያያዘ ነው። አንዳንዴ ትንሽ የፈነጠዝ ነው ይመስለኛል። በእኔ እይታ ነው እንግዲህ። አመሰግናለሁ።
0: እሺ፣ አመሰግናለሁ አቶ ስጦታው።
1: እሺ፣
0: አቶ ይርጋለም መስመር ላይ ይገኛሉ። አቶ ይርጋለም ጤና ይስጥልኝ።
2: ጤና ይስጥልኝ ራሜ፣ እንደምን አሉ?
0: እንደምን አሉ?
2: ጤና ይስጥልኝ አንጋፋው
0: ራሜ ይስጥልኝ።
2: ይህን ሬዲዮን ያተላለ ያቋቋም ክልል 43 ዓመት
0: እሺ፣ ደስ ይላል። እንዴት ነዎት?
2: እኔ አመሰግናለሁ ቴሌፎን ደውዬ ስላገኘኋችሁ። አዎ ይቱ አንደኛ በሀገራችን የሚደረገው ይኸው ጦርነቱ፣ ሰላም እየተባለ ሰላምነት የለም። ይኸው በሊባኖስ አያል እየወደቁብን ነው። የአማርካ መንግስትን ወዲና ወዲ እያለ ለነገ ለዛሬ እያሉ ይኸው እየተራዘመ ባዛ ያለው ደግሞ ይኸውና አንለቅም ብለው ደግሞ እየተደራጁ ነው። ይኸውና መቼም እንግዲህ መንግስት ያውቃን ሀገር ያውቃል። እና ሁለተኛው የፈለግኩት ቅድም ሰላም ነሽ የምትባል ደውላ ስለተነጋገረሽው ነገር ስለ አሙሱ አክሸቦት ማለት ለእስራኤል ልጆች ይኸውና ዋናው አክሸቦት ወሪቱ እየወጣ የሚነበብበት የሚነገርበት ወዮላችሁ። ግራና ቀኝ አፈሩ እያተወ ይኸው ራስህም ራሜ በባላቱ እያወጣ በዘጸአት በዘሁልቁ በሕዝቅኤል በይሁላ የሚነገረው አክሸቦት ማለት ለእኛ ከባድ ሃይማኖታችን ነው። አሁን ግን ለአሙስ እንደዚህ ሆናን በተላብ ሲሉ አዎ፣ ጥቂት መቼም እንግዲህ መማርም ማስተማርም ለእነሱ ነው፣ ለእናንተ ለጋዜጠኞች። ሰሚ ደግሞ ጥያቄ እናቀርባለን። ለምን ይሆናል? ለምን እንደዚህ ያለ ይሰራም በባላቱ ማለታችን ነው። እና በእውነቱ የነገው በዓል ከባድ ነው። በመጽሐፍ ቅዱስ ስትመረምሩ ስናየው አክሸቦት ማለት ወሪት እየወጣ የሚነበብበት በጸሎት ይኸውና የሚዘክሩም አሉ የሚያበሩም አሉ። ከባድ በዓል ስለሆነ ይህ ነው። እና ሁለተኛ በአንድ በኩል ይቅርታ ጋር እንጂ ይህ ጦርነት በመጽሐፍም ያለ ነው። በዛን ዘመን ብዙ ጦርነት ይሆናል፣ ህዝብ በህዝብ ላይ ቡክ ይሆናል። አሁን ይኸውና በሀገራችን ይኸው በቤት አጥቃ የተገደለው ልጅ፣ በበርሸባ የተገደለው ልጅ፣ እነሱ በእነሱ ይጋደላሉ የሚለው ቃል ህዝብ በህዝብ ዛሬ በሀቤር ትመቸት ይኸውም የሚሆኑትን እውቅ ይሁላ የሚሆነው ምንድን ነው? አለመጣጣማችን ነው። በአንድ መንገድ ብትሄዱ እኔ እቀበላችኋለሁ እግዚአብሔር አግብቶናል። አንድ ልቡነን ህጉና ደንቡን ለም ሁነ ብንል ጥሩ ነበረ። እስራኤል አዛክነን ስናገኝ እንጠግባለን፣ ስናጣ እሪ እንላለን። ሲጥልና አምላክ እንዴት እንደወጣነ በዚያ በበረሃው በአዲስ አበባ በበረሃው አመጣጣችን ታሪክ መሰክራል። እና አሁን ደግሞ እግዚአብሔር ደናውን አመጣል ያርግልን ነገ አንሸቦት ነውና አመሰግናለሁ። ይሄን እድል በመስጠታችሁና
0: አመሰግናለንኛ
2: እናሰጠይ ዘመነ ራሚ አንጋፋው አንተ በእውነት በጣም የተከበርከ ባርሰው አርቀ የምትመለከት የምታስተምረና አንተ ነውና
0: ጤናና አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ሰላም። ሄሎ
1: ሄሎ።
0: ጤና ይስጥልኝ።
1: ጤና ይስጥልኝ። እንዴት ዋላችሁ
0: አቶ ሀብቴ?
1: አቤት።
0: ደህና ነዎት?
1: ደህና ራር አንቱ ማልባልም ልጅ ነኝ። ደህና ደህና ናችሁ?
0: እንዴና ደህና ነህ?
1: ደህና ዛል ደህና ናችሁ? ሙላችሁ የረጆና ስላላችሁዎች አመሰግናለሁ እዚህ ስላቀረባችሁኝ።
0: ስለምን ነበር መነጋገር የፈለግከው?
1: እኔ መነጋገር የፈለግኩ አሁን የተናገሩት ሴትዮ እውነታቸውን በማለት ነው።
0: ወይዘሮ አሰለፍ
1: ያው በዛሬ ዕለት ያው እንግዲህ በነገው ዕለት ያው ሲጸለይ ወጣቱም ትልቁም በመጸለይ በሚሆነው ጊዜ ዘፈን መሆኑ በጣም እንዲያውም ዛሬ ብዙ ርብሻዎች እያሉ ይህን ነገር እንዲቀንስ ይህንን ጸሎት ማድረግ ሲገባ ዘፈኑ በጣም እንዲ አስፈላጊ አይደለም ለማለት ነው የደወልኩኝ። እና ሀግሰሚያህ ብዙንም እንትን አልልም። መልካም ቀን ያድርግልን ሁላችን። ሀግሰሚያህ
0: እናመሰግናለን። ሰላም ሰላም። ሌላ ሰው እንግዲህ መስመር ላይ ለጊዜው ወርዶሃል። እስከምንቀበለው እንደገና ሙዚቃ የሽግግር ሙዚቃ እናዳምጣለን።

0: ወደ ስልኩ እየተመለሰናል። አቶ አለኸኝ መስመር ላይ ይገኛል። ተላስተልኝ።
1: ተላስተልኝ አቶ ራሚ።
0: ተላስተልኝ አቶ አለኸኝ።
1: እንዴት ናችሁ? ሙሎች የሬዲዮን ሰራተኞች በሙሉ እንዴት ናችሁ?
0: ያለን አለን እግዚአብሔር ይመስገን።
1: ደህና ናችሁ?
0: እኛ ደህና ነን። እናንተስ?
1: እሺ፣ አሁን እኔ ትንሽ ሀሳብ ያለኝ ትላንትና አሁን አንዲት ሴትዮም ተናግረው ነበረ። ነገ ሰኔ ማይረር ነው፣ በዓል ነው፣ ወሪት የተቀበልንበት ቀን ነው። በበዓላቱ እንዲያው ጥሩ ነው እየመጡ ሌላ ቀን የለም እየመጡ በዚህ ጊዜ እያዘመኗቸው እየመጡ በበዓላቱ ልጆቻችን ሁላ እየሄዱ እዚያ የሚያመሹት ጥሩ አይመስለኝም። በዚያ ነው አንደኛም እንዲያው ደስ አለኝ። ትናንትናም ስሰማ ደስ አላለኝም ነበረ። ለምንድን ነው በበዓላቱ ባለፈው ሰትቦይቱም ተናግራለች በቤሪ የሰባቱ እንትን ሰባት እያወር ነው ምናምን እንደዚህው ጦርነት በተነሳ ጊዜ ያው በስሚሃ ቶራው እና በሰንበቱ ይህንን አድርገው ለሕፃን የወረደ ለጻድቃን እንደተባለው ብዙ ወንድሞቻችን እስከ ዛሬ ድረስ ኑሮ ያልቃሉ እና በዓላቱን ምን ነው ብናከብረው ምን ነው እግዚአብሔር የሰጠነን ቁጭ ብለን ብን ተመስገን እያልን የሆነለት ቤተ ክህነቱ ይሄዳል፣ ያልሆነለት ተቤቱ ሆኖ እግዚአብሔርን እንደመለመን ዘፈን እየተባለ ጥሩ አይደለም በሚል ነው አንደኛ። ሁለትያም ደግሞ ይኸው እኔ ጋር ነህ አቶ ራሚ?
0: አቤት አቤት፣ እየሰማሁ ነው።
1: ትሰማኛለህ?
0: አዳምጣለሁ።
1: ሁለትያውም ደግሞ ያው ዘላለም እርቅ እየተባለ ዛሬ ወታደር ሞተ፣ ነገ ወታደር ሞተ፣ አሁን በሊባኖን እርቅ አለ እየተባለ እንሰማለን። እንዴት ያን እርቅ ነው? እርግጥ እንዲያው መናገር ነው እንጂ አንተ ምን መቼም አንዱ ሰምቶ አንዱ ለአንዱ ማስተላለፍ ነው እንጂ አንተ ምን ምንድር ነህ ግን?
0: እንደዚያ ምን መሰለህ አቶ አለኸኝ፣ አሁን የምንወያየው እንግዲህ የሀሳብ ልውውጥ ለማድረግ ነው፣ የአስተያየት ልውውጥ ለማድረግ ነው። አንተ እኔ ተምሬ እኔ ከአንተ ተምሬ አንተ ደግሞ ከእኔ ሌሎችም ደግሞ ከኛ እንደዚህ ብለን የሀሳብ ልውውጥ ካደረግነ በኋላ መደረግ የሚገባው ነገር ምንድን ነው? ይሄ እኮ እንደዚህ ቢሆን አላሰብንበትም ነበር፣ አሁን ግን ሀሳብ አገኘን ምናምን በሚል የዚህ አይነት ነው እንጂ እያንዳንዱ ከአንድ ሌላው በልጦ እውቀቱ ለማስተማር አይደለም። እኛ
1: ልክና እንዲያው ግን የእስራኤል ሰው እስራኤል ወንድሞቻችን እርግጥ ለሀገሪቱ ተቆርቋሪ አይመስሉኝም። ለገንዘብ ለክሴ ነው እንጂ ምባሯቱ እውነት ለሀገሪቱና እውነት ለወታደሮቻችን የተጨነቀ የለም። አሁን ኑረው ምርጫ ምናምን ምናምን ይላሉ። ምርጫው እንኳን አንድ ሁለት ወር ሶስት ወር ነው የቀረው እንጂ ምርጫው እየደረሰ ነው የነበረ። አዲያ አሁን ምንድን ነው ሽኩቻው? ለገንዘብ ለወንበር ነው። ለሀገሪቱማ ቢታሰብ ልጆቻችን ወንድሞቻችን እንዲሆኑ እያለቁ ለምን ይሄ ይሆናል ብሎ በአንድነት ወድሞ በአንድነት መታገል ነው እንጂ እኔ ዳቴ ነኝ፣ እኔ አክራሪ ነኝ፣ እኔ ማን አለ? ልጆቻችን አሁን የተመሰገነ ይሁን ሰባት ልጆች አሉ። ሙሉም ሰባት ሁላ በውትድርና አገልግሎ ጨርሰዋል። አንዱም ይኸው በምሉም እንዳለ ነው ያለ። ለምን ይህን የመሰለ ነገር ይሰራል? እና እችን ሀገሪቱን ለማጥፋት እንጂ ለማልማት ያለ አይመስለኝም። ንግግሩ ሁላ ሩጫው ለገንዘብና ለክሴ ነው። እና ይህን የመሰለ ነገር እየተሰራ ሀገራችን፣ ልጆቻችን፣ ወገኖቻችን ያልቃሉ። ስለዚህ ብናስብበት ጥሩ ነው።
0: ጥሩ ነው
1: ነው እንጂ እውነት።
0: እሺ፣ ጥሩ አስተያየት ነው። አሎ
1: መቼም እግዚአብሔር ልብ አቤት
0: ጥሩ አስተያየት ነው አቶ አለኸኝ፣ አመሰግናለሁ።
1: አመሰግናለሁ እኔም አመሰግናለሁ ወንድሞቼ። ባይ
0: አቶ ጠጉ። አቶ ጠጉ
2: አቤት።
0: ጥሪ አስትልኝ የሰው ተራ ነው አሁን።
2: ጤና ይስጥልኝ። እንደምናችሁ ወንድሞች አባቴ፣ እንደምን አንጋፋው ጋዜጠኛ፣ እንደምን
0: አመሰግናለሁ። ዛሬኝን እግዚአብሔር ይመስገን።
2: አድማጮችም እንደምናችሁ ሰላም ናችሁ? እኔ አሁን መቼም ጊዜው ስላጠረ ነው። መቼም እንግዲህ ቀድሞ እንደ በተረት እንደምንሰማው አስረህ ምታ ይላሉ አለቁ ነው የሚባለው። አስረህ ምታ ሲሉ አለቁ ነው የሚባል። አሁን እኛ በዚህ ሰባት ቀን የሆነ ሰው ሙቶ እየተለቀሰ ወዲያው ደግሞ ቀብረን ደግሞ እነሱን ሰውየውን የሞተውን ቀብረን ደግሞ እንደገና ዙርን ዘፈን እንገባለን። ይሄ ሁሉ ምንድነው? እግዚአብሔር ባድለን ነው። አንድ ሰው አዘን ከሆነ ለሙላው አዘን ነው መሆን የሚገባው። ያንን ነገር እንኳን እንደው ሁለት ሶስት ቀን ቆይተን ወደ ደስታው ብንሄድ ጥሩ ነበረ። ወዲያው ማምሻ ቀን ሰውየውን ቀብረን ማምሻ ስንዘፍን እናድራለን። ይሄ ሁሉ እግዚአብሔርን ማስቀየም ነው። ከዚህ ተነስቶ ነው ሞቱም የበዛብን። ልጆቻችንም ይኸው ዛሬ እናቱ ልጁነን በሰላም ተመልሶ ውሎ ለመመለስ በጣም ጨንቆት ያለ፣ ተማሪዎችም ደግሞ እንደገና መጽሐፍ ይዘው ሁነው ግማሾች ሰላማዊ ቢሆኑ ግማሾች ዱርዬ ሁነው ዛሬ ኑሮ የሚሰናከሉ ዛሬ ቃናው ጠፍቷቸው ያለ ልጆቻችን በዚህ ምክንያት ይመስለኛል። እና ሰው ይሄ ነገር አሁን እናታችን እንዳሉት ይሄ ነገር ምንድን ማለት ነው? ባለፈው አንድ ጊዜ ይኸው ያለቀው በስምሐት ወራ ጊዜ ነው። እንደዚህ ሁኖ በሀብሻቦት ጊዜ ነው ያ ሁሉ ማሴ ወረደብን። ጸሎት የሚገባ መጽሐፍ ይዞ የሚያውቀው መጽሐፍ ይዞ ማውቀው ግን ቁሞ ተቀምጦ የደከመው ቁሞ ተቀምጦ የበረታ ቁሞ ማዳመጥ ሲገባ ማዘን ሲገባ፣ ዛሬ እንደዚህ አይነት ዘፈን በየቦታው እየመጡ ዘፈን የሚያዘፍኑ ገንዘቡ እንዴት ገንዘብ እስራኤል ገንዘብ የላትም ይባላል። የኛ ወገኖች ሲባል ገንዘብ የለም ይባላል። የኛ ወገኖች እዛ እየተንጓለሉ እዚህ ግን ይሄን ያህል ገንዘብ እየከፈሉ እያመጡ ደግሞ ህዝብን ያዘበዘብዙታል። እና ምንድን ይባላል ዘፈን የምንዘፍንበት ጊዜ አለናል። ሰው እኮ ሁሉም ነገር ለሁሉም ጊዜ አለው። እና ይህንን ነገር እናታችን ያመጡትን እኔ በጣም እቀበለዋለሁኝ። ሁለተኛው ነገር
0: አጠር ያለ
2: ነው። ሁለተኛው ነገር ዛሬ መንግስተ መንግስት ዛሬ ጦርነት በየሰዓቱ ሰዓት እየነደደ በየቦታው እንዴት ዛሬ ደግሞ ምርጫ እያሉ በጎን ኑሮ ይሄንን ነገር በአጭሩ የሚሉት ምንድን ምክንያቱ ምንድን ነው? ህዝብነን ለመበተን ህዝብነን ለማሰቃየት ልቡነን ለመበተን ጦር የጦር ሰራዊታችንን ወታደሮቻችንን ልባቸው እንዲበተን ነው እንጂ እውነት ምርጫው ለራሳቸውን ወንድማችን ተናግሮታል። ለገንዘብ ነው ኑሮ የሚሳተፉበት። ለአንድ ነገር እንኳን የሚረዱት ነገር የለም። እና ይሄንን ነገር ቢታገሱልን ምን አለ በጊዜው እስከሚደርስ ደርስ ወር ሁለት ወር ነው የቀርቶ ያለ ይህንን ነገር ቢታገሱልን የሚል ነው። አመሰግናለሁ።
0: እናመሰግናለን አቶ ድጉ። እሺ፣ ሰላም ሰላም። አድማጮች አንድ ሰው አለን የመጨረሻ። አቶ ሰለሞን።
3: አቤት።
0: አጭር ጊዜያችን ሂደዋል፣ ሶስት ደቂቃ ነው ያለን። እስቲ እንግዲህ
3: እሺ። ጤና ይስጥልኝ፣ እንዴት ዋላችሁ? እናታችን የተናገሩት በጣም የሚመረጥ ቃል ነው እና በዛ አድርጎ መናገር ይቻል ነበር። ሰዓቱ የለም።
0: ሌላ ጊዜ አለን እኮ ለወደፊቱ እንደገና እንነጋገርበታለን። ችግር የለም።
3: በፋሲካ እና በባለመጸለት እንደዚህ ባሉ በዓሎች ላይ በኢሪያ የሚሰሩ ወንድሞቻችን ቅርብ ስለሆኑ እያመጡ በከተማችን ላይ ዘፈን ባያደርጉ መልካም ነው። ሌላው በትላንቱ ቅዳሜ የተነበበው ወሬ ዘውልቁ ከሀያ አመት በላይ ወታደሮች እንዲሄዱ የታዘዘው በጣም ባለፈው ሳምንት ጮኛይቱ ጭምር ያለቀሰሽው ትወልዳለህ ብዬ ነበረ ባጭር ቀረህ ያለሽው ከዚህ የተነሳ ነውና እግዚአብሔር ምረት ያውርድ። በሰል ያሉትንና እጮኛና ወዲያው የተዳረ ወደ ጦርነት እንዳይሄድ እያለ መጽሐፉ እንደዚህ መሆኑ ባጭር መቅረታቸው ያሳዝናል። አመሰግናለሁ።
0: እሺ፣ በጣም እናመሰግናለን። ሰላም ሰላም
3: ሰላም ሰላም።
0: ክቡራትና ክቡራን አድማጮች እንግዲህ የውይይት መድረካችን የጊዜው ያለቀ ነው። ስለተሳተፋችሁ እናመሰግናለን። በቀጣዩ ጊዜ ደግሞ እንደገና ሰፋ አድርገን የምንወያይበት ጊዜ ይሆናል። ከዚያ በፊት እንግዲህ አርዕስተ ዜናውን ጊዜ አለን አይደል? ጊዜ አለን። ሙዚቃ ለአጭር ጊዜ

ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜያችን ማጠናቀቃችን ስለሆነ በመጨረሻ የርዕሰ ዜናው በድጋሚ በደቡብ ሊባኖስ በሚካሄድ ላይ ባለው ጦርነት የሻለቃ ኢታማር ሳፒር የህይወት መስዋዕት ከፈለ። የእስራኤል ክርስቲያን እንዲበተን በቀረበው ሐሳብ ዛሬ የመጀመሪያ ዙር ድምጽ ይሰጣል ተብሎ ይጠበቃል። አሜሪካና እስራኤል የቀድሞውን የኢራን ፕሬዚዳንት ማህሙድ አህመዲነጃድ የሀገሪቱ መሪ አድርገው ለመሾም እንደቀደው እንደነበረ ኒውዮርክ ታይምስ የሚባለው ጋዜጣ ዘገበ። ከሶማሌላንድ በቅርብ ጊዜ ወደ ኢየሩሳሌም የተላኩት ኤምባሲ ጽህፈት ቤታቸውን በኢየሩሳሌም ለማድረግ መወሰናቸውን አስታወቁ። የኢራን አብዮታዊ ዘብ በመሪዎች ጦርነቱ በሀገራችን ላይ ቢታደስ ከመካከለኛው ምስራቅ ውጭ በሚገኙ ሀገራትም ይሰራጫል ሲሉ አስጠነቀቁ። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው። ክቡራትና ክቡራን ወጥ ፕሮግራማችን መጠረጋጋችን ነው። ለማሳካቱ ለተባበሩኝ ለባልደረቦች የሻያው ደጉ ሰጠ ዘመናው አርቀደሸት የመስከራ ይደረሳቸው አብራቸው ቆየው ተራህሚም አላዛርነኝ እንዲሁም ለቴክኒክ ባለሙያችን ኢላይ ቤንሻባት መስከራ ይደረሳቸው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮቻችን እንደምን አመሻችሁ እንዴት ዋላችሁ? እለቱን ደብራያን ዘመን አቆጣጠር ዳሌት በሲቫን ታፍሽን ፔቫም ዳውሮፓ ዘመን አቆጣጠም ሜይ 20 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ ግንቦት 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሊም የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ ስፖርት ፕሮግራም እና ቃለ ምልልስ አለን። ዜና እናሰማ። በቅድሚያም አርዕስተ ዜና። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ናታንያሁ ያዘዝኳቸውን ሁሉ እንደሚያደርጉ ተናገሩ። የሃሪዲም ይሁዳን ማህበረሰብ ወጣቶችና በውትድርና ምልመላ ያስከተለው ቀውስ እንደተባባሰ ነው። ትናንትና በደቡብ ሊባኖስ በእስራኤል ወታደሮችና በሽብር ፈጣሪ ሂዝቦላ መካከል በተካሄደ የጥይት ተኩስ ልውውጥ የህይወት መስዋዕትነት የከፈለው ተጠባባቂ ሻለቃ ኢታማር ሳፌን የቀብሩ ስነ ስርዓት ዛሬ ተፈጸመ። የ401 ክፍለ ጦር አዛዥ ኮሎኔል መኢር ቢድረማን ከሊባኖስ በተወነጨፈ ያለ ሰው ተንሳፋፊ መሳሪያ የቦምብ ጥቃት በከባድ ሁኔታ መቁሰሉን ወታደራዊ ቃል አቀባይ አስታወቀ። የመከላከያ ኃይል ኢታማጆር ሹም ጄኔራል በተለያዩ ግንባር ለሚገኙ የብርጌድ ክፍለ ጦሮች ጥቃትን ለመከላከል ማንኛውም ጥቃት ለማክሸፍ በዝግጅት ላይ ነን ሲሉ መመሪያዎችን አስተላለፉ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ሚኒስትር ኢታማር ቤን ግቢር በጀልባ ወደ አዛ ወደብ ለመድረስ የሚሞክሩትን የውጭ ሀገራት ተንቀሳቃሶችን የአላግባብ ያስቆጣቸው በማለት ሚኒስትር ኢታማር ቤን ግቢርን ወቀሱ። የሚሉት ዋና ዋናዎቹ ዜናዎች ናቸው። ዜና በዝርዝር እንሆ። ፕሬዚዳንት ትራምፕ የጠቅላይ ሚኒስትር ናታንያሁ ያዘዝኳቸው ሁሉ እንደሚያደርጉ ተናገሩ። በአውሮፕላን በረራ ወደ ሜሪላንድ ከማቅናታቸው በፊት ከጋዜጠኞች ጋር ባደረጉት ቆይታ ትራምፕ በፕሬዚዳንት ሄርጾግ ላይ ትችት የሰነዘሩ ሲሆን ለናታንያሁ ደግሞ አድናቆታቸውን ገልጸዋል። ትራምፕ እንዳሉት ለእሱ ጥሩ ሰው ነው፣ የጦርነት ጊዜ ጠቅላይ ሚኒስትር ነው። ነገር ግን ተገቢውን አያያዝን እየተደረገለት አይደለም። በእስራኤል ውስጥ ናታንያሁ በጣም መጥፎ በሆነ መንገድ የሚያስተናግዱን ለፕሬዝዳንቱ አለ። ንግግራቸውን በመቀጠልም ወቀሳ ነው በእስራኤሉ ፕሬዝዳንት ይስሐቅ ሄርጾግም ምህረት ለጠቅላይ ሚኒስትር ናታንያሁ ምህረት ያደርጋሉ ብለው በተደጋጋሚ ጠይቀው መልእክት አስተላልፈውላቸው ነበረ። ግን ትራምፕ እንዳሉት እስራኤል ውስጥ ጥሩ ሰው ያልሆኑ ፕሬዚዳንት አሉ ሲሉ ተችተዋል። የሃሪዲ ማህበረሰብ ወጣቶችና በውትድርና ምልመላ ያስከተለው ቀውስ እንደተባባሰ ነው ተባለም። በሊኩድ ፓርቲ የክነሴት አባል ኔሲም ባቶሪ እንደተናገሩት የመከላከያ ኢታማጆር ሹም ኢያል ዛሚር በዝግ ስብሰባ ላይ እንደተናገሩት ተዘጋጅቶ የቀረበው የውትድርና አዝማች ህግ ሆክ ሀግዩስ በአሁኑ ጊዜ ሰራዊቱ ላጋጠመው የወታደሮች ኃይል እጥረት ችግሩን ስለሚያቃልል ህጉ እንዲጸድቅ ድጋፍ እንደሚያደርጉ ተናግረዋል። በሊኩድ ፓርቲ የክነሴት አባል ኔሲም ቫቶሪ በተጨማሪ እንደተናገሩት የክነሴት የውጭና የደህንነት መደበኛ ኮሚቴ ዝግ ስብሰባ ላይ ኢታማጆር ሹም ጄኔራል በዝግ ስብሰባ ላይ እንደተናገረው 12,000 ተዋጊ ወታደሮች እጥረት ያለም እጥረት አለ ይላሉ። ነገር ግን ይህ ትክክል አለመሆኑና 15,000 ምልምል ወታደሮችን ይሉሃል እያሉ ሰዎች ይናገራሉ። ግን አሁን የተነደፈው የተዘጋጀው የውትድርና ምልመላ ለሰራዊቱም ኃይል የሰው እጥረቱን ሊያሟላ ይችላል ብለዋል። ትናንት በደቡብ ሊባኖስ በእስራኤል ወታደሮችና በሽብር ፈጣሪ ሂዝቦላ መካከል በተካሄደ ጥቃት ተኩስ ልውውጥ ሕይወቱን የሰዋ ተጠባባቂ ሻለቃ ኢታማር ሳፊር የቀብር ስነ ስርዓት ዛሬ ተፈጸመ። ነፍስ ይማር። ወላጅናቱ ወይዘሮ ሪብካ ለሐዘን የመጨረሻ የጥልቅ ሐዘን የመሰናበቻ ንግግር እንዳሉት ኢታማር የበኩር ልጄ እንዴት እንደምንሰናበት አላውቅም፣ እንዴት እንደምናገርም ግጡ ጠፋኝ። እንዴት በመልካም በጥሩ ሁኔታም አሳድጌህ ነበረ። ሞትክ ባጭር እድሜህ በሞትህ እጅግ በጣም እጥልቅ አዝናለሁ በማለትም የጥልቅ ሐዘን መግለጫ ንግግር አድርገዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሚኒስትር ኢታማር ቤን ግቪርን በጀልባ ወደ አዛ ወደብ ለመድረስ የሚሞክሩትን የውጭ አገራት ተንቀሳቃሶችን እያለ አግባብ አስቆጣቸው በማለት ሚኒስትር ኢታማር ቤን ግቪርን ወቀሱ። ኔታንያሁ ባወጡት መግለጫ እስራኤል ቅስቃሽ የሐማስ አሸባሪ ደጋፊዎች ወደ ግዛታችን ገብተው አዛ እንዳይደርሱ የመከላከያ ሙሉ መብት አላት፣ ነገር ግን ሚኒስትር ቤን ግቪር የጀልባ ተሳፋሪዎች አክቲቪስቶችን ያስተናገዱበትን መንገድ የእስራኤል መንግስት የሚመራው ደንብ አይደለም፣ ተመጣጣኝ አይደለም ሲሉ ወቅሷቸዋል። ተንቀሳቃሾቹ በተቻለ ፍጥነት እንዲያስወጡ ለሚመለከተው አካላት አዝዣለሁ። ቃል አቀባያችን ጊሊ ኮሄን የኔታንያሁን አስተያየት ዘግባለች። ከውጭ ሀገራት በጀልባ ተሳፍረው ለፍልስጤም ድጋፍ ወደ አዛ ባህር ወደብ ለመድረስ ጉዞ ላይ እንዳሉ የእስራኤል ኮማንዶ ጦር በቁጥጥር ስር በማድረግ በታሰሩበት ጣቢያ የብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር ከህግ ውጭ መግባታቸው እየተወቀሱ ናቸው። የእስራኤል ወታደራዊ ቃል አቀባይ እንደገለጸው ሚኒስትሩ ከወታደራዊ አካል ፍቃድም ሳይቀበሉ መመሪያን በመጣስ ከህግ ውጭ የፍልስጤሞችን ደጋፊ አክቲቪስቶችን በታሰሩበት ጣቢያ ውስጥ እየገቡ ከነሱ ጋር በቪዲዮ ተቀርጸዋል በማለት ሰራዊቱ ሚኒስትሩን ወቅሷል። በተያዘ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከህግ ውጭ ባዕዳን ተንቀሳቃሽ ባሉበት እስር ቤት ውስጥ በመግባት ያስቆጣቸውን ሚኒስትር ኢታማር ቤን ግቪርን ድርጊታቸውን አውግዘዋል። የመከላከያ ኃይል ኢታማጆር ሹም ጀነራል በተለያዩ ግንባር ለሚገኙ የብርጌድ ክፍለ ጦሮች ጥቃትን ለመከላከል ማንኛውም ጥቃት ለማክሸፍ በዝግጅት ላይ ነን ሲሉ መመሪያዎችን አስተላለፉ። ኢታማጆር ሹም ንግግራቸውን በመቀጠል በአሁኑ ወቅት ተጨባጭ ሁኔታ አንጻር በተከታታይ ደህንነታችን ለመከላከል እንዋጋለን። የመከላከያ ሰራዊት ስኬት የተገኘም በእናንተ በአዛዦችና በመደበኛ እንዲሁም በጠባቂ ወታደሩ ታጋዮችን ታይቶ በማይታወቅ ፊልሚያና መስዋዕትነት ነው። በእነዚህ ጊዜያትም የመከላከያ ሰራዊት ከፍተኛ ጥንቃቄ ላይ ነው። ለማንኛውም ያለን ሁኔታ የጠላትን ጥቃት ሁሉ ለማክሸፍ ዝግጁ ነን። ከጠንካራና ቀጣይነት ያለው ትግል ጎን ለጎን ከፍተኛ ደረጃ ያላቸው ጠቃሚ ሙያዊ ብቃትና የአሰራር ዲሲፕሊን መጠበቅ አለብን ብለዋል። የ401 ክፍለ ጦር አዛዥ ኮሎኔል መይር ባድርማን ከሊባኖስ በተወነጨፈ ያለ ሰው ተንሳፋፊ መሳሪያ የቦምብ ጥቃት በከባድ ሁኔታ መቅሰሉ ወታደራዊ ቃል አቀባይ አስታወቀ። ዛሬ ሮቭ ኮሎኔል መኢር ከመቅሰሉ በፊት ተጠባባቂ ሁለት ተዋጊ መኮንኖች በጠላት ጥቃት በጸና ሁኔታ ቆስለዋል። ከሁለቱ ተዋጊ መኮንኖቹ መካከል ተጠባባቂ መኮንን በመካከለኛ ሁኔታ ቆስሏል። ስለኞች ለህክምና ወደ ሆስፒታል ተወስደዋል። ለየቤተሰቦቻቸው ተነግሯቸዋል። በብኔ ብራክ ከተማ ውስጥ በሚገኝ አንድ ክነሴት ጸሎት ቤት ውስጥ ከሰዓት በኋላ በጩቤ የተወጋ እድሜው 40 ዓመት ገደማ የሚገኝ ግለሰብ ህይወቱን አጣ። ፖሊስ እንደገለጸው የድርጊቱ መንስኤ የወንጀል ድርጊት ነው። በሰው ግድያ የተጠረጠረም አንድ ግለሰብ ከአካባቢው አምልጧል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ89 አጉሮት ተለወጠ። የአንድ ዩሮ በ3 ሸቄል ከ37 አጉሮት ተለውጧል። የአየር ጸባይ ሁኔታ ነገ ሐሙስ ከሰነበተው ሙቀቱ ቀንሶ ቀዝቃዛማ ይሆናል። በሰሜኑ ክፍለ ሀገር አልፎ አልፎ ይዘንባል። አርብና ቅዳሜ ሙቀቱ ደረጃ በደረጃ ይጨምራል ይላሉ የአየር ጸባይ ተመራማሪዎቹም። ዜናዋ በቃ። ሙዚቃ

የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። እንግዲህ በፕሮግራማችን መሰረት ለመጀመሪያ ሙዚቃ አስከምናዘጋጅ ያው ወደ ወቅታዊ ዘገባ እናልፋለን። ከዛ በመቀጠል ሳምንት ፕሮግራሞችን ቃለ ምልልሶች ባልን ቆይታችሁኛ ጋር ይሁን ሙዚቃ

0: የተከበራችሁ አድማጮቻችን፣ ወደ ወቅታዊ ዘገባ የደ ብሔራዊ ደህንነታችን የተጨባጭ ሁኔታ በተመለከተ ዘጋቢያችን ጥላሁን መልኬ ይመለከተዋል። ጥላሁን ተነስተልን እንደምናመሸ።
1: መልካም ምሽት ሻያው። ሰላም እናንተም ለአድማጮቼ።
0: ደህና ነን እግዚአብሔር ይመስገን። እንግዲህ መካከለኛው ምስራቅ ላይ ሁነን እንግዲህ በዛሬው ዕለት የመከላከያ ኃይል ኤታማዦር ሹም ጀነራል በተለያዩ ግንባር ለሚገኙት የብርጌድ ክፍለ ጦሮች ጥቃትን ለመከላከል ማንኛውም ጥቃትን ለማክሸፍ በሚል የመመሪያ አስተላለፉ። እስኪ በዚህ ሁኔታ እንዴት ታያል?
1: ኤሊሻይ ቅድሚያ የመጀመሪያ አይደለም። እስራኤል በህልውናው አሰት ኖር ያው ሁሌም አይኖቿን ያው የተከበበችው በጠላቶቿ እንደመሆኑ መጠን ሁልጊዜም ወታደሮቿ በተጠንቀቅ እንዲቆሙ ይሄ ግልጽ ነው። ግን እነዚህ የጦር ኃይሎች ኤታማዦር ሹም ምናልባት እንግዲህ እንደሚነገረው ከሆነ ወደ ጦርነት ድጋሚ የመግባት ሁኔታም አይቀሬ ነው ይባላል። ይሻየው ማለት አሁን ተረጋግቶ የነበረው ተረጋጋን በለው እንጂ በርግጥ ጦርነቱ እንዳለ መሆን ከበይበልጥ እዚህ አከባበችን ካሉት ወደ ሊባኖስ እና አልዳኒዞ ግን ከኢራን ጋር ያለው ሁኔታ ወደ ቀጣይ ጦርነት ይገባል የሚል ሁኔታ ከመሆኑ ጋር ተያይዞ የወታደሩ አንድ ቁጥር ወይም የጦር ኃይሉ ኤታማዦር ሹም ደግሞ ወታደሮቹን የጦር መኮንኖችን እንዲሁ መግለጫም ሲሰጡ እንዲሁ አይደለም፣ ምክንያቱም ከውስጥ ትንሽ ያለመረጋጋት የወታደሮችነን የብዙ ጊዜ በጦርነቱ ሳቢያ የመዳከምን ሁኔታ እንደገና ከውስጥም ደግሞ አንዳንድ ነገሮችነን ከስነ ስርዓት ጋር በተያያዘ ያንን ነገር ለማስተካከል ሲባል ወታደሮች ኃላፊነታቸው የሀገራቸውን ደህንነት መከላከል፣ ወታደር ስንግድ አጠቃላይ የጦር መኮንኖችንም ሆነ ሁሉንም ጉዳይ የሚመለከተውን ከዚህ ጋር በተያያዘ አሁንም ጦርነት ላይ ነን፣ ይበልጥ ደግሞ ያልጠበቅነው ሁኔታ የጊዜ ጉዳይ ነው ማለት ወደ ጦርነት እንደግሞ የግባት ሁኔታ ከሚል እንግዲህ ያው ለማበረታታትም እንደገና ደግሞ ያው አሁንም እዛው ሌለ ማለት እንግዲህ የሚሰጡት መግለጫ ነው። ይበልጥ ደግሞ ምንም እንኳ ግንባር ላይ አሁን ካለንበት ጦርነት ውጪ እዚህ ውስጣችንም ራሱ ይበልጥ ደግሞ የሚያስፈራው እዚሁ አካባቢያችን በይበልጥ ደግሞ ወደ ይሁዳና ሰመራ አካባቢም ያልተጠበቀ ሁኔታ ሊፈጠር ይችላል የሚል ስጋት በመከላከያ ኃይሉ አለ። እነዚህ ነገሮች ተደምረው እንግዲህ የጦር ኃይል ኤታማዦር ሹሙ እነዚህ ነገሮች ደግሞ ያው ማስረዳት መናገር አለባቸው እና ከዛ አንጻር የሚወጡ መግለጫዎች ናቸው። እግረ መንገዳቸውን መጠቆም የሚፈልጉት ግን በዚህ ዙሪያ ይሻየው ከመንግስት ጋር ያለውን ሁኔታ ማለት ወታደር ምልመላ የመከላከያ ኃይሉ በተደጋጋሚ የሚናገርበት ሁኔታ አለ። ይህም የወታደር እጥረት አለብኝ፣ ወደ 12,000 የሚሆኑ ወታደሮችን መመልመል ያስፈልጋል፣ ከነዚህ ውስጥ ደግሞ ከ7,000 በላይ የሚሆኑ ተዋጊዎችን። ይህ ሁኔታ በተመለከተ ለመንግስት በህግ እንዲጸድቅ የሚጠይቁ ጥያቄ አለ። እነዚህ ነገሮች ተደምረው ነው እንግዲህ የወታደሩ ክፍል ወይም መከላከያ የጦር ኃይሎች ኤታማዦር ሹም ለመንግስትም ሆነ ለህዝብ ይበልጥ ደግሞ ከውስጣቸው ደግሞ ስነስርዓትን በተመለከተ ሁሉን ለማን እንዴት ነው ያለና የነበረውን ሁኔታ እውቁት ለማለት የሚደረጉ ሁኔታ ነው። ይበልጥ ግን አሁንም በተጠንቀቅ የምንጠብቀው በቀጣይ ጦርነት ሊከፈት ይችላል የሚለው ሁኔታ የጊዜ ጉዳይ ከመሆኑ የተነሳ ከዛ ጋር የተያያዘ መግለጫ ነው እና የተለመደ ነው ለማለት ፈልጌ ነው። ይሻየው
0: በእንዲህ እንዳለ በሰሜኑ ክፍል በሂዝቦላ ሽብር ፈጣሪ ድርጅት በተከታታይ ያው ሮኬቶችን ያለ ሰው አውሮፕላን የመሳሰሉ የማጥቃት እርምጃው እንደቀጠለ ሆነና የመከላከያ ሰራዊታችን ተዋጊ ወታደሮችም ህይወታቸውን እያጡ እንደሆነ ነው እንግዲህ እየሰማን ያለ ነው። በየጊዜው ይሄ ሁኔታ በተመለከተስ እንዴት ይታያል? በእርግጥ ከአሜሪካና የኢራን ውጥረትም እንዳለ ሆኖ ያለ እንዴት ይታያል? የሰሜኑ ክፍለ ሀገር
1: አሁን በአንድ በኩል የተኩስ አቁም ስምምነት የሚለው ሁኔታ አለ። ግን እንዲያውም የሀገሪቱ የሰሜን ክፍል ነዋሪዎች ምን ላሉ ተኩስ አቁም እኛ ጦርነት ላይ ያለን ይላል። ደግሞ እውነታቸውን ነው የሚሉት ነገር አሁን ያለ ሁኔታ የህዝቡላ ሽብር ፈጣሪ ድርጅት ባልተጠበቀና ሚዛን ለዋጭ በሆነ የሚጠቀምበት መሳሪያ አለ። ይህንን ያለ ሰው አብራሪ ተንሳሳት የሆነ በጣም አናሳና በርካሽ ዋጋ የሚገዙ የጦር መሳሪያዎችን የእስራኤል መከላከያ ኃይል መቆጣጠር እስከሚችለው ድረስ በእርግጥ አሁን ባለው ደረጃ እስራኤል የመከላከያ ኃይሉ ማለት ነው ከሌሎች የጦር መሳሪያ አምራች ኩባንያዎች ይህንን ለመከላከል ለመግዛት እንግዲህ ውል የፈጸመበት ሁኔታ አለ። እንግዲህ ምናልባት በቀጣይ መፍትሄ ይፈለግለታል ይገኛል፣ ይሄ ግልጽ ነው። እስካሁን ባለው ሁኔታ ግን ሻየው ይበልጥ በአገራችን የሰሜን ክፍል የህዝቡላ ድርጅት ወታደሮቻችን እንዲጎዱ እያደረገ ያለው ወይም በሚጠቀምበት ማለት ካሁን በፊት እነዚህንን ያለ ሰው አብራድ ተንሳፋፊ ራፋ እንላቸዋለን በኢብራይስጥ የሚንሳፈፉ አናሳ የሆነ የጦር አውሮፕላኖች በሚልክበት ወቅት እስራኤል የምትቋቋምበት ሁኔታ ነበር። ያሁኑ ግን ልክ እስራኤል የእስራኤል ቴክኖሎጂ በማያው ሁኔታ በክር ማለት ነው በክር ተጠምዶ ከሚልከው ቦታ ክሩ ኑሮት እንዲሁም ዛሬ የሆነ ቦታ ላይ ያነነን ወድቆ ያገኘበት የእስራኤል መከላከያ ወድቆ ያገኙበት ሁኔታ ሲብ ይባላል። በጣም ቀጭን የሆኑ ክሮች ናቸው በእንደዚህ አይነት ሁኔታ። አሁን እስካሁን ድረስ ያለውን ጉዳት ስናይ ይሄ አንበሷ ገፋ የሚለው የጦር ዘመቻ ከተጀመረ ይሻያው ወደ 21 የሚሆኑ ወታደሮቻችን አጠናል። ከዛ በኋላ የተኩስ አቁም ስምምነት ውስጥ ገብተን እንደገና አሁን ባለንበት የተኩስ አቁም ስምምነት ማለት ነው ወደ 10 የሚሆኑ ወታደሮቻችን አጠናል። ይበልጥ ደግሞ በዚያውም ባልኩት በጣም በርካሽ ዋጋ የሚገዙትኝ በጠላቶቻችን ማለት ነው በእንደዚህ አይነት ሁኔታ ማለት ዛሬ ብቻ ራሱ አንድ ከፍተኛ የጦር መኮንን በኮሎኔል ማዕረግ ማለት ነው እንደገና ሌሎች ሁለት የጦር መኮንኖችና ሌላ ወታደር ወደ አራት የተወደዱበት ሁኔታ አለ። እየሞቱ በጣም አሳዛኝና እንዴት ነው መፍትሄ ያልተገኘለት ሁኔታ አለና ያግራችን የሰሜን ክፍል እንዴት ነው መፍትሄ ያልተገኘለትና በአንድ በኩል እስራኤል እርምጃ እንዳትወስድ በአሜሪካ እጇ ተይዟል። ምክንያቱም አሜሪካ ካልፈቀደች ድረስ ያው ደቡብ ሊባኖስን አካባቢ እንጂ ከዛ አልፎ እንደው ወሳኝና በጣም አስፈላጊ ካልሆነ በስተቀር እንደፈለገች እርምጃ መውሰድ አትችልም ወደ ቤሩትና ሌሎች አካባቢ። ግን ያለ ሁኔታ ተኩስ ባቁም ይባላል ብላኩል ጦርነቱ አለ። እነዚህ ነገሮች እንግዲህ እስራኤልን ውጥረት ውስጥ ከተተና ያው ጠላቶቻችንን አጋጣሚውን ተጠቅመው የመጠናከር ምልክት ሲያሳዩ ያለ ሁኔታ ተኩስ አቁም ይባል እንጂ ጦርነት ላይ ያለ መሆናችን አሳሳቢ ነው። ይህ እንግዲህ ወደፊት ምን ይሆናል እኔ እንጃ። አራጊ ፈጣሪው የአሜሪካ መንግስት እንደመሆኑ መጠን ጉዳዩ ከኢራን ጋር የተያያዘ ነው። ለጊዜው ግን ህዝብላ በሚገርም ሁኔታ በከፍተኛ ሁኔታ እስራኤል መከላከያ በጣም እየወጠረ ይገኛል።
0: ዘጋቢያችን ጥላሁን በዚህ ያለውን የመከላከያ ሰራዊታችን እርግጥ እንዳልከው ጦርነቱ ከፌብሩዋሪ ይቅርታ ከኦክቶበር 7 2023 ዓ.ም ጀምሮ እስካሁን 3 ዓመት ጦርነት ላይ ነው ያለ ነው። አሁን የመከላከያ ሰራዊቱ ደግሞ የሚያወጣው መግለጫ የሰው ኃይል የወታደር ጥረት አለብኝ እያለ ነው። አሁን ይህን በተመለከተ ደግሞ የፖለቲካ አመራር ተመረ መንግስትም ደግሞ ሆክ ግዩስ የውትድርና አዝማች ህግ ለማስተክ ደግሞ እየሰራ ነው። እንዴት ይታያል?
1: አውል የሚያሳዝነው ይሄ ነው ይሻየው። እዚያ ሀገር ዜጎች ስንባል ያንዳንዱ መብትና ግዴታዎች አሉ። አሁን ባለንበት ጦርነት አሁን ጥቅምት 7 2023 ዓመተ ምህረት በደረሰብኝ ሽብር ፈጠራ ድርጊት ብዙ ወታደሮቻችን አጠናለኝ። እንግዲህ ወደ ከ900 በላይ የሚሆኑ ወታደሮቻችን የቆሰሉት ደግሞ ወደ 20 የሚጣጉ ወታደሮቻችን ተመልከት። እነዚህ ወታደሮች ሌላው አገልግሎት ላይ ያሉት ወታደሮች የውትድርና ግዴታቸውን ከፈጸሙ በኋላ ይለቀቃሉ። በእርግጥ አሁን ባለንበት ሁኔታ አይለቀቁም እየቀጠሉ ነው። አሁን እነሱ ራሱ ከጊዜው ለለት ነው መለቀቅ እረፍት ይፈልጋሉ እና በሚፈልጉበት በእነሱ ትክ የሚገባ ሰው ያስፈልጋል። አሁን ካለብን የሰው እጥረት ማለት ነው የውታደር እጥረት የተነሳ አዲስ የመጣ ሐሳብ ምንድነው? ኦኬ አግራችን ውስጥ የሚኖሩ ዜጎች አሉ የማይመለመሉ። እነዚህን የማይመለመሉ ዜጎችንም ለምንመለመል ማስፈልግን የሰው ችግር ኑሮብን ሳይሆን ህጉን ማስተካከል በሚል የተጀመረ ህግና ደንብ አለ። በሚያሳዝን ሁኔታ ግን ይሻያው መንግስት እነዚህን በይበልጥ ደግሞ ሃይማኖተኛ ክራሪዎችን ማለት ነው እነሱን መመለል በሚለው ሁኔታ እስካሁን ድረስ ስምምነት ላይ አልተደረሰም። ዜጎቹ የሚፈልጉት የመከላከያ ኃይሉም የሚፈልገው እዚህ ላይ ይሻያው የመከላከያ ኃይሉ ማለት ነው የጦር ኃይሎች ማጆር ሹም ወደ ካቢኔ በመሄድ በዝግ ስብሰባ ማለት ነው ከአንዴ ሁለቴ ሶስቴ እየተማጸኑ ማለት ነው ከ12000 በላይ የሚሆን ወታደር አስቸኳይ ያስፈልገኛል፣ ነገ ሌላ ባልታሰበ ሁኔታ ጦርነት በእስራኤል ከተከፈተ ክፍት ቦታ በቃ እንደ እጃችን ሰጠን ማለት ነው። ከነዚህ ውስጥ ደግሞ ከ12000 ውስጥ ወደ 7000 በላይ የሚሆኑት ደግሞ ተዋጊ መሆን አለባቸው የሚል ጥያቄ እያቀረበ ነው። መንግስትም ደግሞ ዞር ብለህ ስታይ ግን በፍጹም ለዚህ መልስ እየሰጠ አይደለም። እነዚህ ይመልመሉ የሚባሉት እስከ 80 ሺህ የሚደርሱ ቁጥራቸው እስከ 80 ሺህ የሚደርሱ ምንም ችግር የሌለባቸው የጤና ችግር ወደ ሀገራቸው ወርጦ ተሰማርተው እንዴት ነው የተቻላቸውን ያህል የሀገሪቱን ግዴታ ለመወጣት የሚበቁ ወጣቶች አሉ። እነሱን እንመሉ በሚባልበት ወቅት ፖለቲከኞች የፖለቲካ ጨዋታ ሆነና እስካሁን ድረስ ያለው ፍጥጫ እንግዲህ እንዲያውም መንግስት ይፈርሳል እና የሚባለው ሁኔታ ከዚህ ጋር ተያዘ ነው። አሁን የፊታችን ዛሬም ራሱ መንግስት እንደሚበት የተነገረበት ሁኔታ አለ ብለው ሃይማኖቶች የሚፈልጉት ምንድን ነው? ወጣቶቻቸው እንዲመለመሉ አይፈልጉም። እነሱ የቶራን የኦሪትን ትምህርት ብቻ እንዲማሩ ነው። አሁን ባለንበት ሁኔታ ደግሞ የሰው እጥረት ስላለብን ከውጭ ሀገር ሄደን ሰው አንገዛም ከሚል የተነሳ መከላከያ ኃይሉ የሚጠይቀው ምንድን ነው? እባካችሁ እነሱ እንዳቅማቸው ይመልመሉ ነው። እነዚህ ነገሮች ተደምረው ከፍተኛ የሆነ እንዴት ነው ውጥንቅጥ ውስጥ የተገባበት ሁኔታ አለ። አሁን የፖለቲካ ጨዋታው ጠቅላይ ሚኒስትሩ በአንድ በኩል እነዚህ እንዲመለመሉ ፍላጎት ሳይኖራቸው ሆኖ አይደለም፣ ግን ይመለመሉ ሲሉ ደግሞ የእሳቸውን መንግስት ያዋቀሩት የፖለቲካ ፓርቲዎች መንግስትን ጥለው ሲሄዱ መንግስት ወደቀ፣ እኔም ከስልጣን ያን ፍራቻ ስላላቸው እስካሁን ድረስ ዛሬ ነገ ሲሉ ቆዩና አሁን ግን ባለቀ ሰዓት ማለት ነው ይሄ ህግ የሚጸድቅ አይደለም ማለት እነዚህ ወታደሮች እነዚህ ሃይማኖተኞች እንዳይመለመሉ የሚለውን ህግ ለማጽደቅ ነገሩ ስሙ የሚሰጠው ይመልመሉ ነው። ይመልመሉ ሲባል ግን ማጥቀቅ የሚፈልጉት መንግስት እንዳይመለመሉ እነሱ አሁንም እንዳሉበት እንዲቀጥሉ የማድረግ ሁኔታ ነው። ይህንን የእነዚህ ሃይማኖተኞች ፖለቲካ ፓርቲዎች ተረዱትና አይ እስከዛሬ ድረስ ዋሽተውናል እምነት የለንም በሚል ሃይማኖተኛ ፖለቲካ ፓርቲዎች ጭራሽ እንደ መንግስት መፍረስ አለበት ብለው ከመንግስት ጋር ቅራኔ ገብተው ይኸው አሁን ያለንበት ሁኔታ በእርግጥ ይህንን የተመደበላቸውን 4 ዓመት የመፈጸሙ ሁኔታ ይሄ የአንድ ወርና የሁለት ወር ጨዋታ እንጂ ይኸው ለምሳሌ ከ2 ዓመት በፊት ከአንድ ዓመት ቢሆን ኖሮ አስገራሚ እንዴት ነው ልዩ ርዕስ ተሰጥቶት በዚህ ዙሪያ እንነጋገርበት ነበር። ምክንያቱም መንግስት የተሰጠውን የጊዜ ገደብ ሳይጨርስ ወደቀ ተብሎ፣ አሁን ግን ጨርሷል። ይህን ያህል ጠቅላይ ሚኒስትሩም ሆነ ሌሎች ምን ያህል እንዳስደንግጣቸው ነገር አይደለም። ምክንያቱም ዞሮ ዞሮ ወደ ምርጫው የመድ ሁኔታ አለ። ግን እኛ ዜጎች ታች ወርደን ስንመለከተው ይሻየው የአንተ ልጆች የእኔ ልጆች ወደ ጦርነት ይሄዳሉ፣ ይመለመላሉ። ሃይማኖተኛ ክራሮች ግን እነሱ የሚፈልጉትን ነገር ይቀበላሉ። እንዲሁም የበለጠ ጥቅም እየተቀበሉ እነሱ መመልመል የለባቸውም የኦሪትን ወይም ደግሞ ይህን ቶራ ማጥናት አለባቸው በሚል ሁኔታ ያለ ሁኔታ ተገቢ አይደለም በሚል ህዝቡን እንዲሁም ቀጣዩ ብሔራዊ ምርጫ ይህን በተመለከተ ከፍተኛ የሆነ ተጽዕኖ ያሳድራል ብዬ አስባለሁ። ይሻየው ይህን ሁኔታ ለመቅረፍ እንግዲህ ምንም መፍትሄ ያልተገኘበት ሁኔታ አለ። ይሄ በእስራኤል መከላከያ ኃይል ከፍተኛ የሆነ ችግር በቀጣይ እንደሚያስከትል፣ ምክንያቱም የሰው እጥረት አለብን። እኛ ይሁዳውያን እየጸለይን የኦሪትነን ትእዛዝ እየተከተልን እያነበብን እየተማርን ጎን ለጎን ደግሞ ጠላቶቻችን ጠበንጃም አንግተን እንደዛ ነው ከአሁን በፊት የነበሩ አባቶቻችን አገሪቱን ጠብቀው የቆዩት። በእንደዚህ አይነቱን መቀጠል የሚለው ሁኔታ የሚጠይቁ አሉ። ሌሎቹ ደግሞ መሆን የለበትም፣ እንዲሁም ብዛት ያሉ የአገሪቱን ባጀት በሚገርም ሁኔታ ለነዚህ ለማይመለመሉትኝ ለምንም አይነት ለሀገሪቱ ለማይሰጡ ለእነሱ ሲሰጥ ይታያል። በመንግስት ላይ ያለው ይህ ነገር አስቸጋሪ ነው።
0: ጥላሁን መልኬ በጣም እናመሰግናለን ለሰጠኸው በዘገባ። መልካም ምሽት፣ ደህና ቆይታ። ስፖርት

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በእስራኤል የሊጋታል እግር ኳስ ውድድር ትላንት በተካሄዱ ወሳኝ ጨዋታዎች የሃፖኤል ቤርሸባ ቡድን የዋንጫ ባለቤት መሆኑን አረጋገጠ። በሊጋታል ውድድር አንድ ጨዋታ የቀረ ቢሆንም ሃፖኤል ቤርሸባ የ2025-2026 ዓመተ ምህረት የውድድር ዘመን የሊጋታልን ዋንጫ አስቀድሞ አንስቷል። ሃፖኤል ቤርሸባ ከ2018 ወዲህ ትላንት ዋንጫ ሲያነሳ ለመጀመሪያ ጊዜ ነው። ትላንት ሃፖኤል ቤርሸባ ተጋጣሚውን ማካቢ ቴል አቪቭን 4-2 ታሸንፎ የዋንጫ ባለቤት መሆኑን አረጋግጧል። በታሪኩም ለስድስተኛ ጊዜ የሊጋታልን ዋንጫ አንስቷል። በአንጻሩ በዚህ የውድድር ዘመን ዋንጫ ነሳል ተብሎ ተጠብቆ የነበረው ቤታር ኢየሩሳሌም ከሃፖኤል ፔታ ቲክቫ ጋር እኩል በመውጣቱ ዋንጫ የማንሳት እድሉን አጥቷል። ደጋፊዎችም በጣም ተከፍተዋል። ምንም እንኳን ቤታር ኢየሩሳሌም ዋንጫ ባነሳም ሁለተኛ ደረጃን መያዙ እጅግ የሚደነቅ ውጤት ነው ተብሏል። ሃፖኤል ቤርሸባ አንድ ጨዋታ እየቀረው በ79 ነጥብ የዋንጫ ባለቤትነቱን ሲያረጋግጥ ቤታር ኢየሩሳሌም በ75 ነጥብ ሁለተኛ፣ ማካቢ ቴል አቪቭ በ65 ነጥብ ሶስተኛ፣ ሃፖኤል ቴል አቪቭ ደግሞ በ59 ነጥብ አራተኛ ደረጃን ይዘው ይገኛሉ። በእንግሊዝ ፕሪሚየር ሊግ አርሴናል ከ22 ዓመታት በኋላ ዋንጫን አነሳ። አርሴናል እጅግ ተወዳጅና ብዙ ደጋፊዎች ያሉት እግር ኳስ ቡድን ቢሆንም ብዙ ጊዜ ዋንጫ ማንሳት ስለራቀው ደጋፊዎችን አሳዝኖ መቆየቱ ይታወሳል። ይሁን እንጂ ከቅርብ ዓመታት ወዲህ ያቋም ለውጥ በማምጣት በፕሪሚየር ሊጉም ሆነ በአውሮፓ ሻምፒዮን ተፎካካሪነቱን ይበልጥ በማጠናከር ለውጤት በቅቷል። አርሴናል ለመጨረሻ ጊዜ ዋንጫ ያነሳው ከ22 ዓመታት በፊት በ2004 ዓመተ ምህረት ነበር። ትላንት ማክሰኞ ምሽት የአርሴናል ተፎካካሪ የሆነው ማንቸስተር ሲቲ ከቦርሙች ጋር አንድ አቻ በመውጣቱ አርሴናል ለ14ኛ ጊዜ የእንግሊዝ ዋንጫን እንዲያነሳ አግዞታል። በዓለም ላይ የሚገኙ የአርሴናል ደጋፊዎችም በደስታ ሲያነቡ ታይተዋል። አርሴናል ሌላ ዋንጫ የማንሳት እድልም አለው። አርሴናል በዚህ ወር መጨረሻ ማለትም ግንቦት 30 ቀን 2026 ዓ ም ከፓሪስ ሳን ጀርመን ጋር በሻምፒዮን ሊጉ ለዋንጫ ሽሚያ ስለሚጫወት ሌላ ዋንጫን የማንሳት እድሉም ከፍተኛ ነው ተብሏል። የተከበራችሁ አድማጮቻችን ፕሮግራማችን ይቀጥላል። አሁን ደግሞ ቃለ ምልልስ እናቀርባለን። የተለያዩ ስፖርታዊ ዘገባዎችን እንመለከታለን። እንድትከታተሉን አስቀድመን እንጋብዛለን። ክብራትና ክብራን አድማጮቻችን የተለያዩ እርሰ ጉዳዮችን የእስራኤልን ሊጋታል ዓለም አቀፉን የእግር ኳስ ጨዋታ በተመለከተ ቃለ ምልልስ እናካሄዳለን። እንግዲህ የስፖርት መምህርና ጋዜጠኛ አትክልት ሙሉ በስልክ መስመራችን ይገኛል። ጤና ይስጥልና አትክልት እንደምን አለ?
1: ጤና ይስጥል ጋዜጠኛ ፈጠኝ እንደምን ሰንብታ እንደምን አለልኝ?
0: እኔ ደህና ነኝ። እንዴት ነህ አንተ?
1: ደህና ነኝ። ሰላም ነን። እንግዲህ መቶም ገብ ብለዋል ሁሉም። እንግዲህ እስካለነ ድረስ ሰላም ነን ማለት ነው። ሀገራችን ሰላም ትሁን።
0: ጥሩ፣ የሁላችንም ምኞት ነው። እንግዲህ አንተ ስፖርት መምህርነህ፣ ስፖርታዊ ዘገባዎችንም ታቀርባለህ፣ ከእኛም እንዲሁ በትብብር ብዙ ነገሮችን ታቀርባለህ እና እንዴት ነው ስፖርቱ? አሁንም ቀጥላል? እየሰራህ ነው? እኛ እንደሆን ምንም አልጀመር ነው።
1: ስፖርት በመቼም በማንኛውም ወቅት በማንኛውም እድሜ በማንኛውም ክልል ቢሆንም የአካል ጥንካሬ የአካል እንቅስቃሴ አስፈላጊ ነው። ዘውትር በአሁኑ ባለፈው ጦርነትም እኔ እናንተ ተነጋግረናል በሰፋ ሁኔታ። ምንም ከቤት ተቀምጠን እንኳን ብዙ እንቅስቃሴ ማድረግ አስፈላጊ ነው። ሰው በሕይወት እስካለ ድረስ እንቅስቃሴ እጅግ የሚበጅ ነው። ይህም የደማችን መዘዋወርና የትንፋሻችን የአካላታችን እንደ ልባችን የመቆጣጠር ሁኔታና ሰውነታችን ጠንከር ብሎ ጡንቻችን ፈርጠን ብሎ እንዲታይ ከፈለግን እንቅስቃሴ ማድረግ አለብን ማለት ነው። ከዚህ ባሻገር ደግሞ እንደ ስኳር እንደ

0: ያታል ወይም የከፍተኛው ዲቪዥን እግር ኳስ ጨዋታ ሊጠናቀቅ ነው። አንድ ጨዋታ ነው የቀረ። ትላንትም ጨዋታዎች ነበሩ። ያየንበት ሁኔታ አለ። ውጤቱ እንዴት ነው ያለው ሁኔታ? አጠቃላይ የሊጋታል ውድድር
1: አጠቃላይ እስራኤል ያለው የሊግ ጨዋታ ከፍተኛው ዲቪዥን የሚጫወቱት እንግዲህ ወደ መገባደድ ሁኔታ ነው የሚገኙት። አጠቃላይ ስናይ እንግዲህ አንደኛ የምትመራው አፖል ቤርሼባ ስትሆን እንግዲህ አጠቃላይ የምናየው የእስራኤልን ዲቪዥን እንግዲህ በዋናው ፍክክር ሆኖ የሚታየው ሁለት ቡድኖች ላይ ነው። በተለይ በቤታር ኢየሩሳሌም እና በአፖኤል ቤርሼባ ላይ ነው። ይህ የሚታየው እንግዲህ አፖኤል ቤርሼባ በመደጋገም ብዙ ጊዜ በዚህ ቅርብ ዓመታቶች የሀገሩን ዋንጫ ነሳችበት ወቅቶች ነበሩ። ብሔራዊ ቡድን አጥቅታት አንደኛ ነበረችበት። በአሁን ግን ባለው ሁኔታ ደግሞ ቤታር ኢየሩሳሌም ከሀያ ዓመት በኋላ ራሷን አንቅታ ወደዚህ ጨዋታ የመጣችበት እና በሁለተኛ ደረጃ ላይ አሁን የምትገኝናት ማለት ነው። የእስራኤል ፕሪሚየር ሊግ እንግዲህ የሚዘጋበት እና የረገው ወቅት የሚጀምርበት ይሆናል ማለት ነው። ከዚህ ባሻገር እንግዲህ ሞንዲያል የሚጀምርበት ወቅት እየተጀመረው ዓለም አቀፍ የእግር ኳስ ጨዋታ ማለት ነው።
0: ጥሩ። በቤታር ኢየሩሳሌምን እግር ኳስ ቡድን ስናይ በዚህ ዓመት ያሳየው ብቃት በጣም ከፍተኛ ነው። የሁለቱ ቡድኖች ፉክክር በከፍተኛ ሁኔታ የታየበት ሁኔታ። ሌላው የቡድኖች አጠቃላይ ብቃትስ እንዴት ተመለከትከው? አሁን ለምሳሌ ማካቢ ቴል አቪቭ ዝቅ ያለበት እንደ ባለፉት ዓመታት ያልታየበትን ሁኔታ አይተናል።
1: ትክክል። መከብ ተላይ ባለፉት ዓመታቶች ጠንካራ ቡድን ተብለው የሚጠሩት ነው። አሁን ግን ወደ ታች የማዘቅዘቅ ሁኔታ እየታየ ነው። እነዚህ ቡድኖች ለምሳሌ አፖል ተላቪን ብትወስድ፣ መካቢ ሀይፋን ብትወስድ ትልቅ ባጀት ያላቸው እና ትልቅ የሆኑ ብዙ ትፎዞዎች ያላቸው ናቸው። እነዚህ ቡድኖች ከሀገሪቱ አንጻር ሲታዩ ከፍተኛ ቡድን ተብለው የሚጠሩ ናቸው። በአጠቃላይ ግን ስታዩ የዘንድሮ እንግዲህ ሁለቱ ቡድኖች ቤርሼባ እና ኢየሩሳሌም የሚገኘው ቤታር ኢየሩሳሌም ቁንጮ ላይ ነው የሚገኙ። እነዚህም ቡድኖች እንግዲህ ወደ ታች ስበው አውርደዋቸዋል ማለት ነው። እና ስታዩ እነዚህ ብዙ ካፒታል የፈሰሰባቸው ከባድ የሆኑ ቡድኖች ናቸው። በተለይም ብዙ ተጫዋቾች በውጭ ሀገር እየገዙ የሚያመጡ ሀብት ያላቸው ባለሀብቶች እንደ ልባቸው የሚያንሸራሸራቸው ቡድኖች ናቸው እና ዛሬ ስታይ ከመካቢ ቴል አቪቭ ከአፖል ቴል አቪቭ ስታይ እነዚህ ለምሳሌ ቤርሼባ የሚገኘው ቡድን በብዙ ጊዜ እነሱን እየመራ መገኘቱ በጣም የሚገርም ነው። በካፒታል ስናወዳደራቸው መካቢ ቴል አቪቭ፣ አፖል ቴል አቪቭ፣ መካቢ ሀይፋ እነዚህ ብዙ ገንዘብ ያላቸው ናቸው እና ቤርሼባ እንደምታውቀው አሎና የምትባል የሴት ባለቤት ነው ያለቻቸው። እሷም በትልቅ ኢንዱስትሪ የበለጸገች ነች እና እነዚህ ቡድኖች ስራቸው በጣም ከፍተኛ ኃይል ያላቸው ናቸው፣ በከፍተኛም ደረጃ ያሉ ናቸው ማለት ነው።
0: ጥሩ። እንግዲህ የሊጋታል መጠናቀቂያ ጊዜ ደርሷል። እናመሰግናለን። ሌላው የ2026 የዓለም ዋንጫ በሰሜን አሜሪካ ሊካሄድ ነው። ጨዋታው የሚጀምረው ሰኔ 11 ቀን 2026 ዓ.ም ነው እስከ ሐምሌ 19 ቀን 2026 ዓ.ም ነው እና በሶስት ሀገራት ነው የሚካሄድ። ብዙ ሀገራት ይሳተፋሉ፣ ብዙ ጨዋታዎች ይካሄዳሉ። እንደገናም ደግሞ በ16 ከተማዎች ነው ጨዋታዎች የሚካሄዱ እና ለየት ያደርገዋል። እንዴት ታየዋለህ? በጉጉት እየተጠበቀ ነው የዓለም እግር ኳስ ጨዋታ።
1: ፈጣይ ትክክል ነህ። አሁን እንደገለጽከው ሞንዲያል የሚባለው ጨዋታ የሚካሄደው ዓለም አቀፍ የእግር ኳስ ቡድን በዓለም ላይ የምናየው መጀመሪያ እንዴት ሀገር አግኝታ ባለፈው ካታር እንዳየው በሌሎች ሀገሮች እንዳየነተው እንግሊዝ ላይ እንደነበረው በተለያዩ ቦታዎች አንድ ሀገር ነበር እነዚህን የምታስተናግደው። በአሁኑ ወቅት ግን ለየት ባለ ሁኔታ በፊፋ ሚሆን በአገራዊ ተጽዕኖም በሶስት ሀገሮች እንዲስተናገዱ ነዋል። አሜሪካ፣ ሜክሲኮ እና ካናዳ ነው የሚያስተናግዱት። እንግዲህ በተለያዩ ቦታዎች ነው ጨዋታ የሚደረገው። አንደኛ በተለያዩ ቦታዎች መሆኑ ለተመልካቹም ለአካባቢው ሕዝብም ትልቅ የሆነ ጉጉትና ትልቅ ተስፋ የሚሰጥ ነው። አንድ ቦታ ላይ ቢሆን ግን ሰዎች በዚህ አውሮፕላን መጓዝ ይፈልጋሉ። በተለያዩ አሜሪካን ሀገር ከሆነ ግን በአንድ አካባቢ ጨዋታው ማየት ይችላሉ። የመጨረሻ ግን ምንድን ነው ቲፎዞች ከሆኑ ግዴታ የመጨረሻው ጨዋታ የሚካሄድበት ወይም ሀገራቸውን የሚያፈቅሩበትን ጨዋታ እየተከተሉ መሄዳቸው አይቀርም እና በጣም የሚያስገርም ሁኔታ ነው። እንደምታውቀው የኢራን ብሔራዊ ቡድንም እንደተሰለፈ ነው አሜሪካን ሀገር ገብቶ ይጫወታል የሚባል ተስፋ አለ። በአጠቃላይ እንግዲህ የሞንዲያል ሁኔታ እንደምታየው እንግዲህ በዓለም አቀፍ ከፍተኛ ደረጃ ያዙት ኦሎምፒክ እና ያው የእግር ኳስ ጨዋታው ከፍተኛ ዓለም የእግር ኳስ ጨዋታ ነው እና እኔን በጉጉት ሁላችን የምንጠብቀውና በዚህ ጨዋታ ብዙ ሀገሮች የሚሳተፉበትና ብዙ አዳዲስ የእግር ኳስ ተጫዋቾች ወርቅ ወርቅ የሆኑ ተጫዋቾች እንደሚወጡና አዳዲስ ተጫዋቾችን እንግዲህ የምናይበት ወቅት ይሆናል ማለት ነው።
0: በጣም እንግዲህ 48

0: ምን ታገራት ይሳተፋሉ ለመጀመሪያ ጊዜ ከዛም 104 ጨዋታዎች ይካሄዳሉ በጣም የሚገርም ነው ያጓጓል ብዙ በጀት የወጣበት ነው በሶስት ሀገራት ሲሆን የተለያዩ ሀገራትም ያው ማጣሪያውን አልፎ ዝግጅታቸውን ጨርሷል ያለም ዋንጫ ብዙ በጀትም የሚወጣበት ነው በጉጉት የሚጠበቅ ነው ብዙ ማስታወቂያ የሚሰራበት ነው እና ጥሩ ነገሮችን ጥሩ ጨዋታዎችን እናያለን ብለን እናስባለን እንዲያው የትኛው ሀገር ውጤታማ ይሆናል ብለህ ታስባለህ
1: ፈተኝ ጥያቄ በጣም አደገኛ ጥያቄ ነው እንግዲህ የሚመጡት ሀገሮች አይታወቁም ምን አይነት አዳዲስ የእግር ኳስ ተጫዋቾች ምናልባት ከአውሮፓው ሊግ የማናያቸው ወይም በተለያዩ ቦታ የማናያቸው ከትንሽ ዲቪዥን ጀምሮ እስከ ትልቅ የሚቀርቡ ይሆናል። ይህ ሀገር ብሎ ለመገመት በጣም አደጋች ነው። 48 ሀገሮች የሚካፈሉበት እንግዲህ ብዙ እኛ የምናውቃቸው ጀርመን የተለያዩ ሀገሮች የምናስታለፉ ነው። ግን ያልታሰቡ ሀገሮችም በዚህ ጨዋታ ላይ ድል እንደሚመጡ ነው። እንግዲህ ጨዋታውን አይተን ለሚቀጥሉት ጊዜያቶች ግምገማ ብንሰጠው መልካም ይመስለኛል።
0: ልክ ነህ። አሁን ግን እንደው ግምታዊ ነጥቦች አሉ። ማን ያሸንፋል ተብለው በአንዳንድ ዘገባዎች እየተጠየቁ ባለበት ግምት ነው። ስፔን፣ ፈረንሳይ እና እንግሊዝ ጥሩ ቦታ የተሰጣቸው ናቸው። እንግዲህ እንዳልከው አዳዲስ ተጫዋቾች፣ አዳዲስ አሰልጣኞች፣ አዳዲስ ነገሮች ስላሉ ማን በትክክል ማጣሪያውን አልፎ ውጤታማ ይሆናል የሚለው ምናየው ነው። እንግዲህ ሰኔ ወር እየተጠበቀ ነው በጉጉት ጊዜውም ደርሷል እና እስራኤልን መቼ እናያት ይሆን ከዚህ ከሞንዲያል?
1: እንግዲህ እስራኤል ቡድን እንግዲህ አዳዲስ ወጣቶች ቀደም እንዳልኩህ የኛ ህብረተሰብ ልጆችም ከተጨመሩበት ሩቅ ሊሆን አይችልም እና የእስራኤልና የኢትዮጵያ ብሔራዊ ቡድን የሚገርም ነገር ነው። ብዙ ዓመት ወደዚህ ቦታ ለመድረስ እስራኤል እንግዲህ በ1972 ዓመተ ምህረት ሜክሲኮ ላይ ነው የተጫወተችው እና ለሚቀጥሉት ዓመታቶች ተስፋ አለን። ተስፋ የኛ ልጆች ከተሳተፉ ብዙ የእስራኤል ተጫዋቾች አሉ ለወደፊቱ ይህ ሩቅ አይሆንም ብዬ አምናለሁ። የምንሳተፍበት ወቅት በጣም ጥሩ የሚሆነው ጊዜ ይሆናል ማለት ነው እና ሩቅ አይመስለኝ።
0: ሩቅ ላይሆን ይችላል፣ ግን ደግሞ ብዙ መሰራት አለበት። ቀጣይ የአራት ዓመትን ለሞንዲያል ወይም ዓለም አቀፉ የእግር ኳስ ውድድር መጠበቅ የለብንም። አሁን የአውሮፓ ዋንጫም ሲመጣ በወጣቶችም በኩል መሰራት አለበት። እዚህ ላይ እንግዲህ መንግስትን በጀት መመደብ ያለበት ሁኔታ ነው። እንደምታውቀው አውሮፓውያን የላቲን አሜሪካ ሀገራት ለስፖርት ከፍተኛ ቦታ የሚሰጡት ነው እና እዚህ ላይ ብዙ መሰራት አለበት ብዬ አስባለሁ። እንደው ወደ መጨረሻው እየተቃረብን ነው እና የእኛ ወጣቶች በተለይ ደግሞ ኢትዮጵያ ዩዳያን ልጆችስ በስፖርት እንቅስቃሴያቸው ምን ይመስላል?
1: የኛ ብዙ ኢትዮጵያኖች ወደ እግር ኳስ ቡድን የሚሄዱ አሉ። የኛ ልጆች እዚህ ሀገር ያሉ ኢትዮጵያኖች ሳይሆን እስራኤል የተወለዱ ልጆች ቤተ እስራኤል ሆኑ። ግን አብዛኛው ምን መሰለ መጨረሻ ላይ ከድጋፍ ማነስ ይሁን ወይም ከሳይኮሎጂ ተጽዕኖ ይሁን ትተው ሲወጡ ያለው ግን ብሎም ግን አልፎ አልፎ ጥሩ የሚጫወቱ ልጆችም እንዳሉ ነው። የእያንዳንዱ ቤተሰብ የእያንዳንዱ እናት አባት ወይም እህት ወንድም የልጆቻቸውን የወንድሞቻቸውን ግፊትና ችሎታ በማየት ቢያበረታታቸው በጣም ጥሩ ነው እና ለወደፊቱ ግን ያው ጥሩ ጥሩ ተጫዋቾች የሚወጡበት ወቅትና ሰዓት ይመጣል ብዬ አምናለሁ። አሁንም ባለው ሁኔታ ካለፉት አመታቶች ጥቂት እየወረደ ይመስላል። በከፍተኛው ዲቪዥን የሚጫወቱት ጥቂት ናቸው። ለወደፊቱ ግን ብዙ እንደሚሆኑ ተስፋል እዚህ ተማመናለሁ።
0: አዎ፣ ግን ብዙ መስራት ያስፈልጋል፣ መደገፍ ያስፈልጋል። ስፖርት እንደምታውቀው ድጋፍን የሞራል ሁኔታን የሚፈልግ ዚህ የውድድር ዘርፍ ነው እና ብዙ መሰራት አለበት። በአትሌቲክሱ ብዙ አመርቂ የሆኑ ውጤቶች እየተመዘገቡ እንደሆነ ይነገራል። ብዙም ይሳተፋሉ፣ በእግር ኳሱም አሉ። ግን የበለጠ ደግሞ በዓለም አቀፍ ደረጃ ሲገኙ ነው የኛን ወጣቶችም አጠቃላይ እስራኤል የውድድር ሁኔታ ወደ ዓለም አቀፍ ከፍ ሲል ወደ አውሮፓ ወደ ዓለም ዋንጫ ከፍ ሲል ጥሩ ነገርን የሚያመጣ ነው እና በዚህ መስራት ያስፈልጋል ነው የምለው። እንደው መጨረሻ መልእክት ካለ
1: በአጠቃላይ ሰጠኝ ከኔ ይልቅ አንተ ገልጸዋለይ። በጣም ስፖርት የሚሄድ ልጅ ብዙ ትጥቅ ያስፈልጉታል፣ ብዙ ምክሮች ያስፈልጉታል፣ ብዙ የተለያዩ የሳይኮሎጂ ስነ ልቦና ጥንቃቄ ያስፈልገዋል። ያን ሁላ ካሟላ በኋላ ነው ወደዚህ እንግዲህ አጠቃላይ ወደ ስፖርት ዛሬ ሲባል ቀላል ነገር አይደለም። ትልቅ የኢኮኖሚ ምንጭ ነው። ትልቅ ቅድም እንዳልከው የማስታወቂያዎች የመስራት ብዙ ነገሮች ባለም ታዋቂ መሆኑ ሁኔታ አለ። ይህን ስና በተራመዱት ሀገሮች ትልቅ ቦታ ያለ ነው። በዚህ ቦታም ትልቅ ሽሚት አለበት። እዚህ ቦታ ለመ ኳስ ተጫዋች ከሆነ በሜዳ ውስጥ ያለው መረባረብ ብዙ ነው። እኔ ጨዋታለሁ፣ እኔ ገባለሁ፣ ያን ቦታው የሚያዘው ናይም። በአጠቃላይ ስናየው እንግዲህ እያንዳንዱ ሰው እያንዳንዱ ቤተሰብ ልጁን ማበረታት አለበት። በተለያዩ ቦታዎችም ያው መንግስትን እንዲደጉምና እንዲያደርግ ደግሞ ተጽዕኖ መፈጠር ይኖርበታል ማለት
0: ነው። ሁላችንም እንስራ። እናንተም እንግዲህ በትምህርት ቤት ብዙ ስሩ። ትምህርት ቤቶች ናቸው ውድድሮችን የበለጠ ወጣቶችን የሚያፈሩና እናንተም ስሩ፣ ወላጅም ይተባበርናለን። አትክልት በጣም ነው የምናመሰግን። ተሳትፎ ይቀጥል። ሞንዲያል መጥቷል። ብዙ ዘገባዎችን አብረን እናቀርባለን ብዬ ተስፋ አደርጋለሁ። መልካም ጊዜ
1: አለን። አለን አንተም እጅግ አመሰግናለሁ አብራችሁ ስላመሻችሁም እኛ ጋር ይህን ፕሮግራም የሰማችሁት አመሰግናለሁ።
0: እናመሰግናለን። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።
2: የተከበራችሁ አድማጮቻችን ከዚህ ቀጥለን ከመምህር ዘውዱ ዘገየ ጋር ቃለ ምልልስ እናካሄዳለን። እንግዲህ ባለንበት ዘመን መምህራን ትውልድን ወጣትን ትውልድ ያስተማሩ እስከመሆናቸው ሁኔታ የእስራኤልን ህብረተሰብ ወጣቶች እንዴት ይመለከቱታል በመሳሰሉ ሌሎች ጥያቄዎች ጋር ከመምህር ዘውዱ ዘገየ ጋር እንሆ። መምህር ጤና ይስጥልን፣ እንደምን አሉ?
3: ጤና ይስጥልኝ ሻያው፣ እንደምን አለ?
2: እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። እንግዲህ ከእርስዎ ጋር ለዚህ ቃለ ምልልስ ፈቃደኛ በመሆኑ እጅግ በጣም ባልደረቦቼ ምስጋና እናቀርባለን።
3: እኔም እንደዚሁ በጣም አመሰግናለሁ። ሻያው፣ አንተ ብዙ ጊዜ በቆል እስራኤል ብዙ ጊዜ ትሰራ ስለምሰማ በጣም እኮራብሃለሁ በእውነቱ።
2: እንግዲህ መምህር ዘውዱ ዘገየ።
3: አቤት።
2: መቼም እርሶ በሀገር ኢትዮጵያም ሆነ በእስራኤል ሀገር ለረጅም ዓመታት ያክል ወጣቱን ትውልድ አስተምረዋል። የትምህርት ቤትም አስተዳዳሪ ሆነውም አገልግለዋል። እርሶ የዕድሜ ባለጸጋም ኖትና ያለው ተቀዳሚው ጥያቄ የሚሆነው በአሁኑ ወቅት እንዲያው የእስራኤልን ወጣት ትውልድ እንዴት ያዩታል?
3: በእውነቱ አመሰግናለሁ። በጣም ለማመሰግንህ በእውነት ለዚህ ጥያቄ በብቃትህ እንዲሁም ደግሞ ለሀሳብን ለመቀበል መጠየቅህ በጣም አመሰግናለሁ። በእውነቱ ነገር የተመለከትነ እንደሆነ ደኒስታ ሽለሞን የመጣሁኝ እኔ እዚህ ሀገር ግን ብራይስ ቀደም ስል በአስመራ በዮና ቦጋለ ነፍሳቸውን ይማረው ወስደው አስተምረው ነበረ። እዚያም ቀጥዬ እስከ አዲስ አበባ ዩኒቨርሲቲ ተምሬያለሁኝ። አድቫንስ ዲፕሎማ ነው የተመረኩ አዲስ አበባ ዩኒቨርሲቲ እና አሁ ስኖር ስመለከተው እዚህ ሀገር ያለው ወጣት
2: ወደዛ ከመምጣት እስከ ኢትዮጵያ የትምህርት ዘመን በትምህርት ዓለም እንደነበሩ ገለጹን እና የዩኒቨርሲቲ ምሩቅ እንደመሆኑ እስኪ እንዲያው እግረ መንገዳችን በሀገር ኢትዮጵያ እስከ ስንተኛ ክፍል ያስተምሩ ነበረ?
3: ያስተማርኩት እኮ ብዙ ጊዜ አላስተማርኩም። አጋጣሚ ሆኖ በጀመሪያ መማሪያ ማሰልጠኛ አስመራ የዛን ጊዜ ኢትዮጵያን የነበረች የአስመራ መምህራ ማሰልጠኛ ነው የተማርኩኝ። እዚያ ተምሬ ስወጣ አራት ነን ነበርን። አንድ መንደር የተላክን ለአንድ ቦታ ገጠር ቦታ ነው ኤርትራ አስመራ ነው የነበርነ። ከአስመራ ነው የሰለጠነ የመምህራን ኮሌጅ ነበረ። ከዚያ ማሰልጠኛ እዚያ ተምሬ ስንወጣ አጋጣሚ ኔን አላስጋር ሰደዱልኝ። በዚያው ቀጠለ። ኋላ ግን በተለያዩ ኮርሶች ተማርኩኝ። በረፍት ጊዜም በክረምት ጊዜም እንዲያ ብዬ ዳይሬክተር ለመሆን ቻልኩኝ። ከአንደኛ እስከ ስምንተኛ ክፍል የነበረ ትምህርት ቤት ነው የመራሁትኝ እና በጣም ጥሩ ነበረ ሁኔታው፣ ውጤቱም ሁሉ ጥሩ ነው። በዚያው በቃ እንደዚያ እያልኩ ይኸውልህ ከዚያ ደረስኩኝ። ስመጣም በመንገድ አዲስ አበባ አስሮ ቆይቻለሁ። አዲስ አበባም የትምህርት ቤት ኃላፊ የነበርኩ በኤምባሲ ውስጥ እኔ ነኝ የነበርኩኝ በ1991 ማለት ነው።
2: በእስራኤል ኤምባሲ በአዲስ አበባ።
3: አዎ፣ በአዲስ አበባ ዜና ትምህርት ቤቱ ኃላፊ ነው የነበርኩኝ። ሁሉ ሰው ያውቃል። የማያውቀኝም የለ እዚህ ሀገር እንዲሆን ብዙ ሰው ያውቀኝ አለኝ በእውነቱ። እና ጥሩ አገልግሎት ሰጥቻለሁ ለኢትዮጵያ መንግስትም ለእስራኤልም ፖመጥቼ እስራኤል ሀገር ልክ ዛን ጊዜ ብዙ እናንተ ቀደም ብላችሁ የመጣችሁ ናቸው። አንተ ቀደም ብለህ ነው የመጣ አይደል? ጥቂቶች ነው የነበራቸው በስለማስተርጎም ስራ ለመስራት በጣም ከባድ ነበር። የዛን ጊዜ የሚያስተረጉም ሰዎች ፈለጉ ነበርና እንዴ አየር እንደወረድኩ በጣም አስተርጎም ጀመርኩኝ። እንጃ ደሞስ ቃል ተቀበልኩም ብሎ 30 ሰው ሰው ዝም ብሎ የተጠቀምኩኝ ወገኔና ለወገኔስ በበጎ አድራጎት
2: ደግሞ አማርኛ እንደነገሩኝ በስልክ ስንወያይ እንዲያው በጎንደር ክልል የአማራ ክልል በጎንደር ክፍለ ሀገር በዋናነት ተወልዶ ያደጉ ሆነና በትምህርት ዓለም በአስመራ እንደተማሩ ነገሩን በአባዮና አማካኝነት። አሁን በዚህም የቋንቋ የአማርኛ ቋንቋ ብቻም ሳይሆን ደግሞ የትግርኛ ቋንቋን ሲተረጉሙ እንደነበር ነው አይደል?
3: አዎ ስምስም እዚህ ሀገር አጥሮ ታቆጣ በኋላ ያው አስተርጓሚ ሆኜ በትግርኛ ወደ ዕብራይስጥ ወደ ትግርኛ እያስተረጉም በ1918 ብዙ ኤርትራኖች ተሰደው መጥተው ነበር እዚህ ሀገር። በዛን ጊዜ በምሰዳትኒም ውስጥ ሀገር በሀገር ጉዳይ ሚኒስቴር መስሪያ ቤት በፍርድ ቤት በፖሊስ እየዞርኩ በየጊዜው ምንም ለትም ቀንም ሳልል ሰራ ነበርኩኝ። ጥሮታ ከወጣ በኋላ ነው ጥሮታ በቀደም ብዬ ነው የወጣው። ዛሬ እንግዲህ በ2005 ነው የወጣሁኝ የጥሮታ። እዛ ጀምሬ በቃ 10 ዓመት መሆን በትርጉም ሰራሁኝ። ከዚያ ደግሞ በእውነቱ ወደ አሁን 92 ዓመቴ ነው።
2: ወጣት ነው።
3: አዎ ደህና ነኝ ደህና። 92 ዓመት ቢሆንም አንዳንድ ነገር እረሳለሁ። በእርግጥ ግን ደህና ነኝ። ሁሉ ጊዜ ታታሪ ነኝ። ለማንም ይባል ፋይል ታታሪ ነኝ። ሁሉ ጊዜ ስፖርት ነው የምሰራ። በየቀኑ 3 ሰዓት እና 3 ሰዓት ተኩል ካንትሪ ክለብ ከሚባለው የሰውነት አካል እንቅስቃሴ አደርጋለሁኝ። ጠንክሬ ነው የምሰራው። ከዚያ በመጨረሻ አንድ ሰዓት የሚሆን ዋኝቼ ሰውን ተጣጥቤ ወደ ቤቴ በአንድ ሰዓት እገባለሁ። እንዳርጌ እዚያ የውላ አሁን ዛሬ ጥሩ ያለው እጌታ ነኝ ልንገርህ።
2: በጣም ጥሩ። እንግዲህ በአዎ ጥሩ የስፖርት አካል እንቅስቃሴ ሰውነት ጤንነት ጥበቃ ለሌሎች እየመከሩን እየነገሩን ነው።
3: አዎ
2: መምህር ዘውዱ ዘገየ፣ በአሁኑ ወቅት ጥያቄ ስንመጣ እንግዲህ በአሁኑ ወቅት የእስራኤል ወጣት ትውልድ እንዴት ያዩታል? እንዲያው እስኪ ስለዚህ ሁኔታ እንግዲህ ያለውን እንደሚታወቀው ሁሉ ይቺ ታሪካዊት እስራኤል ሀገር በዓለም ዙሪያ ሀገራት ከስደት የሚመለሱትን ይሁዳያን ትቀበላለች። በእያንዳንዱ ማህበረሰብ ባለው የባህል ልዩነት አለ። እርስዎ እንዲያው እስቲ አስተማሪ ስለሆኑ የማህበረሰባችን ወላጆች ልጆቻቸው እንዴት እንዲያው ጥሩ አድርገው ከተንከባክበው እየቀጡ ጥሩ ልጅ እንዲያሳድጉ ምን ይመክሩናል?
3: በእውነቱ ዛሬ መጀመሪያ በንጻሽ ለሞ ስንመጣ በዛን ጊዜ የመጡ 14 ዓመት 12 ዓመት 15 ዓመት የመጡትኝ በጣም ደካሞች ነበሩ። ምክንያቱም አያውቁም ነው የሚሉን የነበረ እስራኤል ሀገር ምስሉ ኢትዮጵያስ የሚያውቁ አይደሉም። ምንም ገጠር የመጣነ መብራት አይተን እንደማናውቅ እንደ ስንቆጥሩን ያለ ጭንቅላታቸው ውስጥ ገብቷል። ይህን ማስወጣት እኔ ብዙ ጊዜ መክራለሁ፣ በየቦታውም ደግሞ መክራለሁኝ። ሰው ሰው ነው፣ እኩል መሆኑን ማመን አለበተኝ። እኛም ደካሞች ልጆች አሉ። በእርግጥ ግን የዛን ጊዜ የነበረው እንጂ አሁን ዛሬ ያሉትኝ እየተሻሻሉ ዛሬ የሚወለዱ ልጆች 10 ዓመቱ የ12 ዓመት ልጅ ዛሬ ያሉትኝ በጣም ጎበዞች ናቸው። ይቅር ነው እነዚህ ከኛ ዛን ጊዜ ስንመጣኛ የስድስት ዓመት የሰባት ዓመት እንደዚህ የነበሩ ልጆች ከፍተኛ ደረጃ ደርሰው በየመስሪያ ቤቱ ይሰራሉ፣ በየጽህፈት ቤቱ፣ በየፍርድ ቤቱ፣ በማንኛውም ቦታ ተሰራጭተው ጥሩ ይሰራል። በጣም እኮራለሁ። ምክንያቱም አንድ ሰው እኔ በራሴ የደረሰብኝ ልነግር ልፈልግ፣ እዚህ ስራ ላይ ቆርቼ ወደ ኢትዮጵያ እሄዳለሁኝ። ጠዋት ስነሳ ሁሉ ጥቁር ሆኖ ቆይታየኝ እንዴት ነው ብዬ ልረዳኝ አልቻለም። በኋላ ግን እዚህ ቢላይ እኔ ለካስ ከነጩ ጋር ስለነበርኩ ነው ብዬ እኔ ፈታሁት ራሴ ችግሬን። አየህ አንድ ሰው ወደ አንድ ሀገር ሲሄድ፣ እኛ ስንመጣ ደግሞ እንደምታውቀው ገጠር ነው የመጣ። አብዛኛው 90% ህዝብ ገጠር ነው የመጣ። አሁን ያ ሲመጣ ከማያውቀው ብርሃን ከማያውቀው ቋንቋ ሁሉም አጨልሞበት ስለነበረ የግድ ይረብሹ ነበር ልጆች የዛን ጊዜ። አሁን ግና እዚህ የሚወለዱት ግን ከፈረንጁ በላይ እንጂ ከፈረንጁ በታች አይደሉ። ንገርህ ባጭሩ በጣም እየተሻሻልንና በጣም እየተራመድን ነው ብዬ ነው የማምን እኔ በእውነቱ። ለወደፊትም ትልቅ ተስፋና ትልቅ ድል ይኖረናል። በየሩበት ሁሉ ሮ ሰራተኞች፣ ጠንካሮች እንዳንተ የመሰሉ ለምሳሌ ጋዜጠኞች፣ ዛሬ ጋዜጠኞች፣ ሐኪሞች፣ ዶክተሮች አሉ እነዛሬ እግዚአብሔር ተመሰገን፣ ጠበቃዎች፣ ዳኞች አሉ እነዛሬ አልፎ አልፎ ጥቂት ይሁን እንጂ በብዛት አሉነ። ስለዚህ የኛ ህዝብ ዛሬ ወጣቱ በተለይ እኛ ትልቆቹ እኔ ራሴ ለምሳሌ ልጆችን ሳሳድግ ጥሩ አድርጌ ሞክር ግን ቁጣም ነበረበት አንዳንድ ዜም እንዲያም ነበረ። አሁን ግና ምንም አስፈልጋቸው ልጆቹ ራሳቸው መርተው ራሳቸውን የሚችሉ አሁን ለምሳሌ
2: ትላልቆች ናቸው እነሱ አድገዋል በጥሩ ወላጅ አባት አደጉ።
3: አሳደጊያቸው ዛሬ እናትም ሆነ አባትም ሆነ ትከር ልጆቻቸው ቁመው ስለሚያስተምራቸው በጣም ጎበዞች ናቸው። አሁን ለኛ የኛ አትለው ረፊቱ እድገት እንጂ ወደ ኋላ የሚመለሳለ ብዬ አላምንም። እና ዛሬ ያለነው ሁኔታ ጥሩ ነው። ዛሬ ድሮ እንዳንዳንድ የሚያጤሱ አንዳንድ የሚሉ ነበሩ። ዛሬ አልፎ አልፎ የድሮቹ ትልልቆች የሆኑት ሰዎች ናቸው እንጂ ወጣቶች እንጂ አዲሱ ወጣት በምንም አይነት ስጋር የማያጤሱ ነው የሚበዙ። አንዳንድ በእርግጥ ያጤሳሉ፣ አንዳንዶቹ ግና በጣም ጥሩ ሁኔታ ነው ያሉ ነገር
2: እኮ ሲጃራ ማጨስን አዎ ጎጂ ነው ግን እኮ አዎ በወጣት ትውልድ አሁን ባለው ይሰማሉ፣ መረጃ ሬዲዮም ቴሌቪዥን ይሰማሉ። መምህር አሁን እየተሰባሰቡ ሰውን መግደል ወንጀል ነክ ድርጊት ገና ወጣቶች እኮ ናቸው ታዳጊ ልጆች የሚፈጽሙት ነገር የተጨማመረ እያየኑ ነው። ይህን እንዴት ያዩታል ይህን ነገር?
3: ይሄ የሚመጣው ካስተዳደግ ነው የሚመጣ። ፈረንጅም ቢሆን አበሻውም ቢሆን መገዳደሉም እንዲያ ማለትም ቢሆን ከቤተሰቡ ነው። ምክንያቱም ጥሩና ግሙን ለይተው አያስተምሯቸው አናስተምራቸው እኛ ትልቆቹ። እኔ ራሴ ካይታና ስደዳ ልጆችን ካይታና ስደዳቸውና ብር ክፍሉ አሉኝ መጀመሪያ እንደመጣሁ። ኧረ ብርም የለ ብር እኮ ሞልቷለኝ የሰጡነ ብር የተመሰገነ ብርቶ አልሰጥም ቢያስቆሯቸውና ሂዛፉ ከትዝሜ ከዛፉ ከእንጨቱ የድንጋይ ሲወረውሩ ሲንጠለጠሉ እዚያ ሲዘሉ ይውላሉ ዝም ብሎ ያለምንታች። ዛሬ አሁን ይቆረቁረኛል። አንድ ጊዜ ብቻ ነው እኔ የሰራው። አሁን የዛሬ እንግዲህ ያልተማረው ወገን እንግዲህ ከሆነ እኔም አንዱ ያልተማርኩ ነበርኩ ማለት ነው የዛን ጊዜ። ዛሬ ቢረዳኝም ግን ስንት ችግር እንደነበራቸው ጥሩ አድርገው ስለማያሳድጉ የሚያሳድጓቸው ዝም ብለ ፈቃዱን አድርገለቱ ለመገንጠል ትልቁን ማዋረድ ትንሹንም እናትን አባትን መሳደብ ይህን የመሳሰል ነገር አሁ ሲያድጉ ከእነዚህ ምን ትጠብቃለህ? ወሳኙ የመጀመሪያ ወላጁ የልጆቹን መያዝ አለብህ። እንዴት አድርገህ መያዝ በጠባይ ቤት ምን እንደሆነ ክፉን ጥሩ ለይተህ ይሄ ጥሩ አይደለም ልጄ ብለህ በፍቅር ያሳድጋሉ። ይህን ነገር ወጣቱ ክፍል ዛሬ አንድ ልጅም ሁለት ልጅም ያላቸው አሉ በጥሩ ሁኔታ የሚያሳድጉ አሉ። ጥሩ አድርገው ያላሳደጉ ግና ዋጋቸው እንደ ጥሩ እንደ አስተዳደገ ነው። ስለዚህ ቤተሰቡ ወሳኝ ነው። ልንገርህ
2: ወላጅ መሰረቱ ትምህርት ቤት ሳይሆን ዋና መሰረት ወላጅ ቤተሰብ።
3: የልጅ ልጆች አሉኝ አንዶች በእነት አንዱ አንድ ልጅ ልጆች በዓለም ምን እንዳለ አያውቁም። ምንም እንዳለ ምንም ወላጆቹ ንጹሆች ናቸው፣ የተማሩ ናቸው። የመዞሪያ ጊዜም የላቸውም። ሁልጊዜ ካይታና ጣሙድ የሚሆን በጣም በጣም በጣም በጣም ጥሩ አድርገው ስለሚይዟቸው በትምህርታቸው ጎበዞች፣ ተሸላሚዎች፣ ንጻይን የሚባል ነገር ያለ እንደዚያ የሆኑ ምኩናን የሚሆኑ ልጆች አውቃ አሉኝ። ደሬም ለልጅ ልጆች እና አየህ ወሳኙ ወላጅ ነው ልንገር።
2: እሺ በእንዲህ እንዳለ መምህር ዘውዱ ዘገየ መቼም ፍቃዶ ይሁንና መቼም ጋዜጠኛ መረጃ ሲደርሰው የደረሰው መረጃ ለሌላው ባሳወቅ ሙያዊ ስለሆነ እርስዎ የበጎ አድራጊ ሰው ስለመሆኑ የሚገልጽ መረጃ ደረሰንና እርስዎ መስዋዕት ፒኤልኤ አሊያ ለተሰኘው የበጎ አድራጊ ድርጅት 1000 ሸቄል እርዳታ ሰጥተዋል። እንዴት ነው እስኪ እንዲያው እንዲያው የበጎ ስራ መስራት እንደዚህ ጥቂቶች ናቸው እስከ 1000 ሸቄል መቼም ህዛም የበለጠ የሚሰጡም የሚረዱም ሊኖሩ ይችላሉና ይህን እስኪ እንዲያው የመስዋዕትነት ድርጅት አላማው ምንድን ነው እስኪ?
3: በእውነቱ ልንገርህም ይህ 1000 ሸቄል ስጦታ አይደለም። እግዚአብሔር ሰጥቶናል፣ እግዚአብሔር ይመስገነው። ዛሬ ለልጅ ለትምህርት ቤት አንከፍልም፣ ብዙ ነገር ቅናሽ አለን ለጡረተኞች እርዳታም አለ። ይህን እያደረግን ያለችንን ለተቸገረ መስጠትን የመኛለውን በአሁን ባለፈው ጊዜም ለወታደር ለዘመቻ 5000 ብር አንድ ቤተክነሴታን አጠገባችን ቤተክነሴት እስራኤሎች ናቸው እነሱ ጋር እንጸልይ ችግሩን እንድናድሰው ብለን ባካቸው ቢሉ ደግሞ አንድ 10000 ለሌሎችም ሰጠው አይበል ያረን ይህንም እንዳታወራ አልፈልግም በእውነት ልንገርህ
2: ይሄ እውነት ነው ሀቅ ነው የተከበራችሁ አድማጮቻችን ጊዜው ተንዲህ እንትናለ ከአባቶ መምህር ዘውዱ ዘገየ ጋር ያደረግነው ቃለ ምልልስ እስከዚሁ ነበረ። ልክ ስምሳ ፕሮግራማችን ተጠናቀቀ። ለቴክኒክ ባለሙያችን ዛሪፍ ሳሊም ምስጋና ይድረሰው። በነገው ዕለት ልክ 6 ሰዓት ላይ እንገናኝ። በሰላም እደሩ። ዛፋር ሳሊም የቴክኒክ አስተካከልኩት ስሙን። መልካም ነሪት። በደህና እደሩ።